0: ተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜናና ሰማና ከዛም ጋዜጦች በዛሬ ተማቸው ለምባበን ያቀርባቸውን ዋና ዋና ርዕሰ ጉዳዮችን በለከታለን። ከዛም ወቅታዊ ዘገባና ቀርባለን። ከአድማጮች ጋር የሚስልኩ ይቲኖራናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
1: አመሰግናለሁ ወርቅነሽ። ከዛ በፊት ግን እንግዲህ ፕሮግራማችን በ6 ሰዓት ያልጀመረው
0: የአንድ ደቂቃ ዘግይቷል። እንደው ከዜና በኋላ እናነሳው እንደውም ብዬ ነው እንጂ ልክ ነው። የቴክኒክ ባለሙያ ስለዘገየብን አንድ ደቂቃ ዘግይተን ነው የጀመርን። ይቅርታ እንግዲህ ለዚህ
1: ይቅርታ እንጠይቃለን። አርዕስተ ዜና፣ እስራኤል በሶሪያ ድሁር በተሰኘ ወታደራዊ አየር ማረፊያ ጥቃት መፈጸሟን አመነች። የሊኩድ ፓርቲ ሰኞ ዕለት ባካሄደው የአባላት ምደባ ምርጫ ጥሩ ቦታ ላላገኙት ሚኒስትር አቢ ዲክተር ጠቅላይ ሚኒስትር ናታንያሁ ተገቢነት ያለው ቦታ ለመስጠት እያሰቡበት መሆኑ ተገለጸ። የሃሬዲ ማህበረሰብ ወጣቶች በመከላከያ ሰራዊቱ መዝመታቸው እንዲጨምር ካደረጋቸው ምክንያቶች መካከል አንዱ በእነሱ ላይ በኢኮኖሚው ዘርፍ ማዕቀብ መጣሉ መሆኑን የመንግስት ሕግ አማካሪዋ ገለጹ። ኢራን ትላንት ወደ ተባበረችው አረብ ኤምሬትስ ሁለት ሚሳኤሎችን ተኩሳለች መባሉን አስተባበለች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። እስራኤል በሶሪያ አድሁር በተሰኘው ወታደራዊ አየር ማረፊያ ጥቃት መፈጸሟን አመነች። የሶሪያ መንግስት በሰሜን የሀገሪቱ ክፍል የሚገኘውን የአየር ኃይል ጦር ሰፈር የቱርክ ኃይሎች እንዲሰፍሩበት ከፈቀደ በኋላ ነው እስራኤል ጥቃት መፈጸሟን ያምነው ያደረገው ብሏል የጠቅላይ ሚኒስትሩ ቢሮ ትላንት ሌሊት ባወጣው መግለጫ። አንድ የእስራኤል ከፍተኛ ባለስልጣን በጉዳዩ እንደገለጹት እስራኤል በሶሪያ ጦር ሰፈር ጥቃት ከመፈጸሟ በፊት ከአህመድ አሻር አስተዳደር ጋር ለመግባባት ሞክራ ነበር። ይሁን እንጂ ሙከራው በመክሸፉ ምክንያት እስራኤል በሶሪያው የአየር ኃይል ጦር ሰፈር ላይ እርምጃ ለመውሰድ ተገዳለች። ጥቃቱን በተመለከተም ለአሜሪካ አስቀድማ አስታውቃለች። እስራኤል የቱርክ ኃይሎች ወደ ጦር ሰፈሩ ከመምጣታቸው በፊት እርምጃ መውሰዷ ተገልጿል። በሶሪያ አየር ኃይል ጦር ሰፈር ላይ የተፈጸመውን ጥቃት ራሷ ሶሪያም ሆነች ቱርክ አውግዘዋል። ሶሪያ የእስራኤል ድርጊት የሀገሪቱን ሉዓላዊነት የሚዳፈር የሀገሪቱና አካባቢውን ደህንነት ስጋት ላይ የሚጥል ነው በማለት አውግዛለች። ቱርክ በበኩሏ እስራኤል በሶሪያ የጦር ሰፈር ላይ ለወሰደችው ጥቃት የጠቅላይ ሚኒስትር ናታንያሁ ቢሮ ያቀረበው ምክንያት ጥቃቱን ትክክል ማድረጊያ ምክንያት ፍለጋ ነው። ድርጊቱ ተቀባይነት የሌለውና የሶሪያን ሉዓላዊነት የሚጎዳና ሰላማዊ ግዛቷን የሚዳፈር ነው። ናታንያሁ ጸባጫሪነታቸውን በመተው ዓለም አቀፍ ሕግን እንዲያከብሩ ቱርክ ጥሪ ታቀርባለች ብሏል የፕሬዝዳንት ታይብ አርዶዋን አስተዳደር። እስራኤል ሶሪያና ቱርክ ግጭት ውስጥ እንዳይገቡ የአሜሪካ አስተዳደር ጥረት እያደረገ መሆኑ ተገልጿል። የአሜሪካ መንግስት የሶሪያ ጉዳይ ልዩ መልክተኛና በቱርክ የአሜሪካ አምባሳደር ሆነው እያገለገሉ ያሉት ቶም ባራክ ከሮይተርስ ዜና ወኪል ጋር ባካሄዱት ቃለ ምልልስ እንደገለጹት ሶስቱ ሀገራት ከግጭት ውስጥ እንዳይገቡ አሜሪካ ጥረት እያደረገች ያለው በሶሪያ የጦር ሰፈር እስራኤል ጥቃት መፈጸሟን ተከትሎ ነው ብለዋል። በመጀመሪያ በአካባቢው መረጋጋት እንዲፈጠር ጥረት እየተደረገ ነው። በቀጣይም ሶስቱ ሀገራት የቀጥታ ግጭት ውስጥ እንዳይገቡ ጥረት ይደረጋል ብለዋል አምባሳደር ቶም ባራክ። ይህ በእንዲህ እንዳለ ሶሪያ እስራኤል ላይ የአጸፋ እርምጃ ከመውሰድ ተቆጥባለች። አሜሪካ የምታደርገው ዲፕሎማሲያዊ ጫና እስራኤል ዳግመኛ በሶሪያ ላይ ጥቃት ከመፈጸም እንድትቆጠብ ያደርጋታል የሚል እምነት በሶሪያ አስተዳደር በኩል መኖሩን ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት ችለናል። የሊኩድ ፓርቲ ሰኞ ዕለት ባካሄደው የአባላት ምደባ ምርጫ ጥሩ ቦታ ላላገኙ ሚኒስትር አቢ ዲክተር ጠቅላይ ሚኒስትር ናታንያሁ ተገቢነት ያለው ቦታ ለመስጠት እያሰቡበት ነው ተባለ። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው ናታንያሁ አስቀድመው ከጠበቋቸው ቦታዎችና ምናልባት በፓርቲዎች መካከል ውህደት ከተፈጠረ ለጽዮን የታዳቲት ፓርቲ ሊቀመንበር በጻለት ስሞትሪች ይሰጣል የተባለውን ቦታ ጠቅላይ ሚኒስትር ናታንያሁ አቢ ዲክተር ለመስጠት እያሰቡበት ነው ተብሏል። እንደሚታወቀው ከትላንት ወዲያ በተካሄደው የሊኩድ ፓርቲ የፕራይመሪስ ምርጫ አቢ ዲክተርና ሌሎች የሊኩድ ፓርቲ አባላት ተገቢነት ያለው ቦታ አለመቀበላቸው ይታወሳል። የእስራኤል መከላከያ ሰራዊት በሊባኖስና ጋዛ ሰርጥ እርምጃ መውሰዱን አለማቋረጡ ተገለጸ። የሊባኖስ ምንጮች እንደጠቆሙት የእስራኤል መከላከያ ሰራዊት ሌሊቱን አሊታሃር በተባለው አካባቢ ጥቃት መፈጸሙን ገልጸዋል። በተመሳሳይ ሁኔታ በጋዛ ሰርጥም የእስራኤል መከላከያ ሰራዊት ትላንት ጥቃት መፈጸሙ ተገልጿል። በሊባኖስና ዛሰርጥ የተኩስ አቁም ስምምነት ቢኖርም ሐማስና ሂዝቦላን የሽብር እንቅስቃሴ ለማስቀረት እስራኤል ጦር አልፋ አልፎ እርምጃ እየወሰደ ይገኛል። የሐሬዲ ማህበረሰብ ወጣቶች በመከላከያ ሰራዊቱ መዝመታቸው እንዲጨምር ካደረጋቸው ምክንያቶች መካከል አንዱ በእነሱ ላይ የጥቅማጥቅም አቀብ መጣሉ መሆኑን የመንግስት ጋማካሪው አገለጹ። በጦሩ መዝመትን በተመለከተ የመንግስት ጋማካሪው አትላንት ባካሄዱት ጉባኤ እንደተገለጸው በሐሬዲ ማህበረሰብ በኩል ወደ መከላከያ ሰራዊቱ የሚዘምቱ ወጣቶች ቁጥር ጭማሪ ቢያሳይም አሁንም ድረስ ፍቃደኛ ያልሆኑ ወጣቶች ቁጥር ከፍተኛ ነው። በጦሩ ማገልገል ከሚገባቸው የሐሬዲ ወጣቶች መካከል 80 ከመቶ የሚሆኑት ወጣቶች ለመዝመት ፍቃደኛ አይደሉም። ወጣቶች እንዲዘምቱ ለማድረግም በኢኮኖሚው በኩል የሚወሰድባቸውን እርምጃ ማጠናከር ለመዝመት ፍቃደኛ ያልሆኑት የትኛው ማህበረሰብ ወጣቶች በቁጥጥር ስር ማዋል የሚገባ መሆኑን ተሳታፊዎች አሳስበዋል። በውይይቱ የመከላከያ ሰራዊቱ ፖሊስና የመንግስት ጋማካሪው ወኪሎች ተገኝተዋል። በእስራኤል ላካል ጉዳተኛ ዜጎች የሚሰጠውን የመኪና ማቆሚያ መብት ነሄ አሰጣጥ መቀየር የሚያስፈልግ መሆኑ ተገለጸ። በጉዳዩ የሚመለከታቸው የትራንስፖርት መስሪያ ቤትና ሌሎች ቢሮዎች ቡድን አባላት ጉዳዩን ካጤኑ በኋላ ለአካል ጉዳተኞች የሚሰጠው በማንኛውም ቦታ መኪና የማቆም መብት እንዲቀየር፣ የህክምና ምርመራዎችም የአካል ጉዳተኛ መብትን በሚሰጡ መንግስታዊ መስሪያ ቤቶች በኩል እንዲወሰን የባለሙያተኞች ቡድን አስተያየቱን አቅርቧል። በእስራኤል ከ650 ሺህ በላይ መኪናዎች ታቭ ነህ ያላቸው 150 ሺህ የሚሆኑ መኪና ማቆሚያ ካርዶች የተሰጡት በህገወጥ መንገድ ነው የሚል ግምት በትራንስፖርት ቢሮ በኩል ስላለ ችግሩን ለማስተካከል ነው እንደገና እንዲታይ የባለሙያተኞች ቡድን አስተያየት ያቀረበው ተብሏል። ኢራን ትላንት ወደ ተባበረችው አረብ ኤምሬትስ ሁለት ሚሳኤሎችን ተኩሳለች መባሉን አስተባበለች። የኢራን ውጭ ጉዳይ ሚኒስትር ጽፈት ቤት ቃል አቀባይ እንደገለጸው የተባበረችው አረብ ኤምሬትስ በኢራን ላይ ያሰማችው ወቀሳ ተገቢነት የሌለውና ኢራንን እንደ ጸባጫሪነት ለመቁጠር ነው ብሏል። የተባበረችው አረብ ኤምሬትስ ቃል አቀባይ ከአቡዳቢ ትላንት ምሽት እንደገለጸው ሁለት ሚሳኤሎች ከኢራን ወደ ኤምሬትስ እንደተተኮሱና አንደኛው ወደ ባህር ክልሏ የተቃጣ ነበር፣ ከባህር ላይ ወድቋል፣ ሌላኛው ደግሞ ከተባበረችው አረብ ኤምሬትስ ግዛት ውጭ መውደቁን አስታውቋል። ይበንዲ እንዳለ ኢራን ፓጀራ በተባለው የተባበረችው አረብ ኤምሬትስ ወደብ ላይ ከሶስት ወራት በፊት ጥቃት ከፈጸመች በኋላ ትላንት እንደገና ለመጀመሪያ ጊዜ ወደ ኤምሬትስ ተኩሳለች ተብሏል። በመጨረሻም የአየር ንብረት ትንበያ ከዛሬ ጀምሮ እስከ አርብ ድረስ ሙቀቱ ደረጃ በደረጃ እየጨመረ የሚሄድ መሆኑን የዘርፉ ባለሙያዎች ያደረሱን የአየር ትንበያ ጠቁሟል። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ በተመሳሳይ ሁኔታ 31፣ በሃይፋና አካባቢዋ 30፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱ ምለታዊ ጋዜጦች ደርሰውናል። ሐሪጽ፣ ኢትዮ ተህሮኖት፣ ማሪብና እስራኤላዩ። እንግዲህ ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ዋና ዋና ርዕሰ ጉዳዮች ባጭሩ ለመመልከት እንሞክራለን። በመጀመሪያ ሐሪጽን ስንመለከት ሐሪጽ እንግዲህ የሊኩድ ፓርቲ እንደሚታወቀው ከትናንት ወዲያ ቅድመ ምርጫ ወይም ደግሞ ፕራይሜሪስ እየተባለ የሚጠራውን ምርጫ አድርጓል። ይሄ እንግዲህ ቅድመ ምርጫ እንደሚታወቀው ከብሔራዊ ምርጫ በፊት ወራትን ቀደም ብሎ በሊኩድ ፓርቲ አባላት መካከል በክኔሴቱ ሊገቡ የሚችሉትን እንግዲህ እያንዳንዱ የራሳቸው ደጋፊ ያላቸው የሊኩድ አባላት በየዓመቱ ቋሚ ወጪ ገንዘብ እየከፈሉ የሚደግፉ በእነሱ አማካኝነት የሚካሄድ ምርጫ ነው። ይህ ምርጫ ተካሂዷል። በዚህ ምርጫ እንግዲህ ከዚህ በፊት የክነሴት አባላት ሆነው ሚኒስትሮች በሚኒስትርነት ስልጣንም በእስራኤል ክነሴት ሲያገለግሉ የቆዩ ሰዎች ባልተጠበቀ ሁኔታ ወደ ክነሴት ላይገቡ ይችላሉ። በምርጫው ሂደት ወደኋላ ነው እንግዲህ በተሰጠው ዝርዝር መዝገብ ላይ ቁጥራቸው በጣም ሩቅ ነው፣ ላይገቡ ይችላሉ እና ይሄ በጣም አነጋጋሪ ሆኗል። ሚኒስትር ሆነው ከቆዩ የክነሴት አባላት መካከል እንኳን ኢዲት ሲልማን የአካባቢ ጥበቃ ሚኒስትር ናቸው። እንግዲህ አሁን ባለው መንግስት እስካሁን እስከ ጥቅምት ድረስ በሚቀጥለው መንግስት እሳቸው ላይገቡ ይችላሉ እየተባለ ነው። እንግዲህ የምርጫው ያገኙት የድጋፍ ድምጽ በፕራይሜሪዝ ወይም በቅድመ ምርጫ ሊያስገባ የሚችል አይደለም። ማያ ጎላንም እንደዚሁ ሚኒስትር ናቸው። አቢ ዲክተርም እንደዚሁ ሚኒስትር ናቸው። የግብርና ሚኒስትር እሳቸው ያገኙት ቦታም ወደ ክነሴት ላያስገባ ይችል ይሆናልና በዚህ ጉዳይ ጠቅላይ ሚኒስትሩ ምን ማድረግ እንዳለባቸው እያሰቡበት ነው የሚል ዘገባ አቅርቧል። እንግዲህ ይህን የምርጫውን ሂደት ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ምናልባት እንግዲህ ለጠቅላይ ሚኒስትሩ እንደሚታወቀው የተሰጣቸው ቦታ አለ። አዳዲስ አባላት የሚያስገቡበት 8 አዳዲስ አባላት እና ከዚህ በፊት ደግሞ ሚኒስትር ሆነው ያገለገሉ ነባር የክነሴት አባላት 3 የክነሴት አባላትን ለእነሱም ቅድሚያ ቦታ ሊሰጡ እንደሚችሉ ያለ ውድድር ቀደም ሲል አስታውቀዋል። የመከላከያ ሚኒስትር እስራኤል ካጽ ሀይም ካጽ እና የውጭ ጉዳይ ሚኒስትር ጊዶን ሳር ናቸው። እነሱ ያው ቦታ ያለ ውድድር እንደሚሰጣቸው፣ በተጨማሪ ደግሞ አዲስ አባላት 8 እንግዲህ ይሄ ራሱ የክነሴት አባላትን ወደኋላ እንደሚገፋቸው ይታወቃል። ሰፊ ከምርጫው በፊትም ሰፊ ውዝግብን አስነስቶ ነበር። በክነሴት አባላት በኩል ተቃውሞ ነበር፣ ይህን ሁኔታ የተወሰኑት ማለት ነው። አብዛኞች ግን ተስማምተው ጠቅላይ ሚኒስትሩ 8 በተለይ አዳዲስ አባላትን እንዲያስገቡ መፍቀዳቸው ይታወቃል በፓርቲው። ዞሮ ዞሮ ግን በሚኒስትርነት ስልጣን የነበሩ ነባር የክነሴት አባላት ላይገቡ ይችላሉ በአሁኑ ክነሴት እና ጠቅላይ ሚኒስትሩ ምን ሊያደርጉ ይችላሉ የሚለው አወዛጋቢ ሀሳብ ሁሉም ጋዜጦች ትኩረት ሰጠውበታል። ያው እንደሚታወቀው እንግዲህ አሁን በተካሄደው የፕራይሜሪስ ምርጫ ሚኒስተር ኤሊ ኮሄን የኃይል ወይም ኤነርጂ ሚኒስተር ናቸው። እሳቸው ናቸው የመጀመሪያውን ቦታ የያዙት። ከጠቅላይ ሚኒስትሩ ቀጥሎ ከፍተኛ ድምጽ ያገኙ እሳቸው ናቸው። አሚር ኦሃና የክነሴቱ አፈ ጉባኤ፣ ያሪብ ለቪን፣ ሜሪ ረገብ ሚኒስተሮች እንግዲህ ከአንድ እስከ 10 ባለው ቁጥር የገቡ ሚኒስተሮች ናቸው። እንዲህ እያለ ይዘልቃል። ምናልባት ጠቅላይ ሚኒስትር ቢንያሚን ናታንያሁ ሚኒስተር አቢ ዲክተርን ሊያስገቡ ይችላሉ። ሽሪዮን ተብሎ እንግዲህ በእሳቸው በተፈቀደላቸው ቦታ በተያዘ ቦታ በክነሴቱ በሚቀጥለው ክነሴት እንዲገቡ ቦታ ሊሰጧቸው ይችላል። የጠበቁት ቦታ አለ። ይህም ምናልባት ለባጻሌል ስሞትሪች የተያዘ የተጠበቀ ሊሆን ይችላል። ግን እሳቸው ካልሰጧቸው ለአቢ ዲክተር ሊሰጡ ይችላሉ፣ እያሰቡበት ነው የሚል ዘገባ ቀርቧል። ያው በሌሎች ጋዜጦችም በሰፊው ትኩረት የተሰጠበት ዘገባ ነው። ሌላው የእስራኤል መከላከያ ሰራዊት በይሁዳና ሰማሪያ አካባቢ በሚያደርገው እንቅስቃሴ ፍልስጤማን ተጠርጣሪዎችን በቁጥጥር ስር ያውላል። ሰሞኑን በተለይ በስፋት በቁጥጥር ስር እያዋለ ነው ፍልስጤማን ተጠርጣሪዎችን ሲይዝ መከላከያ ሰራዊቱ ቁጥር ይጽፍባቸዋል ግንባራቸው ላይ እና እንግዲህ አንድ ተጠርጣሪ በቁጥጥር ስር ውሎ የነበር ተጠርጣሪ አህመድ አልታኒ
አልታዊ ቅርታ አህመድ አልታዊ ይባላል። ክንዱ ላይ ጁላይና ግንባሩ ላይ ቁጥር ተጽፎበት 44 ቁጥር ተጽፎበት የሱ ፎቶግራፍ በማስደገፍ ነው ሀሪስ ይሄን ዘገባ ያቀረበው። ያው ተጠርጣሪዎች በቁጥጥር ስር ከዋሉ በኋላ እንደሚለቀቁ ምርመራ ተደርጎባቸው በአብዛኛው እንደተለቀቁ ነው ዘገባው ላይ የሚገልጸው። ይህ ፎቶግራፉ የቀረበው ተጠርጣሪም ምርመራ ከተካሄደበት በኋላ ተለቋል። ግን ከዛ በኋላ በፍልስጤማውያን ሬዲዮ እንደተናገረው ስለሚንቁን ነው እንደንሰሳት ስለሚያዩን ቁጥር ይጽፉብናል በማለት ቅሬታውን ገልጿል። በመከላከያ ሰራዊቱ በኩል ባዛዣቸው ምናልባት የተሰጠ ትእዛዝ ሊሆን ይችላል ያው እንግዲህ ለመለየት ሲባል የሚሰጥ ቁጥር ነው እና በቀላል ቀለም ቱሽ ተብሎ በሚጠራው ቀለም እንደተጻፈ ነው የተገለጸው። ይህ ዘገባ ቀርቧል ሀሬጽ ላይ። ሌላው እስራኤል በሶሪያ ያደረሰችው ጥቃት ነው ትናንት ሌሊት። እንግዲህ ትናንት ጥቃቱ እንደደረሰ እስራኤል ልትሆን ትችላለች ሲባል ሰምተን ነበር። ዛሬ ግን እስራኤል ለጥቃቱ ኃላፊነት እንደወሰደች አስታውቃለች። ምክንያቱም ከሶሪያ ይህ አካባቢ የሚገኘው በሶሪያና በቱርክ መካከል የተወሰኑ ኪሎ ሜትር ርቀት ላይ ነው እና ወደ ቱርክ አቅጣጫ ማለት ነው በሶሪያ ምድር ላይ ነው ጥቃቱ የተፈጸመው። የቱርክ መከላከያ ሰራዊት ሶሪያ ውስጥ ይገባል የሚል ስጋት ስላለ በእስራኤል በኩል ይህን ስጋት እና ዛቻ አስቀድሞ ለመከላከል ጥቃቱን እንደወሰዱና በእስራኤል በኩል ጥቃቱን እንግዲህ የሚሰነዘርብንን ዛቻ እንቃወማለን፣ አንታገስም፣ ዛቻውን ልንታገስ አንችልም በማለት ጥቃት ያደረሱ መሆኑን በእስራኤል በኩል እንግዲህ ኃላፊነቱ ተወስዷል። አሜሪካ ግን ጥቃቱን ያላግባብ የሆነ ግጭት ነው፣ ትርፍ ነው በማለት መቃወሟ ተገልጿል። ይሁን እንጂ በእስራኤል በኩል አሜሪካውያን እንግዲህ እስራኤል የደህንነት ባለስልጣናት እንዳስታወቁት ጥቃቱ ከመድረሱ በፊት አሜሪካ ታውቅ ነበር፣ በእስራኤል በኩል እንዳሳወቀች ነው የተገለጸው። እንግዲህ በሶሪያ የደረሰው ጥቃት አሁንም ሰጓና እርሰ ጉዳይ ነው። ይህን ይመስላል። ሌላው ትናንት ወደ እስራኤል የተመለሰው የይሁዳ ካጽ አጽም ይሁዳ ካጽ ከ44 ዓመታት በኋላ እንግዲህ በ1982 ዓ ም በተካሄደው ሱልታን ያዕቆብ በተባለ ውጊያ ሶሪያ አጽሞ ለ44 ዓመት ያክል ከቆየ በኋላ እንግዲህ የሞሳድና ሌሎች እስራኤል የደህንነት የመረጃ አካላት ባደረጉት እንቅስቃሴ አጽሞ ተገኝቶ ወደ እስራኤል ሀገር ተመልሷልና እስራኤል ማንንም ወደኋላ አትተውም ይላል። ከ44 ዓመት በኋላ የይሁዳ ካጽ አጽም ወደ እስራኤል ተመልሶ ያው በክብር የቀብር ስነ ስርዓት ተፈጽሟል። ሱልታን ያዕቆብ በተባለው ውጊያ 3 የመከላከያ ሰራዊት አባላት የደረሱበት ሁኔታ አልታወቀም ነበር። ግን በሂደት አንደኛው በ2019 ነው አጽሙ ተገንቶ ወደ እስራኤል የተመለሰው። ዘካሪያ ኮማሊ ኦማልስሊካስ ዘካሪያ ባውማል ይባላል። ሌላው ደግሞ በ2025 ዓመተ ምህረት ባለፈው አመት እንደሆነ ነው የሚታወቀው። ሶስተኛው እንግዲህ እስካሁን 3 ወታደሮች ነበር መዳረሻቸው ያልታወቀው። ሶስተኛው ደግሞ ትናንት ተመልሷል ይሁዳ ካጽ አጽሙ እና እንግዲህ እስራኤል ማንንም ወደ ኋላ አትተውም። በዚህ ዘመቻ የህይወት መስዋዕትነት የከፈሉ ወታደሮቹ አጽም ወደ ሀገራቸው ወደ ትውልድ ሀገራቸው ተመለሰ ወደ ቤታቸው ይላል። ይህን ዘገባም ሁሉ ጋዜጦች ትኩረት የሰጡበትና የተመለከቱት ርዕሰ ጉዳይ ነው። ሌላው ስለ ምርጫ እንግዲህ በጥቅምት ላይ በሚካሄደው ብሔራዊ ምርጫ በጣም በርካታ አዳዲስ መራጮች አሉ። እድሜያቸው ከ18 እስከ 22 የደረሰ ለመጀመሪያ ጊዜ በክነሴት ብሔራዊ ምርጫ የሚሳተፉ 640,000 አዳዲስ መራጮች መኖራቸውን የምርጫ ቦርድ ማሳወቁን የሚገልጽ ዘገባ አለ። ይሄ ደግሞ ከጥቅምት 7 ቀን 2023 ዓመተ ምህረት እንግዲህ የሐማስ ድርጅት በእስራኤል ላይ ካደረሰው ከባድ የሽብር ጥቃት በኋላ ነው እነዚህ አዳዲስ መራጮችና ይመርጣሉ። እነዚህ ወጣቶች ለመጀመሪያ ጊዜ ነው የሚመርጡት። በጣም ቁጥራቸው በርካታ ቁጥር ነው በእስራኤል ይላል። በጣም አዎ፣ 640,000 መራጭ ከፍተኛ ቁጥር ነው። ለመጀመሪያ ጊዜ ድምጽ ይሰጣሉ ይላል።
ሌላው አንድ የቀኝ ሪዮት ዓለም የቀኝ ፖለቲከኞች ሪዮት ዓለም ደጋፊ ነው። ለሁለት አመት ያክል መንግስትን በመቃወም በሚካሄድ የተቃውሞ ሰልፍ እንደ ፖሊስ በመምሰል ሰልፉ ላይ ይታገል ማለት ያው ስርዓት ያስከብር ነበር። ሰልፈኞች ላይ በቴል አቪቭ በሚካሄዱ መንግስትን በመቃወም በሚካሄድ ሰልፍ እንቅስቃሴ ያደርግ ነበር። ግን የቀኝ ዘመሙ ሪዮት ዓለም ደጋፊ ነው፣ ተንቀሳቃሽ ነው፣ አክቲቪስት ነው የሚል ዘገባ ቀርቧል። በፖሊስ በኩል ሁኔታው ይታወቅ ነበር። ለሁለት ዓመት ያክል ይህን እንቅስቃሴ አካሂዷል ይላል። ስሙም ይፋ መሆኑ ተገልጿል በዘገባው። ሀሬጽ ከተመለከታቸው ርዕሰ ጉዳዮች መካከል አንዱ ነው። ሌላው በዩክሬንና በሩሲያ መካከል ስለሚካሄዱ ጦርነትም ዩክሬን በርካታ የሳተላይቶችን በማሰማራት በሩሲያ ላይ ጉዳት እንዲደርስ እያደረገች ነው ይላል እና በሳተላይት እንቅስቃሴ ዩክሬን የተጠናከረች መሆኑን የሚገልጽ ዘገባ አቅርቧል። ወደ ኢዲዮት አሮኖት ስናልፍ ኢዲዮት አሮኖት በሶሪያ ስለደረሰው ጥቃት እንግዲህ እስራኤል ስላደረሰችው ጥቃት በሰፊው ተመልክቶታል። እስራኤል ኃላፊነቱን ወስዳለች። እንግዲህ ዛቻን መቋቋም አንችልም አንታገስምና አስቀድሞ ሊደርስብን የሚችለውን ጥቃት ለመከላከል ኃላፊነቱን ወስደናል፣ ጥቃቱን ያደረስነው እኛ ነን ማለቷን በእስራኤል በኩል የሚገልጽ ዘገባ አቅርቧል። ይሄ ጥቃት ይላል ለአርዶዋን ለቱርኩ መሪ ታላቅ መልእክት ነው። እስራኤል ይህን ጥቃት ማድረሷ በአሜሪካ በኩል እየተቃወሙ ነው ጥቃት መድረሱን ይላል። ያው ምንም በእስራኤል ደህንነት ባለስልጣናት በኩል አሜሪካን ያሳወቁ መሆናቸውን ቢገልጹም አሜሪካ እየተቃወመች ነው። ግን ጥቃቱ ለታይብ አርዶዋን ለቱርኩ ፕሬዚዳንት ትልቅ መልእክትን የሚያስተላልፍ ነው የሚል ዘገባ አቅርቧል። ሌላው የሊኩድ ፓርቲ ያካሄደው የፕራይመሪዝ ምርጫም እንደዚሁ ሰፊው ተመልክቶታል። የዲዮ ታህሮነት ወደ ክነሴቱ ላይ ገቡ የሚችሉ የክነሴት አባላት አሉ። በዚህ ምርጫ በጣም በሚገርም ሁኔታ ቁጥራቸው በጣም ወደኋላ የተገፋ ይላል። ያው እንግዲህ በሀረጽ ላይ እንደተመለከትነው ነው። አጠቃላይ አሁን ባለው ፕራይሜሪዝ ምርጫ ከአንድ እስከ 30 ቁጥር በተመደበው የክነሴት አባላት ዝርዝር መሰረት ሶስት ሴቶች ብቻ ናቸው። ከአንድ እስከ 30 ባለው ቁጥር ሶስት ሴቶች ነው ሊገቡ የቻሉት እና ይህንም ጠቅላይ ሚኒስትሩ ሊያስተካክሉት ይገባል ተብሎ ተስፋ እንደሚደረግ ቀርቧል። ያው ከ44 ዓመታት በኋላ አጽሞ ወደ እስራኤል ሀገር የተመለሰው እስራኤል ተዋጊ ወታደርም እንደዚሁ እሱም የሚመለከት ዘገባም አቅርቧል። በሱልጣን ያኮቭ ጦርነት ወይም ውጊያ ጊዜ የህይወት መስዋዕትነት የከፈለና አጽሞ በሶሪያ የነበረ ወታደር ይሁዳ ካጽ እሱንም እንደዚሁ ይመለከታል። የዲዮት አሮኖት በውስጥ ገጹ ላይ በሰፊው አቅርቦታል። ሌላው እስራኤል እንደሚታወቀው እንግዲህ ኦኢሲዲ ተብሎ በሚጠራው የምዕራብ ሀገራት በትምህርቱ ዘርፍ በተለይ ከፍተኛ ደረጃ ላይ ያሉ ተብሎ የሚገመት ሀገራት አባል ናት። ግን በአንድ ክፍል ውስጥ 39 ተማሪዎች ይማራሉ በአንደኛ ደረጃ ትምህርት ቤት በእስራኤል ውስጥ እና ይህን ያህል በጣም የተጨናነቀ የትምህርት ስርዓት ይዛ አሁንም የዚህ አባል ሆና ቀጥላለች። ግን ከነዚህ ሀገራት መካከል ሲታይ ሁለተኛ ቦታ ላይ ናት። በክፍል ውስጥ በጣም በርካታ ተማሪዎች ተጨናንቀው የሚማሩባት ሀገር እስራኤል ሁለተኛ ቦታ ላይ ናት ይላል። እንግዲህ የትምህርቱ ጥራት እንዳለ ሆኖ ግን በአንድ ክፍል ውስጥ በጣም በርካታ ተማሪዎች እንደሚማሩ ነው የተገለጸው የትምህርቱ ጥራት። ምክንያቱም አሁንም ድረስ እስራኤል የኦኢሲዲ ሀገር አባል ናት፣ ድርጅት አባል ናት። ወደ ማሪብ ስናልፍ ማሪብም በሶሪያ የደረሰውን ጥቃት እስራኤል ያደረሰችውን ያው ወደ ቱርክ ከቱርክ በቅርብ ርቀት በሚገኝ ቦታ ነው ጥቃት የደረሰው። ይህን ጥቃት በሚመለከት እስራኤል ኃላፊነት መውሰዷን እና ያው እንግዲህ ሊደርስ የሚችለውን ጥቃት አስቀድሞ ለመከላከል ዛቻውን ለማስቀረት ትግስት የለንም ለዛቻ፣ የሀገራችን ደህንነት ላይ ጉዳት ሊያደርስ የሚችል ዛቻን አንታገስም በማለት እስራኤል ኃላፊነቱን

ሌላው በቤተሸምሽ ከተማ ከተናንት ወዲያ በደረሰ አደጋ ድንገት እንግዲህ አንድ ሁለት ወንድማማቾችን በጩይ በመውጋት አንድ ተጠርጣሪ አንዱ የ7 አመቱ ሂሌል ይባላል ሂሌል ሞርዶ ሃይድሮን ህይወቱ አልፏል። ተናንት የቀብር ስነ ስርዓቱ ተፈጽሟል። ቤተሰቦቹ ታምር ይፈጠርልናል ብለን ተጠብቀን ነበር፣ ነገር ግን ታምር አልተፈጠረም፣ ህይወቱ አልተረፈም በማለት እጅግ በጣም በሚያሳዝን ሁኔታ ህይወቱ ማለፉን የሚገልጽ ዘገባ አቅርቧል። ወደ እስራኤል አየሁም ስናልፍ፣ እስራኤል አየሁም እንደዚሁ ከሌሎች ጋዜጦች ጋር በተመሳሳይ ርዕሰ ጉዳዮች ነው በመጀመሪያ ገጹ ላይ ትኩረት ያደረገው። የይሁዳ ካጽ አስከሬን ይቅርታ አጽም ከ44 ዓመታት በኋላ ከሶሪያ ወደ እስራኤል መመለሱን እንግዲህ እስራኤል የመረጃ ድርጅት ሰዎች ተባብረው አጽሙ ተገንቶ ወደ እስራኤል ትናንት መመለሱን የምርጫውን ሂደትም ፕራይሜሪዝ የሊኩድ ፕራይሜሪዝ ምርጫ ተመልክቶታል። እስራኤል ማንንም ወደኋላ እናስቀርም ሎ ናሽር ኢሽ ሚያ አሆር በማለት ይህን ዘገባ በመስጠት የይሁዳ ካጽ አስከሬን ከ44 ዓመታት በኋላ አጽም ይቅርታ ያው አጽሞ ወደ እስራኤል መመለሱን አቅርቧል። በሰፊው እንግዲህ ዛሬ ጋዜጦች ለአንባቢያን ካቀረቧቸው ዋና ዋና ርዕሰ ጉዳዮች መካከል የመመልከት የቻልነው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል፣ አብራችሁን ቆዩ።

0: ስርጭታችን እንደቀጠለ ነው። ሰጠኝ በድጋሚ እንደምናደርክ
1: ሰላም ነኝ እንዴት ነሽ?
0: አለን ክብሩ ይስፋ። ያው ቅድም ትንሽ የተፈጠረው ነው የቴክኒክ ችግር አሳውቀናል ለአድማጮች። አንዳንዴ ለአድማጮች ብቻ ሳይሆን እኛም እዚህ ተቀምጠን እንደናገጣለን እንዲህ አይነት ነገር ሲፈጠር።
1: አዎ የግድ በመተጋገዝ አሁን አንዳንዴ እንግዲህ ከመጋረጃ በስተጀርባ የሚባል ነገር አለና ሰዎች ምናልባት ድምጻችን በመስማት ብቻ እኛ
0: ምንሰራ ይመስላል፣
1: ግን ቴክኒሻኖች ከሌሉ ሌሎች ባለሙያዎች ከሌሉ ይሄ ሁሉ በአጠቃላይ ብዙ መሳሪያዎችም ራሱ የተጠመዱ መሳሪያዎች ስል ለዚህ ለመገናኛው ታር የሚያግዙ የማይክሮፎኖች ሁሉ ነገር ይወስናልና ዙሮ ዙሮ ምንም ቴክኖሎጂ ቢኖርም የሰው ልጅ ናልባ አንድ ነገር እንደማይሆን ነው። AI ቢመጣ ሌላ ነገር ቢመጣ ሰው ከሌለ ዋጋ የሌለው መሆኑን የሚያስታውቅ ነው።
0: AIም በሰው ድምጽ ተወስ ካልተወሰደ ሰው እንዲሰራ ካላደረገው እንዳልከው እንግዲህ
1: ነው ሰውን ተክቶ ቢሰራበት ሁኔታ አለ። አንዳንድ ጊዜ
0: ሰው ነው እንደዛ የሚያደርገው።
1: የግድ የሰው ልጅ ነው ለሁሉም ነገር።
0: አዎ ትንሽ ሰዓቱ ቀደም ብሎ ስለሚጀምር ቴክኒክ ባለሙያዎችም መቼም ሰው አይደለን የሚያጋጥም ነገር አለ። ዘገየና ያው እኛም ዘግይተን ጀመር ብዙም ግን አልዘገየንም። እንግዲህ ለማንኛውም አድማጮች ለማሳወቅ ነው የተለያዩ ርዕሰ ጉዳዮች አሉን። ሰጠኝ በሶሪያ የደረሰው ጥቃት እስራኤል ኃላፊነቱን ወስዳለች በሚገርም ሁኔታ። እንደው ይሄ ነገር ለወደፊቱ ለከፋ ግጭት ይዳርገን ይሆን?
1: አይቀርም። አሁን እንግዲህ በመጀመሪያ ደረጃ

0: ለምንድነው እርምጃ የወሰደችው? አድሁር በተሰኘው ወታደራዊ አየር ማረፊያ ጦር ሰፈር ነው። ወታደራዊ ሄሊኮፕተሮች የሚያርፉበት ነው። ወታደራዊ አየር ማረፊያ ነው። እንግዲህ ለምንድነው ወሰደችው ብትባል የቱርክ ባለስልጣናት እዛ ሊመጡ ነው። ቱርክም ለሶሪያ አየር ኃይል የተለያዩ እርዳታዎችን ለማድረግ ጥረት እያደረገች እንደሆነ ይነገራል እና ያንን ለማስቀረት ነው። ያ ማለት ምንድነው? ልክ ኢራን በፊት በሶሪያ ላይ ስታደርገው እንደነበረው እንቅስቃሴ ቱርክም በሶሪያ ላይ እርምጃ መውሰድ እንድትችል ማለት ነው። ሶሪያ ራሷ አቅማ እንድታጠናክር ለማድረግ የምታደርገው እንቅስቃሴ የአሁን ሶሪያ እንግዲህ ለጊዜው የእስራኤል ጠላት ናት ባይባልም ወዳጅም አይደለችም እና ቱርክ ግን በእስራኤል ላይ እየዛተች ያለች ሀገር ስለሆነች የቱርክን እንቅስቃሴ ቱርክ እዛ ወታደራዊ አቅሟን እንዳታጠናክር ለማድረግ የተወሰደ እርምጃ እንደሆነ ነው የጠቅላይ ሚኒስትር ቢሮም ያስታወቀው። ይህ ግን በሶሪያም በቱርክ በኩልም ውግዘት አጋጥሞታል። ለወደፊት በዚህ ጦር እንግዲህ ጦር እርምጃ በመውሰድ ቱርክን ማሸነፍ የሚቻልም መስሎ አይታየኝም። ዲፕሎማሲያዊ ጥረቶች እንደሚደረጉ ነው። እንግዲህ አሜሪካ ጥረት እያደረገች ነው ያለው። እንግዲህ ቱርክ ብዙ አቅም አላት፣ ለሶሪያም ቅርብ ናት። እንደ ኢራን ላይሆን ይችላልና አንዳንድ ጊዜ በማጥቃት ብቻ እርምጃ በመውሰድ ብቻ የምንቋቋመው መስሎ አይታየኝም። በዲፕሎማሲያዊ መንገድ ግን አሜሪካ ለመፍታት ችግሩን ለመፍታት ጥረት እያደረገች እንደሆነ ይነገራል እና ይሄ አማራጭ መስሎ ነው የሚታየኝ። ግን እስራኤል ለጊዜው ወሳኝ ነው ያለችውን እርምጃ ወስዳለች። ሌሊቱን ነው ትላንት ምሽት አካባቢ ጀምሮ ያስታወቀችው እንጂ ከዛ በፊት አልወሰድኩም ስትል ነው የነበረው እና ማንኛውም ስጋትም አለው ጥሩ ነገርም አለው። መልእክቱ ግን ለቱርክ ነው የሚባል እንጂ ሶሪያን ለመጉዳት አይደለም። እንዴት ታይዋለሽ?
1: አዎ መልእክቱ እንዳልከው ለቱርክ ነው። ቱርክ እንግዲህ መከላከያ ሰራዊቱን በሶሪያ ምድር እንዳታስቀምጥ በፊት የነበረው የኢራን ሙከራ አሁን እንደገና በቱርክ በኩል ሶሪያ ውስጥ ከተካሄደ ለእስራኤል ከፍተኛ ስጋት ነው። ግን ቱርክ ደግሞ አንደኛ እንዳልከው በጂኦግራፊ አቀማመጥም ቅርብ ናት። መከላከያ ሰራዊቷም ቀላል አይባልም። ቴክኖሎጂዋ በመከላከያው ዘርፍ ከአሜሪካ ጋር ያላት ግንኙነት ከተለያዩ በርካታ የዓለም ሀገራት ጋርም ያላት ግንኙነት ቱርክ የኔቶም አባል ናት። እንዳልከው ነገሩን ትንሽ ውስብስብ መሆኑን ያሰፋዋል። ዞሮ ዞሮ ግን በእስራኤል በኩል ቱርክ አሁንም ስጋት ናት። ቱርክ ይህን እንቅስቃሴ ከቀጠለች ምንም አንታገስም፣ የሀገራችን ደህንነት ላይ ስጋት በሚሆን ነገር ልንታገስ አንችልም እያሉ ነው። እንግዲህ በእስራኤል በኩል አሜሪካንም እንዳሳወቁ እየተናገሩ ነው ጥቃቱን ከማድረሳቸው በፊት። ሁኔታው ግን ጥሩ አይደለም። ልክ ነህ። እንደገና ደግሞ እስራኤልን አካባቢያችን ወደ ሌላ ወዳልታ ያሰበ ችግር ሊያስገባ የሚችል ነው።
0: አዎ ስንበላ ሁሉ ለአሜሪካ ማሳወቅ ያለብን ይመስለኛል። በፊት
1: እንግዲህ ንጹህ ምግብ አይደል ካልሆነ። አዎ ይሄ ትንሽ አዎ እንግዲህ አሜሪካ በእርግጥ በዚህ በኩል ዞሮ ዞሮ እንዳልከው የእስራኤል ደህንነት በአንድም በሌላ ከአሜሪካ ጋር ጥብቅ የሆነ ግንኙነት እንዳለው እናያለን። ማሳወቁ መልካም ነው። ቢያንስ ትችት ብቻ ሆኖ ይቀራል፣ ሌላ እርምጃ አይወሰድም። ሁኔታው ግን በዚህ ቢቆም መልካም ነው እንጂ ወደ ከፋ ችግር ሊሄድ ይችላል። እንደዛ ነው እንግዲህ ያለው ግምት።
0: ሌላው እንግዲህ ትላንት ከ44 ዓመታት በኋላ አጽሞ ወደ እስራኤል የተመለሰው ይሁዳ ካጽ ወታደር እንግዲህ መስዋዕት ከሆነ በኋላ ወደ እስራኤል መመለሱ ተገልጿል። መጀመሪያ አካባቢ እያጣራን ነው ብሎ ነበር መከላከያ ሰራዊቱ። እዛ ምሽቱን ግን አጣርተን የእሱ መሆኑን አረጋግጠናል ብሏል እና እንዴት ነው ሁኔታው?
1: ይህ በጣም የሚገርም ነው። እንግዲህ በ1982 ዓመተ ምህረት የተካሄደ ጦርነት ላይ ነው ህይወት መስዋዕትነት የከፈለው። አልታወቀም ነበር ህይወት መስዋዕትነት መክፈሉ። እንደውም እናቱና አባቱ ከዚህ ዓለም ያው በሞት ተለይተዋል። አላወቁም ምን እንደሆነ በህይወት ይኖር አይኖር፣ እውነትም ህይወት መስዋዕትነት ከፍሎ ይሁን አይሁን በእርግጠኝነት ሳይታወቅ ሳያውቁ ነው ያለፉት ነው እንግዲህ የሚሉ መረጃዎች። የወንድሞቹ ቀሪ ቤተሰቦቹ ግን በህይወት ያሉት ያው ደስ እንዳላቸው አጽሞ ወደ እስራኤል መመለሱ ገልጸዋል። ከ44 ዓመታት በኋላ ነው እስራኤል አጽሞን የመለሰችው። በዚህ ውጊያ 3 የመከላከያ ሰራዊቱ አባላት ነው ህይወት መስዋዕትነት የከፈሉ። እንግዲህ የመጨረሻው ይሁዳ ካጽ ነበር ትናንት ተመልሷል። ቀጽሙን ሶስቶችንም እስራኤል ወደ ምድሯ መልሳ በክብር ቀብር ስነ ስርዓት እንዲካሄድ ተደርጓል። የሚገርም ነው እንግዲህ በመከላከያ ሰራዊት በቁርጠኛነት እንዲዋጋ ያደርጋል እንዳልከው ምንም ቢሆን አጽማችን እንኳን ከአመታት በኋላ ቢሆን እስራኤል ተመልሰዋለች ብሎ በሙሉ የልብ ልብ የሚሰጥ ነው ለመከላከያ ሰራዊቱ ለቤተሰቦችም ራሱ ቤተሰቦች ልጆቻቸው ወደ መከላከያ ሰራዊቱ ሲገቡ ልጆቻችን ያው በእምነት ምንም ቢሆንም መከላከያ ሰራዊቱ አለላቸው ከጎናቸው ነው ብሎ 100% እምነት እንዲጣልበት የሚያደርግ ነው እስራኤል መከላከያ ሰራዊት ላይና በሚገርም ሁኔታ ከ44 አመታት በኋላ አጽሙ ተመልሷል። እዚህ ጋር ተያይዞ የሮን አራድና የጋይ ሃቨር የሁለቱ መከላከያ ሰራዊት አባላት እንግዲህ የነሱ ጉዳይ አጽማቸው ገና አልተመለሰም። እስራኤል ሁለት የነዚህን ሁለቶችን አጽም የመመለስ የቤት ስራ እንዳለባት ተገልጿል በመረጃዎች ሰጠኝ። ይገርማል አንተ እንዴት አየኸው?
0: አዎ አሁን አንቺ እንደገለጽሽው ጦርነት መቼ ነው የተካሄደ? እንግዲህ የመጀመሪያው የሊባኖስ ጦርነት ወቅት ነው። ከሰኔ 11 1982 ዓ.ም ጀምሮ የተካሄደው የሊባኖስ የመጀመሪያው ጦርነት ነው። እንግዲህ በዛን ጊዜ ነው በሶስተኛው ቀን መስዋዕት የከፈለው ይሄ ወታደር ማለት ነው ይሁዳ ካጽና ሱልጣን ያኮብ የተባለው በሊባኖስ የሚገኝ ገጠር ነው በዛ አካባቢ ጦርነት ሲያደርግ ነው መስዋዕትነት የከፈለውና በ1982 ዓመተ ምህረት እንግዲህ ያው አጽሙ ተገንቶ ተመልሷል። ጥሩ ነው። በዚህ በሂደቱ በመከላከያ ሰራዊቱ የመረጃ ክፍል ኃላፊው አማን የሞሳድ ድርጅት የሻባክ ድርጅትና የተጠለፉና ምድራሻቸው የጠፉ ዜጎችን የሚያፈላልገው አካልም ተሳትፈዋልና የታማጆር ሹሙ ኢያል ዛሚር አመስግነዋል። ለእስራኤል ጦርና ለሀገሪቱ ወሳኝ ነው ብለውታል ሂደቱን። እንደገና ደግሞ ጠቅላይ ሚኒስትር ናታንያሁም ለመከላከያ ሰራዊቱ ለሞሳድ ለሻባክና የተጠለፉና መዳረሻቸው የጠፋ ዜጎችን ለሚያፈላልገው አካል ምስጋና አቅርበዋል። ጥሩ ነው። ይሄ በጣም የሚያስደንቅ ነው እስራኤል የምታደርገው። ግን በሌላ በኩል ደግሞ ዞር ብለን ስንመጣ በእስራኤል ማህበረሰብ ውስጥ የኢትዮጵያውያንም ሌሎችም አሉና አንዳንዴ እዚህም የጠፉ ዜጎችን በህይወት እያሉ መዳረሻቸው የጠፋ ዜጎችን የማፈላለግ ሁኔታ እንደው ትልቅ ትኩረት አይሰጠውም። አፈላልጎ ማምጣቱ ጥሩ ነው። በሌላ በኩል ደግሞ ኢትዮጵያ የሚጠባበቁ ዜጎች አሉና በህይወት እያሉ ብዙ እየተቸገሩ ለዛም ትኩረት ቢሰጥ እንደው እንደዚህ አይነት ነገሮችን ትክክል ነው ማለት ይቻላል። እና አንዳንዴ ለአንዳንድ ነገሮች በጣም ትኩረት ይሰጣል፣ ለአንዳንድ ነገሮች ደግሞ ችላ ይባላልና ትንሽ ሚዛናዊነት ይጎድላል የሚል ሀሳብ አለኝ። ከዛ ውጭ ግን እነዚህ መሳደም ሻባክም እንዲሁም ሌሎች አካላት ያደረጉት አስተዋጽኦ ከፍተኛ ነው።
1: አዎ መንግስት ትኩረት እንዲሰጥ እንዳልከው እንግዲህ በእነዚህ ቅሬታዎች ላይ ስራ ይጠበቃል። ትእዛዝ ከሰጠ መከላከያ ሰራዊቱ መረጃ ድርጅቱ ይሰራል፣ ምንም ጥያቄ የለውም።
0: የመንግስት ውሳኔ ያስፈልጋል። ሌላው እንግዲህ የሊኩድ ፓርቲ የፕራይመሪ ምርጫን ሰኞ ዕለት አካሂዷል። ከዛ በኋላ ቦታ ያገኙት ሰዎችን በተመለከተ ትናንትም ትኩረት ተሰጥቶበት የዋለ ጉዳይ ነው። አንዳንድ አካላት ያልተቀበሉ አሉና እንደው ጣፈንታቸው ምን ሊሆን ይችላል?
1: እንግዲህ ጣፈንታቸው ጠቅላይ ሚኒስትሩ ናቸው፣ የሊኩድ ፓርቲ ሊቀመንበር እሳቸው ነው እንግዲህ ይወስኑታል ተብሎ የሚጠበቅ ግን በጣም በርካታ ነው። እንግዲህ 11 የክኔሴት አባላትና 4 ሚኒስተሮች ወደ ክኔሴቱ ሊያገቡ ይችላሉ። ትናንት ወዲያ በተካሄደው ፕራይሜሪዝ መሰረት ነው የሚለው ለእነዚህ ሁሉ ቦታ ለመስጠት አስቸጋሪ ሊሆን ይችላል። የተወሰኑትን ግን ለማስገባት ጠቅላይ ሚኒስትሩ ምናልባት እንግዲህ የሚጠበቅባቸው ስራ ይኖራል፣ ስራም ይሰራሉ። በዚህ ዙሪያ ቦታ ለመስጠት ያው ቀርብ ያለ ቦታ እየተባለ ነው። ግን በጣም በርካቶች ናቸው ከክነሴት ውጭ የሚሆኑትና ይህ ምርጫ በጣም አስገራሚ ነው። ውጤቱ ያልተጠበቀ እንደሆነ እየተነገረ ነው። ሰጠኝ አወዛጋቢ ነው። ምናልባት ቀጣይ ሳምንታትም ልናወራበት ምንችል ርዕሰ ጉዳይ ነው።
0: አዎ እንግዲህ የሊኩድ ፓርቲ ምርጫውን አካሄዷል። ጠቅላይ ሚኒስትር ናታንያሁ ደስተኛ እንደሆኑ ነው። ግን እንደ አብይ ዲክተር አይነት አንዳንድ አካላት ደግሞ ወደኋላ መሆናቸው ስላሳሰባቸው እሳቸው ባስቀመጡት ቦታ ለማስገባት ይጥራሉ ተብሎ ይጠበቃል። ምናየው ይሆናል ወደፊት። እንግዲህ የምርጫው ጊዜ እየተቃረበ በመሆኑ የግድ አባላቱን ማሳወቅ ስለሚያስፈልግ አሁን ናታንያሁ ቦታ እንዲሰጣቸው የጠየቁት አንዳንድ ቦታ ላይ ማን እንደሚገባ ገና ስላልታወቀ ሊያስገቡም ይችላሉ፣ መብታቸው ነው። ከተፈቀደላቸው በኋላ እንግዲህ እድሉን ሊያገኙ ይችላል፣ እናያለን። አንዳንድ አካላት ደግሞ ወደኋላ ማለት ጥሩ ቦታ ላገኛሉ፣ እንግዲህ ከምርጫው ተካሄዶ ሊኩድ ስንት መቀመጫዎችን የክነሴት መቀመጫዎችን ያገኛል የሚለው ወሳኝ ነው። አንዳንዶቹ እንግዲህ ከፖለቲካው ሊርቁ ይችላሉ፣ አንዳንዶች ደግሞ ዘውም ብዙ ነገሮች ሊያገኙ ይችላሉ። ምን ነው ይሆናል?
1: እነት ነው። አዎ
0: ጥሩ
1: እሺ፣ እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ቃለ ምልልስ የምናካሄድበት ጊዜ ነው። መንገደኛው ጋዜጠኛ ጀንበር መንግስቴ በስልክ መስመራችን ይገኛል። ጀንበር እንደምን አደርክ?
1: ጤና ይስጥልኝ ሰጠይ፣ እንዲሁም ወርቅነሽ፣ ሌሎች ደግሞ ስራ ባልደረቦች እና ከግብ እስራኤል አድማጮቻችን መልካም ቀን፣ እንዴት አደራችሁ?
0: መልካም ቀን እናመሰግናለን። እንግዲህ ከአንተ ጋር የምንነጋገርባቸው ልጆችና ትምህርትን በተመለከተ ነው። ጊዜው እየተቃረበ ነው። መጪው የትምህርት ዘመን ሊከፈት ሁለት ሳምንት ያልሞላ ጊዜ ነው ያለ። እንዴት ነው
1: እንግዲህ በመጀመሪያ ደረጃ ደስ ይላል። ለሁለት ወር የቆየነውን የእረፍት ጊዜ እያገባደድን ትንሽ ጊዜ ነው የቀረን። በዚህ ባለን ጊዜ ደግሞ በተለያዩ ቦታዎች ሳይ ወላጆችና ልጆች አንድ ላይ በጣም ደስ ይላል። በእርግጥ በዘንድሮ ሁለት ገና በመጀመሪያው በውሃ ዋና እና በተለያየ አደጋ ደርሶ ነበር በልጆች። አሁን ግን መቼም ክብሩ ይስፋ የተሻለ ነው። ከዚያ እንዲያው ሰጠኝ ብትፈቅድልኝ፣ ቅድም በእንትኑ ትንተና ስታቀርቡት እንደነበር ከዛሬ 44 ዓመት በፊት በሊባኖንና በሱሪያ ተጠልፎ የነበሩት ወታደሮቻችን አጥሜ መጨረሻው መመለሱ የኤሊ ኮሄንም ጉዳይ ደግሞ እንደዚው ተራው ደርሶም ለእስራኤል ቀብር ያብቃው ነው ምል እና እስራኤል ጀግና ናት። እና አሁንም ደግሞ ልጆች በእርግጥ አንዳንድ ሰዎች ይህን ስናገር እሱ ማን ነው የሚሉ ይችላሉ። እንግዲህ አንዳንዴ ምን ይባላል መሰለህ፣ አዋቂ ለራሱ አያውቅ ለሌሎች ግን ይጠቅም ይባላል። እና አንዳንድ የተለያየ ምክር በምንለግስ ጊዜ ያንን ምክር ተቀብሎ ተግባራዊ እያደረገ በጣም በጣም ጥሩ ነው። አባቴ በሰማይ ነው እሱን ይማረው አባ መንግስቴ ምን ሲል ነበር? ሲነግሩት ያወቀ የሰው ልጅ፣ ሳይነግሩት እሳ ያወቀ የእግዚአብሔር ልጅ ሲል ነበር። አንዳንድ ልጆቻችን እግዚአብሔር መርቆ የሰጠን ብዙ ምክር የማያስፈልጋቸው በስነ ስርዓት ታንጸው እግዚአብሔር የመረቃቸው ናቸው። አንዳንዶች ደግሞ ያው በጉርምስና በወጣት ጊዜ የማናደርገው ነገር የለም። ሰጠኝም ሆነ ወርቅነሽ ሁላችን እናውቀዋለን ጉርምስና እንዴት እንደሆን። አንዳንዴ የወላጆችን ቃል ያለመቀበል
0: አይነሳ ነው እንጂ አሁን ትንሽ ተረጋግተን ነው እንጂ በልጅነትማ ስንት ነገር ነበር።
1: እና ስለዚህ ልጆች ዛሬ እሳት ውሃ እንደ ውሃ ሙላት እንደ ንፋስ እንደ እሳት ናቸው። እና ይሄን ከፍ እያልን ማብረድ የምንችለው በመምህራን ደረጃ ያሉ፣ በአስተማሪ ደረጃ ያሉ፣ እንደዚሁም ደግሞ በምክር ደረጃ አንዳንድ ወላጆችም ደግሞ በጥሩ ሁኔታ ምክር ልገሳ እንኳን ወላጅ ነው እና ጎረቤትም ደግሞ ጥሩ ምክር። እንግዲህ ትምህርት የምንማረው መጀመሪያ ቤታችን፣ ኋላ ወደ ጎረቤታችን፣ ከዚያ ደግሞ በትምህርት ቤት ነው እና ይሄን ሶስቱን ከአንድ ላይ በማመዛዘን የልጆችን ፍላጎትን ምን እንደሆን በመረዳት አንዳንድ ችግር እንኳ ቢያጋጥመን ያን ችግር ለልጆችም አብሮ አወያይቶ ለችግሩ መፍትሄ መፈለጊያ ያስፈልጋል። እና ብዙውን ጊዜ ስሰማውን ወላጆች ወላጆች ይባላል። የልጆችም ደግሞ ኃላፊነት አላቸው። ይህን ኃላፊነት ያንተ ይሄ ኃላፊነት አለብህ፣ ይሄ መብታችን ነው፣ ይሄ አንድ ላይ በመመካከር ብዙ ነገሮችን መስራት እንችላለን። አንዳንዴ የእኛ እንደምታውቁት ልጅ ሲያጠፋ ቀጥታ ወደ ቁጣው ነው ወደ ዘለፋው ነው የምንደርስ። እንደገና ደግሞ ያን ጊዜ ልጁን ይተላለካል። ልጁ በሚተላለቅ ጊዜ ከመጥፎ አቅጣጫ ሊደርስ ይችላል፣ እኛንም ደግሞ እጅ ሊያስት ይችላል። እና ስለዚህ የምንመክረው ምክር በስነ ስርዓት
2: እንዲያው ግን እኮ የዛሬ ልጆች አንዳንዴ አስቸጋሪ ናቸው። ወላጆችም ያውቃሉ ብለው አይገምቱም መሰለኝ፣ ቋንቋው ችግር ምናምን ካለ በተለይ አይገባችሁም የሚሉት ነገር አለና እንዲህ አይነቱን ነገሮች በእንዴት መታገስ ይቻላል? ውሪ
0: እያደጉ ሲሄዱ አብረናቸው እንድንሆንም አይፈልጉም።
1: ይኸውልህ እንደዚህ ያለ እንኳን ሌላ ነውና አሁን በመሰረቱ ስንመለከተው ካደጉ በኋላ እንኳ አንዳንድ አገራችን ከዚህም አንዳንድ ብስል የሆኑ ከተዳሩ በኋላ አንዱን አመት ከእሷ ከሚስቲቱ ወላጆች አንዱን አመት ከእሱ ወላጆቹ ነው ቤት ለመግዛት የሚበቁ ጎበዞች አሉ። አንዳንዶቹ ደግሞ ፕራቲውት እኔ የግሌን የእኔና ባሌ ወይም የእኔና ሚስቴ የግላችን ሁኔታ የግላችን የግል ማህደር እንትን ማለ ማስያዳለነት ሲሉ መውደቅ ይመጣል። እና ልጆች ደግሞ ወላጆችን እናንተም ታውቃላችሁ እኛንን እንጂ ምሉ ወደ ጉዳት ያሽቆለቆላቸው እንጂ ከፋ ያደርጋቸው ምን አለ መሰላችሁ የመጣበትን የማያውቅ የሚሄድበትን አያውቅም እና ልጆቹ በተለያዩን ዛሬ የዚያ ብቻ ሳይሆን ቴክኖሎጂ እየተስፋፋ ሄዷል ከዚያ ደግሞ ሁሉ ነገር የሚያውቁት በሚድነው በጉግል በኢንስታግራም በተለያየ ብዙ መረጃዎች አውቃሉ ግን ወላጆችን ደግሞ ቀስ ብለን ብንጠይቃቸው ከዲክሽነሪ የበለጠ ከጉግል የበለጠ እውቀት የተፈጠረ እውቀታቸውና ይዘውት የመጡትን ትልቅ ያላቸውን የተፈጠረ ጸጋ እየተጠቀሙ ነው በሃይማኖት ጥበቃው ሆነ በልጅ አስተዳደግም ሆነ በስነ ስርዓት አገሪቱ በነበሩበት ጊዜ መሪዎች አስተማሪዎች ነበሩ እንደውም እኛ ወላጆቻውን በግምገማ ላይ ስትሄደው ባላደገች ሀገር እዚህ እንደ ዛሬው ድላችን ቢሆን እያንዳንዱ የኢትዮጵያ ማበረሰብ ብዙ ፕሮፌሰሮችን የሚያወጡ የሚሆኑ ወላጆች እንዳለ ነው ሁላችንም እንገምተው
2: አው ያው እንግዲህ ካንተም በኋላ ሌላ አድማጭ ስላለ መስመር ላይ ሬ ዛሬ ያጥር ያለ ሰዓት ነው ምንሰጥ ለማጠቃለያ ምን ትላለህ አጥር አድርግ
1: ችግር የለም ተፈጥ ሲል ነው ጥሩ አንዳንዴ ምንድነው ገንፎ ሲያድር ይገለማል ይባላል አይደል
0: ብዛት ጥራትም ይባላል
2: በርግጥ በዚህ በኋላ ብንቀጥል በዚህ ዙሪያ ነው አው እንዳልከው ምን መለሰው
1: አሁን እንግዲህ አሁን በእውነት በማጠቃለያ ላይ ምለው ይሄ በሊኩድ በነበረው ፕራይመሪስ ያው የኛ ወንድሞች በተለይ ጋቢ ገብቷል ቁጥሩ ከፍ ያለም ቢሆን እሱ በሆኬ ኖርዌጂ ገብቶ ለኛ ማበረሰብ እንዲያገለግል ምኞቴ ነው ሌሎችም ደግሞ የተወዳደሩት መንገድና ስልት ፈልጎ ወደ ክኔሴት የሚገቡበትን መንገድ መጣጣሩ በአንድነት ኃይል ነው ብያስባለሁ እና መሰግናለሁ ደግሞ ለሌላው አድማጭ እንዳልሻማ መልካም ቀን ይሁንልን
2: መልካም ቀን እና መሰግናለን እሺ ሰላም ሁን ሌላ አድማጭ አለን አቶ ስጦታው ፈረደ ከነጽዮና ስልክ መስመራችን ላይ ነው ጤና ይስጥልን ስጦታው እንደምን አደርክ
3: አብራችሁልኝ እንደምን አደራችሁ እንዲያውም አድማጮች ደና ነኝ ዛብር መስከን
2: እና መሰግናለን እንዴት ነው ከፕራይመሪስ ምርጫ በኋላ ብዙ ያነጋገረ ነው የዚህ ምርጫ ሂደትና በአብዛኛው ግልጽ ቢሆንም ፕራይመሪስ የሚለው ቃል ይሄ ፕራይመሪስ እንኳን ቃሉ ማማረኛ ስላልሆነ ቅድመ ምርጫው እንዴት ነው ምን ያህል ግልጽ ነው ለታስባለ በእኛ ማህበረሰብ ውስጥ በተለይ
3: በቅድሚያ ለኛ ሰው በተለይ በእድሜ ለገፋነ ሰዎች ግልጽ አይደለም ተቀላላ አብዛኞቹ የበራዊ ምርጫ መስሏቸው ነበር በየከተማችን በላም እንደዚህ ሊኖር ይችላል እና ይሄ አይነት በራዊ ምርጫ የሚለው ራሱ ገንዘብ እየተከፈለበት የተዋቀረ ማህበር ነው ከ140 ሺህ በላይ አባሎች ያሉት ሰው ነው እነዛ ሰው በአመት አንድ ጊዜ ይከፍላሉ አሁን እንኳን ለአንድ ሰው 78 ብር ገብቷል ለአንድ ሰው ባልናምሽ ከሆነ 100 ብር ነው እኛ ሰዎች ፎርም ሞልተው አባል ከሆኑ ከስራ ካንድ አመት ተኩል በኋላ ነው እኔ ለምሳሌ ከገባ አመት አልፈኛል ባሁኑ ምርጫ መሳተፍ አልቻልኩም ገና አንድ አመት ተኩል አልሆነኝም እና በዚህ መልኩ ነው የሚካሄደው ግን የኛ ችግራችን የት ላይ ነው እውነት ማድነቅ ወዳለሁ የኛ ሰው በጣም እጁን ይዘረጋል ይሰጣል ማለት ፈልጌ ነው ግን የሚሰጥበትን ቦታ አውቅበትም ለምሳሌ ዛሬ አንድ ጉዳይ ቢኖር እንደፈለገ ብር ያወጣል ይሄን ግን ፎርሙን ተወስዶ እኛ ሞክረ ነበር ለምሳሌ እኔ ከሆተኑ ከሚለው ተደራጀው ደግሞ አንዱ አባል ነኝ ያንን ለማድረግ ፎርሙን እየዞረ ነው ያልሞከረ ነው የለም ጠቅላላ ብሩን እንኩ ነው የሚሉ የዴሞክራሲውን መንገድ አላወቁትም ብሩ ሳይሆን ፎርሙን ሞልተሽ አስገባሽ በኋላ አሁን ደግሞ ሆኖ ያለው ድሮ ወራስከባህ ምናምን ነበር አሁን ቀርቷል አሽራዬ ነው የኛ ሰዎች ደግሞ አብዛኛቸው ይሄን ለመስጠት
0: እና ዝጋ ቆኖ ፍራታል አሁን ባሽራ ያጠቃቀም ሁኔታ ፍራታል እና በባንክም የሚወሰድ ነገር ችግር ይፈጥራል የሚል ፍራታል እና ይሄንን መተማመን የለም
3: አንድ ችግር እሱ ነው ግን ገንዘብ ለማውጣት ቅድም እንዳልኩት በእኛ ሰው ያበለጠ ገንዘብ እናወጣኛ ነን እንበል ነገ አንድ ጉዳይ ካለ እንዲያ መዘርዘረት ጊዜ የለም ብዙ መዘርዘር ማስፈር ግን ለገንዘብ እንደኛ ሰው አድርጎ የሚሰጥ የለም ነገር ግን የኛ ሰዎች ገብተው አገልጋይ እንዲሆኑ መሪ እንዲሆኑ ግን በማህበሩ ገብተን ተደራጅተን የዛሬ እኔ ግድ ልኩና አይደለም ማህበር ያላቸው ሌሎችም አሉ በዚህ ላይ እንደ ቦሌት ጋር እንዳወስዱት እና ሌሎችም አሉ። በተደራጅቶ እምነት ወስዶ በዚህ እምነት ተምኖ እነሱ ቦታ ገንዘብ አይሰርቁም።
0: አንዱ ችግራችን እኮ እሱ ነው። አሁን ለሚጠቅመን ነገር ነገ ውጤት ሊያመጣ ለሚችል ነገር ተደራጅቶ የማድረግ ሁኔታ የለም። እንዳልከው ደግሞ አሁን በተለያዩ ማህበራዊ ግንኙነቶች፣ በሰርጉም፣ በደስታው፣ በመከራው ብዙ ገንዘብ እናወጣለን። ያም እንዲያውም ለመደነቅ ለመመስገን የምናደርገው ጥረት ከፍተኛ ነው። ግን እንዲህ ውጤት ሊያመጣልን ለሚችለው ነገር ግን እንዲያው ገንዘቡንም እንዲያውም እርምጃም ስንወስድ አይታየም። ሰፈር ለሰፈር ቤት ለቤት እናወራለን፣ በመጨረሻ ጊዜ ከጨዋታ ውጭ ነው።
2: እንደው ስጦታው ጊዜ ይህን
3: በግሌ ሞከር የለም በየቦታው እየዞርኩ አመት ተኩል ያልሞከርኩት የለም። እንካ ገንዘቡን ይሉኛል
2: እኮ። አሁን እዚህ ላይ ስጦታው ጊዜ ይህን ያው ጊዜው ማጭር ነው፣ እኛ ወሰድንብህ እንጂ አንተ እንዳትናገር። ገንዘብ የመስጠት ችግር እኮ የለበትም ሰው። አሁን ለፖለቲካውን ቢሆን ገንዘቡን እንካ እያሉ ነው። ችግሩ ግን ፕራቲም፣ ስም፣ የመታወቂያ ቁጥር፣ የልደት ቀን ምን ምን ሲሞላ ያስፈራል። ይህን ተከትሎ ይመጣብኝን ምን አውቃለሁ የሚለው ሰው ትንሽ አይደለም። እንዳሉት ደግሞ አንዳንድ ያልታወቀ ዕዳ ሲመጣ ያን ተከራክሮ እውነቱን የማወቁ ነጻ የመውጣቱ ሁኔታም ቀላል አይደለም። ለእኛ ማህበረሰብ ቋንቋው የማወቁ ህግን የማወቁ ሁኔታ ከባድ ነው እና እዚህ ላይ ይመስለኛል ግራ መጋባቱ ያለው።
3: ግራ መጋባቱ ከዚህ ላይ ነው። ግን ይሄ ተቋም ግን የሚያጭበረብር ተቋም አይደለም እኮ የማንኛው ይሄ እንደዚህ እንደ ስልክ አገልግሎት እንደ ክበሊም እንደዛ አይደለም። ይሄ ተቋም እንዲያውም ገንዘቡ ሲወርድ ይደውሉሻል። በዚህ ትፈልጋለህ ይጠይቁሻል ራሱ በአመት አንድ ጊዜ። እና ችግሩ ግን የእኛ እምነት የለንም፣ የመደራጀት ደረጃ የለንም። ግን አቢነን አሁን ለምሳሌ አንድ ወንድማችን በ42 ቁጥር ጋቢ ወርቁ ገብቷል። ምናልባት ቅድም እንትና ባልደረባችን እንዳለው የልኩድ ፓርቲ 45 ወንበር ያገኛል ብዬ አላምንም። ማሆን ነገር ነው ሆኖ አያውቅም። እና እሱ እንዳለው ያው ድምጣችን ለመሳብ እና እንዲመርጡ በሆግኖር የታች እንደነበረች
2: ሆግኖር በጊያው
3: በዛ ሊያስገባ እርግጠኛ አለ። ምክንያቱም የእኛን ድምፅ ይፈልጉናል። ተደራጅተን ግን የእኛን ሰዎች ለማስገባት ከፍተኛ እምነት ያስፈልገናል። እንደዛ ካልሆነ የትላንትናው ምርጫ የነበረው ባጠር ባለመልኩ አባል ለሆኑ ገንዘብ ለከፈሉት ብቻ ነው።
0: አሁን እኮ ትልቁ ነገር በፊቱ ከነበሩ ስህተቶች እንዴት ነው የምናስተካክል የሚለው ነው። ድፍረት ሊኖረን ይገባል። መነጋገር፣ መደራጀት አስቀድሞ ትዚህ ላይ እንደሆን ከ3 ዓመት በፊት ራሱ ለሚቀጥለው ምርጫ የታሰብበት ብለን ነበር። አሁንም ራሱ የአካባቢ መስተዳደር ምርጫ ይመጣል ከ5 ዓመት ከ4 ዓመት በኋላ። ከአሁኑ የቤት ስራ ካልተሰራ ማውራቱ ብዙም ዋጋ የሚያመጣ መስሎ አይታየኝም።
3: ለዛ ነው እኮ አሁን ይህ እንግዲህ ራዲዮ በሙሉ አማርኛ ቋንቋ የሚችሉ ይሰማል፣ የዛማል ያዳምጣል እና እንድንወያጅበትና እንድናስብበት ነው የምንነጋገረው። ግን በሬዲዮ ሳይሆን በማህበራዊ ግንኙነት በቦታ መገልገያዎች እግዚአብሔር ይመስገነው ለአበሻ መገልገያ ቦታ ቤትም ቦታ አለው። እዛ ሄዶ እኮ ተሰብስቦ እኮ ይህን መመካከር እምነት መጀመሪያ ደግሞ እምነት ይኖረን በምናደርገው ነገር
2: በጣም ወሳኝ ነው
3: እና ሰዓቱ ስለደርሞ አመሰግናቸዋለን።
2: እናመሰግናለን ስጦታው። ለማንኛውም እኛ የፖለቲካ አባል ሁኑ ለማለት ሳይሆን ሂደቱን ማወቅ አለባቸው ሰዎች እንዴት ነው እንጂ
3: ጥቅማችንን ለማስከበር ግዴታም ነው።
0: አካሄዱን ነው
2: አካሄዱን ነው ስለ አካሄዱ ነው እንጂ ሰው የፈለገውን ፓርቲ መደገፍ ይችላል። የፈለገው
0: በፈለገው አንድ አባል በፈለገው ፓርቲ ውስጥ ገብቶ መሳተፍ እንዲያስፈልግና ድምፅን ሰጥ ተጽዕኖ መፍጠር ቢቻለው በዚህ መልኩ ነው ለማለት ይፈልጋል።
2: ጥሩ እንግዲህ መቼም ከሬዲዮ ውጭም ስራ መስራት ሊያስፈልግ ይችላል። ስጦታው ህዝቡ የግንዛቤ ለውጥ እንዲያመጣ፣ አዲሱ ትውልድ ግን ይቀይረዋል። ይሄ የጊዜ ጉዳይ ነው፣ ጊዜ የሚቀይረው ጉዳይ ነው።
3: ላው አዲሱ ትውልድ ሊሆን ይችላል፣ ግን ገና ነው። አሁንም አሉ እየተንቀሳቀሰ ነው። በእርግጥ ጊዜ ይቀይረዋል። ልክ አመሰግናለሁ።
2: እሺ፣ መልካም ቀን ይሁንልህ። በጣም እናመሰግናለን። እንግዲህ ስርጭታችን ተጠናቀቀ። በስርጭታችን ለተሳተፉ በሙሉ ምስጋና ይድረሳቸው። የቴክኒክ ባለሙያችን ሮኔን ዳህን ነበር፣ ምስጋና ይድረሰው።
0: እዛ በፊትም ሚካኤል ኦልሽቫንግ
2: ሚካኤል ነበር። አዎ
0: ሀይም ዛኬንም ነበር። እናመሰግናለን።
2: ዛሬ 3 ቴክ ላይ ነው የተፈራረቁ። እናመሰግናለን ሁሉንም። መልካም ቀን። ቀን 1 ሰዓት ላይ እንደገና እንገናኛለን። መልካም ቀን ይሆንላችሁ አድማጮቻችን።
0: እንግዲህ አስተያየታቸውን ይሰንዝሩ አድማጮቻችን። በዚህ አሁን በተሰነዘሩ ሀሳቦች ዙሪያ እንደዚህ ተሳትፏቸው ይጠንክር፣ ጥሩ ነው። እናመሰግናለን።
2: በውጭ መስራት ያስፈልጋል ስራዎችን።
0: ጊዜው ሲደርስ ብቻ ለምን ለእኛ ነገር እንደ ነገር አልሆነም አልተፈጸመ የሚለው ዋጋም ያመጣ መስሎ አይታየኝም። እና አስቀድሞ መሰራት ያለባቸው ነገሮች አሉና
2: በሁለት ወገን የሚሰራ ነገር ነው። አዎ መንግስት ብቻ አይደለም፣ ህዝቡን መስራት ያለበት ስራ አለ። እንዳልከው ጥሩ እንወያይበታለን።
0: መልካም ቀን።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮች እንደምን ዋላችሁ? እለቱ በዕብራውያን ዘመን አቆጣጠር ዮም ርቢዒ ኢቫብ በኤሉል ታፍሽን ፔይባብ እንደ አውሮፓ ዘመን አቆጣጠር ደግሞ ኦገስት 19 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 13 ቀን 2018 ዓመተ ምህረት። የቴክኒክ ባለሙያችን ሮኒን ዳህን ሲሆን የፕሮግራሙ አጠናቃሪ ሃና ስፈራው፣ የስቱዲዮ ተረኛ ተናጋጆች ሰጠይ ዘመነ ወርቅነሽትና ራሃሚም አረዛነን። በቅድሚያ አምራስተ ዜና። የእስራኤል መከላከያ ሰራዊት አራት የሊባኖስ ጠራጣሪ ቦታዎች ላይ ትናንት ሌሊት ጥቃት መፈጸሙ ተገለጸ። የጦር ኃይሎች ኤታማዦር ሹም ሌፍተናንት ጀነራል ኢያር ዘሚር እስራኤልን እየጎበኙ ካሉት የግሪክ አቻቸው ጋር ዛሬ በጽህፈት ቤታቸው ተገናኝተው ተወያዩ። የቀድሞው የክኔሴት አባል ዮአዝ ሄንደል ጊላድ አርዳን አዲስ ፓርቲ ማቋቋማቸው ጥሩ አይደለም አሉ። ደቡብ ኮሪያ ከኢራን ጦርነት እንድትሳተፍ አሜሪካ ፍላጎት ያላት መሆኑን ገለጸች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተገናኝቶ የመወያየት እቅድ እንዳላቸው ተገለጸ። የሚሉት ለሰዓቱ ካለን ዜና መካከል ዋናውን ናቸው። ዝርዝሩን በሰጠ ዘመና
3: አመሰግናለሁ። ጋሽ ራሚም የካኔ ዜና ክፍል የፓርቲዎችን አቋም ለማወቅ ከህዝብ ላይ ባካሄደው ግምገማ በጋዴ ዘንኮት የሚመረው የአሻር ፓርቲ የተጠናከረ መምጣቱ ተገለጸ። የካን ዜና ክፍል ከካንታር ተቋም ጋር በመተባበር ከህዝብ ላይ ያካሄደው ግምገማ እንደጠቆመው የአሻር ፓርቲ 24 የክኔሴት መቀመጫዎችን ሲያገኝ፣ ሊኩድ 23፣ በአካድ 14፣ ዲሞክራቲ 10፣ ኦጽማ ዮዲት እና እስራኤል ቤቴኑ እያንዳንዳቸው 9፣ የአዱታ ቶራ 8፣ ሻስ 7፣ ሀዳሽታል 6፣ ራም 5፣ አጽዮኒት አዳቲት 5 አግኝተዋል። ነታኒውን የሚደግፉ አባላት ቁጥር 52 ሲደርስ ተቀናቃኞች ደግሞ 68 ማግኔታቸው ተገልጿል። የሊኩድ ፓርቲ አባላት ምደባ ምርጫ ካደረገ በኋላ አዲሱን ዝርዝር በተመለከተ ዜጎች ተጠይቀው ሲመልሱ 18 ከመቶ ጥሩ ነው ብለዋል፣ 14 ከመቶ ደግሞ ጥሩ አይደለም የሚል ምላሽ ሰጥተዋል ተብሏል። 44 ከመቶ የሚሆኑት ገምጋሚዎች ደግሞ በቀድሞው የአባላት ዝርዝርና በአዲሱ ዝርዝር መካከል ምንም አይነት ልዩነት የለም ማለታቸው ተገልጿል። 41 ከመቶ የሚሆኑት የሊኩድ ፓርቲ መራጮች ግን አዲሱ የአባላት ዝርዝር ከበፊቱ የተሻለ ነው በማለት መመለሳቸው ታውቋል። ለጽዮኒት አዳቲት ፓርቲ መሪ በጻለል ስሞትሪች በሊኩድ ፓርቲ ቦታ የመሰጠቱን ሐሳብ 66 ከመቶ የሚሆኑት ተቃውመዋል ተብሏል። 53 ከመቶ የሚሆኑት የሊኩድ ፓርቲ መራጮችም ስሞትሪች በሊኩድ ፓርቲ መቀላቀላቸውን መቃወማቸው ተገልጿል። በመንግስት መስሪያ ቤቶች ዋና ተቆጣጣሪ ምርጫ ወቅት በነበሩ ህገወጥ አካሄዶች ምክንያት ክኔሴቱ ዳግመኛ ምርጫ እንዲያካሄድ ጠቅላይ ፍርድ ቤት የወሰነው አለመፈጸሙ የሚያኮራቸው መሆኑን የክኔሴት አፈ ጉባኤ አሚር ኦሃና ገለጹ ተባለ። የረሸት ቤት ራዲዮ ጣቢያ ዛሬ ጠዋት ባሰራጨው ዘገባ እንደተገለጸው የክኔሴት አፈ ጉባኤ አሚር ኦሃና ከሊኩድ ፓርቲ አባላት ጋር ተገናኝተው ሲወያዩ እንደገለጹት በስልጣን ዘመናቸው ስኬት ብለው ከሚጠሩት ነገር መካከል አንዱ ለከፍተኛው ፍርድ ቤት ቀይ መስመር መተላለፍ ስኬት እንደሆነ ድንበር ማበጀታችን ነው። በመንግስት መስሪያ ቤቶች ዋና ተቆጣጣሪ ምርጫ ዙሪያ ጠቅላይ ፍርድ ቤት ዳግመኛ ምርጫ እንዲካሄድ ወስኖ ነበር። ምላሻቸውን ውሳኔው ህግን መተላለፍና ያለመብቱ ነው ብለናል። ዳግመኛ ምርጫ አላካሄድንም። ከአሁን በፊት የጠቅላይ ፍርድ ቤቱን ውሳኔ ለመሻር የደፈረ ክኔሴት አልነበረም። ይህ ክኔሴት ግን አድርጎታል። በዚያም ደስተኛ ነን በማለት አሚር ኦሃና ተናግረዋል ተብሏል። የክኔሴት አፈ ጉባኤ ቢሮ በጉዳዩ በሰጠው ምላሽ በእኛ አቋም ላይ ምንም ግልጽ ያልሆነ ነገር የለም፣ ክኔሴቱ ስልጣኑን የሚጥስን ውሳኔ አንቀበልም ብለዋል። ከአንድ ወር ተኩል በፊት የመንግስት መስሪያ ቤቶች ዋና ተቆጣጣሪ በተመረጡበት ወቅት ድምፅ አሰጣጡ በሚስጥር መሆን ሲገባው የሊኩድ ፓርቲ አባላት በይፋ በካሜራ ቀርጸዋል በሚል ለከፍተኛው ፍርድ ቤት አቤቱታ ቀርቦ ፍርድ ቤቱም ምርጫው ዳግመኛ እንዲካሄድ ወስኖ ነበር። ይሁን እንጂ ክኔሴቱ ዳግመኛ ምርጫ አላካሄደም። አቤቱታ አቅራቢዎች ዳግመኛ ለፍርድ ቤቱ ካመለከቱ ፍርድ ቤት በክኔሴቱ ስብሰባ አድርጎ እንደገና እንዲመርጥ ትእዛዝ የሚያስተላልፍበት መብት አለውም ተብሏል። የእስራኤል መከላከያ ሰራዊት በአራት የሊባኖስ አጥራጣሪ ቦታዎች ላይ ትላንት ሌሊት ጥቃት መፈጸሙ ተገለጸ። ቃል አቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት እንደቻል ነው የእስራኤል ጦር ጥቃት ከፈጸመባቸው የደቡብ ሊባኖስ ቦታዎች መካከል ረከስ አሊ ታህር፣ ብራሺት አል ካንትራና ሮማን የተባሉ ናቸው። በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ቢኖርም ሄዝበላ ድርጅት ጸረ እስራኤል እንቅስቃሴዎችን ማድረግ ባለማቆሙ መከላከያ ሰራዊቱ አልፎ አልፎ እርምጃ ይወስዳል። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር እስራኤልን እየጎበኙ ካሉት የግሪክ አቻቸው ጋር ዛሬ በጽፈት ቤታቸው ተገናኝተው ተወያዩ። ሁለቱ ከፍተኛ የጦር አመራሮች እስራኤልና ግሪክ ባላቸው ወታደራዊ ግንኙነትና ለወደፊት የበለጠ አጠናክረው በሚሰሩበት ዙሪያ መክረዋል ተብሏል። በግሪያትጋት ከተማ ባንድ ህዝብ መዋኛ አሲዳማጨው ተደፍቶ 9 ሰዎች በቀላል ሁኔታ ተጎዱ ተባለ። በመዋኛው ቦታ 100 ሊትር አሲዳማጨው ተደፍቶ ነው ሰዎች የተጎዱት። 5ቱ ለህክምና እርዳታ ወደ ሆስፒታል ተወስደዋል። የአደጋ ጊዜ ሰራተኞች አሲዳማውን ጨው ለማጣራት ጥረት እያደረጉ ነው ተብሏል። አባይ ታጽዮኒ ሃሚሉኒኪም የተሰኘው ፓርቲ አባል ዮዋዝ ሄንደል ግላዳርዳን አዲስ ፓርቲ ማቋቋማቸውን ተቹ። ዮዋዝ ሄንደል በግል ውይይት ሲያካሄዱ የቀድሞው ሚኒስትርና አምባሳደር ግላዳርዳን አህዱት የተሰኘ አዲስ ፓርቲ ማቋቋማቸው ተገቢ አይደለም፣ ለክኔሴት መቀመጫ የሚያስገኘውን ድምፅ አኹዛሲማ ለማለፍ እንኳ በግምገማ እየተቃረቡ አይደለም። ግላዳርዳን ለምን አዲስ ፓርቲ ማቋቋም እንደፈለጉ መጠየቅ ይገባል። የእኛ ፓርቲ አባይ ታጽዮኒ ፓርቲ ያለፈ ነው በማለት ዮዋዝ ሄንደል ከተናገሩ በኋላ ፓርቲያቸው ለጠቅላይ ሚኒስትር ናታንያሁ መንግስት ማሟያ አይሆንም ማለታቸው ተገልጿል። የአዱት ፓርቲ አባል ዩሊ ኤደልሽቴን በሰጡት ምላሽ አሁን ያለው ተጨባጭ ሁኔታ የሚያሳየው ሰፊ ብሔራዊ መንግስት መመስረት ነው። እኛ 61 የክኔሴት አባላትን ከያዘ መንግስት አባላን ሆነም አንደኛው አማራጭ ሰፊ የሆነ የጽዮናዊ መንግስት በመስረት ነው። ይህም ከምርጫው በኋላ ለሀገሪቱ የሚስማማ አስተዳደር ይሆናል። የፖለቲካ ቡድኑም ሆነ በጣም ታዋቂ ሰው ለአጭር ጊዜ የሚቆይ መንግስት ኃላፊ ይሁን የዘመቻ ህጉን ቅድሚያ ሊሰጠው ይገባል። የሀሬዲም ፓርቲዎች አባል በሆኑበት መንግስት ግን ይህን ማድረግ አይቻልም ብለዋል። ደቡብ ኮሪያ በኢራን ጦርነት እንድትሳተፍ አሜሪካ ጫና እያደረገች መሆኑ ተገለጸ። የደቡብ ኮሪያ ውጭ ጉዳይ ሚኒስትር እንደገለጹት ፕሬዝዳንት ትራምፕ ደቡብ ኮሪያን በኢራን ጦርነት ጣልቃ እንድትገባ ጫና እያደረጉ ነው ብሏል። አሜሪካ ከደቡብ ኮሪያ ጋር የምታካሄደውን የጦር ልምምድ በመቀነስ ደቡብ ኮሪያ በኢራን ጦርነት ጣልቃ እንድትገባ ጫና እየፈጠረች መሆኑ ተጨምሮ ተገልጿል። ደቡብ ኮሪያ በኢራን ጉዳይ ጣልቃ እንደማትገባ ለአሜሪካ አስታውቃለች ተብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጁንግ ኡን ጋር ተገናኝተው የመወያየት እቅድ አላቸው ተብሏል። ፕሬዝዳንት ትራምፕ በቅርብ ወራት ውስጥ በእስያ አህጉር በሚገኙ ሀገራት ይፋዊ የስራ ጉብኝት ሲያካሂዱ ከሰሜን ኮሪያው መሪ ጋርም ተገናኝተው የመወያየት እቅድ አላቸው ተብሏል። እንደሚታወሰው ትራምፕ በመጀመሪያው የስልጣን ዘመናቸው ከሰሜን ኮሪያው መሪ ኪም ጁንግ ኡን ጋር ተገናኝተው ተወያይተዋል። ስፖርት። በአውሮፓ ሀገራት ጠንካራ ቡድኖች መካከል በሚካሄደው የሻምፒዮን ሊግ ለመሳተፍ የማጣሪያ ጨዋታዎችን እያካሄደ ያለው የአፖል በርሸባ እግር ኳስ ቡድን ከአዘርባጃኑ ሂሳባህ ባኮ ቡድን ጋር ዛሬ ምሽት 10 ሰዓት ላይ ይጫወታል። አፖል በርሸባ ይህን ቡድን ካሸነፈ ጠንካራ ቡድኖች በሚሳተፉበት የአውሮፓ ሻምፒዮን የማለፍ እድል ያገኛል። ይህ በእንዲህ እንዳለ በስፔን ላሊጋ ዛሬ ምሽት አንድ ጨዋታ ይካሄዳል። ምሽት 10 ሰዓት ላይ አትሌቲኮ ማድሪድ ከማላጋ ጋር የመጀመሪያ ጨዋታቸውን ያካሄዳሉ። የእንግሊዝ ፕሪምየር ሊግ፣ የጣሊያን ሴሪያ የፊታችን ቅዳሜ ይጀምራል። የፈረንሳይ ሊግ ደግሞ አረብ ይጀምራል። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቅል ከ99 ሳንቲም ሲመነዘር፣ አንድ ዩሮ በ3 ሸቅል ከ46 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ ጨምሯል። እስከ አርብ ድረስም ሙቀቱ ደረጃ በደረጃ እየጨመረ የሚሄድ መሆኑን የዘርፉ ባለሙያዎች ያደረሱን የአየር ትንበያ ጠቁሟል። ጋሽራ ሀሚም የሰዓቱ ዜና እዚህ ላይ አበቃ።
2: ሰጠኝ ዘመነ። ክቡራትና ክቡራን አድማጮች ከአሁኑ የስልክ ቁጥራችን እናስታውሳችሁ። የስልክ ቁጥራችን የስቱዲዮችን 0723940555 እደግመዋለሁ፣ 0723940555 ነው።

0: ይሄ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ከሽራዊም እንደምናልክ።
1: ሰላም ሰላም ወልቀ እንዴት ነሽ?
0: አልደናለን። እንዴት ነው?
1: ሰላም
0: ሰላም ነው። ክብሩ ይስፋ። እንዴት ነው ያየሩ ጸባይ?
1: ያየሩ ጸባይም ተማሙቋል፣ ፖለቲካውም ተማሙቋል። ቀስ ያለም ደሞ መጋሎ የማይቀር ነው ቀስ ያለ። እኛ ደሞ እንግዲህ በዳር በዳር ሆነን ያው መዘገብ ነው ስለሱ።
0: ፖለቲካ በጣም የሚገርም ነው። እንደው ዘንድሮ የሊኩድ ፓርቲ ቅድመ ምርጫ እንደው የዘንድሮ ነው ያልተወርቶ የሚያውቅ አልመሰለኝም። ምናልባት እንግዲህ እኔ ግምት ሊሆን ይችላል። ቅድመ ምርጫው ልክ እንደ ዋና ምርጫ ነው እየተወራ ያለና እንደው የሊኩድ ፓርቲ ቅድመ ምርጫ እና አጠቃላይ እንደው በፖለቲካው ዙሪያ ያለው ሁኔታ እንዴት ነው? እንግዲህ ካነሳው አይቀር እንመልከተው።
1: ያው ትርምስምስ ነው አሁን እንግዲህ ልክ የመሸጥ የመግዛት እንበለው የዚህ አይነት ገበያ ነው ተጀምሮ ያለው። እያንዳንዱ ፓርቲ ህብረተሰቡን ይስባል፣ መራጩን ቁጥር ያበዛልናል ብሎ የሚያምነው የሚገምተውን ሰው ወደ ፓርቲው እንዲገባ ቃል እየገባ ስልጣን ታገኛለህ እየተባለ የሚሰበሰብበት ሁኔታ ነው በአሁኑ ጊዜ። ልክ ይሄ ሸቀጥ አዳሪ ይሄኛው የትኛው ጥራት ያለው እቃ ነው፣ ይሄኛው ደግሞ እስቲ ጥቂት ወደዛ የሚባል የዚህ አይነት ገበያ ነው ተይዘዋለሁ የሰው ሸቀጥ። እና አሁን እንግዲህ የተለያዩ ፓርቲዎች ራሳቸውን መደራጀት እንደገና አዳዲስም የሚቋቋሟሉ ነበር የነበሩትም ራሳቸውን ማጠናከር ከዚያ በኋላ ነው እንግዲህ ወደ ቅስቀሳው ወደ ህብረተሰቡ ቅስቀሳ የሚጀምሩት። እንግዲህ ቅስቀሳው እኔ ከዚኛው ፓርቲ ይሻላለሁ፣ እኔ ለህብረተሰቡን ያገለግላለሁ፣ እኔ ህብረተሰቡ ተቆርቋሪ ነኝ፣ የተለመደ ቃል መግባት አለ። እንግዲህ ፖለቲከኞች ዛሬ ቃል ገብተው ነገ ልክ እንደ እነሱ እንዳልነበሩ ነው
0: ላይገደዱ እንደዛ እንደማይገደዱ ነው የሚያዩት።
1: እና የዚህ አይነት እንትን ነው አሁን እንግዲህ የሚታየው። በእርግጥ የአሁኑ ምርጫ የሊኩድ ፓርቲ እንደ ልዩ ነገር ታየ ያልሽው ያው የተያያዘ አሁን በጦርነቱ ምክንያት በሐማስ በደረሰው ችግር ምክንያት ያ ራሱ መገናኛ ብዙሃንና ህብረተሰቡን ትኩረቱን ወደ ገዥው ክፍል ነው አዙሮ ያለው እና በዚያ ሰበብ ነው እንግዲህ የሊኩድ ፓርቲ በብዛት የኔ መሰለ ትኩረት የተሰጠውና ትችቱም ዘገባውም ሁሉም እንደው ጠንከር ብሎ የምናየው ለዚያ ሳይሆን አልቀረም ብዬ ነው የምገምተው።
0: አዎ ጥሩ ነው እንግዲህ የሊኩድ ፓርቲ እንዳልከው በተለይ ቅድመ ምርጫው ያው ከሚያደርጉ ፓርቲዎች መካከል ታላቁም የሊኩድ ፓርቲ ነው እሱ ስለሆነ ይሄ ቅድመ ምርጫ ደግሞ ያው እንግዲህ ብዙ ደጋፊ ለሌላቸው እንደኛ አይነት ማህበረሰብ አካላት እንደ ቁጥራቸው ትንሽ የሆኑ ማህበረሰቦች ተወካይ ለማስገባት ከባድ እየሆነ የመጣ ይመስላል። አስቸጋሪ ነው እና እንደኛ ተወካይ በቅርቡ የሚካሄደው ምርጫ በክነሴት ይኖር ይሆን?
1: ይኸውልሽ እኔ የማምነው ምን መሰለሽ፣ በበጎ አድራጎት መቀበል ይቅርብን ነው። ተወዳድረን ብቃትና ጥራት ያለው አመለካከት ኑሮን ብዙውን ህዝብ አሳምነን እንደ ማንኛውም ፖለቲከኛ በሰላው መንገድ መግባት ነው ያለብን እንጂ ሁሌ ደካማነን አዲስ ገቢነን እርዱን ቀዳዳ ክፈት ሁሉ እናስገቡን እናንተ ባካችሁ ምናምን ብለን መማጸን የለብንም። በየጊዜው ጠንካራ ሆነን አምነንበት የሆነ ርዕዮተ ዓለም ያለን ሰፋ ያለ እንዱ ዝም ብሎ ከጓዳ ብቻ የሚቀር እኛው በኛው ብቻ የሚቀር ፖለቲካ ሳይሆን ሰፋ ለአመለካከት ያለው ያኔ ዘን ብንቀርብ አብዛኛው ህዝብ ሊደግፈን ይችላል እንደ ማንኛውም ፖለቲከኛ። እና የኢትዮጵያ ነው የጥቁር ነው የኛው ሞሮኮ ነው የኛው ምናምን የሚለው እየቀረ ነው ያለው። ስለዚህ የብሔር ፖለቲካ ሳናረገው የሀገር አቀፍ ፖለቲካ እዚያ ገብተን የዚያ ተዋናይ እንድንሆን ነው እኔ መመክረው። ስለዚህ ያው በአንዳንድ በኩል አዲስ ገቢዎችን የሚወክል ምናምን እየተባሉ ከአሁን ቀደም ነበር። አሁን እንግዲህ ሁሌ አዲስ ገቢዎች የሚባል ነገር ላይኖር ይችላል።
0: አዲስ ገቢም ላይኖር ይችላል
1: አዎ። ስለዚህ ለዚያ ብቻ ለዚያ አጋጣሚ ብቻ ቦታውን ትተን እኛ ነባር የሆን ነው ማድረግ የምንችለውን ነገር ቸላ ብለን ማለፍ እንደሌለብን እና ከዚያው ድማ ገብተን ራሳችን ተዋናይ እንድንሆን ነው እኔ የምመክረው።
0: ጥሩ እንግዲህ እንዳልከው ስለ ፖለቲካ ብዙ እንወያይበታለን ገና ጀመርነው እንጂ አለቀም። እንደው እዚህ ጋር ከዚህ ርዕስ ጋር እንኳን አያያዝም ጋሽራሚም እስራኤል ወታደሮቿም ሆነ ዜጎቿ ውድ ናቸው ለሷ እየተባለ ይነገራል ብዙ ጊዜ። በሚገርም ሁኔታ ከ44 አመታት በኋላ ያንድ ወታደር አጽም ከጠላት ምድር ወደ እስራኤል ተመድሷል። ትናንት እስራኤል መድሳለችና እንደ ትልቅ ነገር ነው ትልቅም ነው በርግጥ እየተወራ ያለውና እንዴት ነው እንዴት አየው?
1: አይው እስራኤል በተፈጥሮዋ በህልውናዋ ምንድነው የማንኛውም ዜጋ ህይወት ከመጻፍ ጋር በተያያዘ ነው። ማንኛውም ህይወት ክብር አለው። ያ ህይወት የነበረው ሰው በተለይ በመንግስት ተልእኮ ህይወት መስዋዕት የከፈለ ሰው በህይወት የለም ስለሌለ አጽሙ ምን ያደርጋል ሬሳው ምን ያደርጋል የሚባል ነገር የለም። ተከብሮ ከገሩ በክብር በሰር ስርዓት እንዲቀበር የቀብር ቦታ እንዲኖረው ቤተሰቦቹ ሄደው በአመት አንዴ የሚዘክሩበት ቦታ እንዲሆን ነው። እንግዲህ አሁን በተለያየ ጦር ሜዳ ከተለያየ ሀገር ከጠላትም ሀገር ሲዋጉ ህይወታቸው አልፎ የት እንደተቀበሩ የማይታወቅ ሰው ወታደሮች እንዲሁ ዝም ብሎ አይ የትም እንዳሉ አናውቅም አሁን በፈለግም ዋጋ የለውም የሌሎችንም አደጋ ማድረስ ይሆናል ያን የሞተ ሰው አጽም ፍለጋ ከመላክ የሚባል ነገር የለም በእስራኤሎች በኩል። እና እንደምንም ብለው አሁን ለምሳሌ በቅድመ ተከሽ ከ44 ዓመት በኋላ የተገኘው ይሁዳ ካጽ የሚባል በ1982 ዓመተ ምህረት ነው። በመጀመሪያው የሊበረስ ጦርነት ጊዜ በወታደራዊ ተልእኮ ከነበሩ ወታደሮች መካከል መደረሻቸው የጠፉ 3 ነበሩ። እና ጦርነቱ ወርቅነሽ የጀመረው በ82 ዓመተ ምህረት ነው። የሊባኖስና እስራኤል ጦርነት ያንን የጀመረና ምክንያቱን ባጭሩ በገልጽልሽ በዚህ በደቡብ ሊባኖስ አካባቢ በብዛት የፍልስጤም የእስራኤል ራፋት ሲመራ የነበረው የፍልስጤም ነጻዎች ድርጅት ከዮርዳኖስ ተባረው እዚያ ሰፈረው ነበር። ከዚያ እያሉ በሰሜን እስራኤል በሚገኙ ዜጎች ላይ ችግር እየፈጠሩ ነው የነበር እና የፋታህ ለንድ ይሉታል ያኔ የፋታህ እንዲህ የፍልስጤሞች ነጻዎች ድርጅት ስም ነው። እና ያን አካባቢ የነሱ ሀገር በደቡብ ሊባኖስ የነሱ ሀገር ከሀገር ውስጥ ሀገር አርጋውን ህዝበለ እንደምንለው እንደዚያ ነገር ነበሩና በዚያን ሰዓት የእስራኤል አምባሳደር የሆነ እንግሊዝ ሀገር ሽሎሙ አርጎቭ የሚባል ለንደን ውስጥ በፍልስጤም ሽብርተኞች ጥይት ቆሰለ፣ ጭንቅላቱን ተመቶ ቆሰለ። በዛ ምክንያት ነው እንግዲህ በወቅቱ የእስራኤል መከላከያ ጠቅላይ ሚኒስትር የነበሩት ምናሄም ቤጊን አንደኛ ይሄ የእስራኤል ራፋት በደቡብ ሊባኖስ ሆኖ ሰሜናዊ ዜጎቻችን እየወደነ ያለ እያስቸገረን ያለ ከዚህ አልፎ ተርፎ ደግሞ ውጭ ሀገር ያለውን የእስራኤልን መንግስት ተወካይ አምባሳደር አቆስተለ ብሎ ጦር ዘመቻ ተጀመረ። በዚያ ምክንያት ያው ጦርነቱ ሲካሄድ በነበረበት ሰዓት ነው አሁን እነዚህ ወታደሮች ሲዋጉ እያሉ ታሪኩ ረጅም ነው ብዙ ጊዜ ውስጥብናል ለማሳጠር ብዬ ነው። እና እነዚህ ለምሳ 3 ወታደሮች መደረሻቸው ጠፍቶ ነበር። ከዚያ አንደኛው ተገኘ አስከሬኑ ተመለሰ። ከዚያ 2ኛውም እንደዚሁ 3ኛው ከ44 ዓመት በኋላ እንደገና ተፈልጎ በተለያየ መንገድ በተለያየ ዘዴ በተለያየ መረጃ ከሶሪያ ወሰን አጠገብ በጥቆማ ተገኘ አለ ተባለ። አጽሙ ተይቶ ተመርምሮ ተረጋግጦ እሱ መሆኑን ወደ እስራኤል ሀገር መጥቶ ከሀገሩ አፈር በክብር ተቀበረ።
0: የሚገርም ነው። እንደው አጽም ምን ያደርጋል ከሰው ከሞተ ወዲያ ብዙ ሀገራት እንደዚህ ሊሉ ይችላሉ። እስራኤል ግን እንግዲህ ዜጎቿንም አጽማም ውድ ነው ማለት ብቻ አይደለም እያየን ነው። ወደሚቀጥለው ርዕስ እናልፍ። በአሜሪካና በኢራን መካከል ያለው ውጥረት እንዴት ነው? ረገበ ወይስ እንደተወጠረ ነው? የት ደረሰ?
1: እየተወጠረ ነው እንዴ?
0: የባሰው ነው?
1: አዎ እየተወጠረ በተለያዩ አቅጣጫዎች የሚወጠር ያለውንም አድማ ባለው ብቻ አይደለም እና የኢራን የአሜሪካ ጉዳይ እያሰለቸን ያለ ልንገርሽ በየጊዜው እንደዛው እንደዛው ዝም ብሎ የሚማሰል ያለው ለውጥ ማመጣ እንዱ ዝም ብሎ የሚማሰል ነገር ሆኖ አለው እና አሁን ትራምፕ ይሉት ምንድነው ሆርሙዝ የሚባለው ሁሉ ያጨቃጨቀ የሆነ ቦታ አለ የባህር ወሽመጥ አሁን እሱን ያን ሆርሙዝን የአሜሪካ ከፍለ ሀገር ነው በየላውጅበደኝ እኛ ግዛት ነው ብለን
0: አምሳ አንደኛ ግዛት ሊያረጉት ነው
1: አዎ እንደዛ ያውጃለሁ ብሎ ነው ነገራቸው ያው ተቸቱ ማስከተሎባቸዋል አነጋጋሪ ጉዳይ ነው ሆኖ ያለው ሌላው እንግዲህ ኢራኖቹ ምሩት ምንድነው አሜሪካ በእኛ ላይ ጥላለችውን ማዕቀብና የሆርሙዝ ጉዳይ መፍትሄ ካልተገኘለት የአሜሪካ ወዳጅ አገሮች ሁሉትን የአውሮፓ አገሮች እወዳቸዋለሁ በመካከለኛው ምስራቅ የሚገኙትን እየጎዳች ናቸው ተኩሳባቸው አለች የአሜሪካ ወዳጅ አገሮች ናቸው አሜሪካ ምንም የዚያ ጻፋ የወሰደችው እርምጃ እስካሁን ድረስ የለም አሁን ደግሞ የአውሮፓ አገሮች ፈሪዎች ሆነዋል አቆለም ነገር ከአሜሪካ ጋር የአሜሪካ ወዳጅ አገሮች አሜሪካ ቃል ኪዳን አገሮች ናቸው የውላ የሆነ ምንም አሽግሮ ማየት ነው እንጂ ምን ማረጉም እና አሁን በላ ኢራን መጥለው እንደነው እነሱንም ጎዳቸዋለሁ በተለይ ደግሞ ቆጵሮስና ግሪክ እንደዚህ ተቀራረበ ወዳጅነት አላቸው ከእስራኤል ጋርም እንደዚህ በእነሱ ላይም ጉዳት አደረሳሉ ይያለች ኢራን ዛቻውን ጀምራለች እንግዲህ የትም እንደሚያደርሳቸው ወይ ተምን ያው ነገር ነው
0: በጣም የሚገርም ነው እንግዲህ ጋሽራም ዛሬ አድማጮችን እንቀበላለን አድማጮች እንግዲህ ወደ መስመር ይገባሉ ሀና እየደወለች ነው አዎ ወደ አድማጭ ነው እናልፎ በቀጥታ ስልክ መስመራችን ቁጥሩን አስተዋውቀሃል ቀደም ሲል አስፈላጊ ከሆነ ምናልባት
1: ይደገመው
0: አዎ መድገም ይቻላል
1: 0723940555 ነው ደውሉልን
0: ጥሩ አድማጭ መስመር ላይ ያለው
1: ነው አዎ እየየውት ነው ደላስተል ያለው
2: አናስተልኝ አቶራሜ እንዴት አላችሁ?
1: እግዚአብሔር ይመስገን ማለበል።
2: ሴቦ በሬ ነኝ ለናናችሁ።
1: አለናለ። እሻቶ ሴቦ ለምን ነበር መነጋገር የፈለከው?
2: እኔ ለማጨም ባንዳንድ ጉዳይ ነው አንድ ሁለት ይኖረኛል የመጀመሪያው ግን ምርጫ በተመለከተ ማለት ነው። ብዙ ደክመን ብዙ ለፍተን የሊኩድ አባል ከሆንኩኝ ከወገኖች ይመረጣሉ ብዬ እንደገና ምቀኙን ከንፈ ስለ አገር ስለማም ነው ስንት አመቴ ነው ምን ለፋ ያለነ ግን የሆነ ሆኖ ለፍተን በዚህ አንድ ውጤት ያገኘ ነው የለም እናዝናለን
1: ምን ውጤት ነበር የፈለከው ምን ውጤት ነበር የፈለከው አንተ ምን እንዲሆን
2: እኔ ውጤት ወገኖች እንዲገቡ ነበር የፈለኩት ከኛ ወገኖች ማለት ነው ከኛ ከኢትዮጵያ ወገኖች ተወካይ እንዲኖርነ ፈልጌ ነበር ነገሩ መቼም ድግ የሚያሳዝን ነው የሆነ ሆኖ ግን በእኛ ህብረተሰብ ሙላው የገባው እንኳን ሙላው መርጦ ወጥቶ አልመረጠም ለምንድን ነው ያልመረጠው ለምን የሚያሳዝን ነው
1: ለምን ይመስላል ለምን ይመስላል አንተስ ትገምተው
2: ለምን ማንሰሩልንም የሚል አለ ከፍሎ እንግዲህ ከፍሎም ደግሞ እንደዛ ይላል የሆነ ሆኖ ግን መቼም ቢሰሩም ባይሰሩም ቢገቡ መቼም ማሰባቸው አይቀርም ብዬ ነው የምገምተው
1: አሁን የላቀቀው አንዴ አቶ ሲቦ አንዴ ይቅርታ ቢሰሩም ባይሰሩም ብላል የቁልፍ አባባል ነው ቢሰሩም ባይሰሩም ማይሰሩ ሰዎች ገብተው ቦታ እንዲይዙ ነው የምትፈልገው አንተ
2: ይሰራሉ የሚል ተስፋ አለ ህዝቡ ተስፋ አለ ይሰራሉ የሚል ተስፋችን አንድ ያው ደግሞ ተቆረጠ ቢገቡ መቼም ገብተው እያማረን ብንኖር ይሰራሉ የሚል ነበረ በእርግጥ ዶክተር ጠጋ ጥቂት ሰራሁ ብላለች በኒናም ጥቂት ሰርታለች ጋዲም ብዙ ሰርተዋል የሆነ ሆኖ ግን እኛ የሰራውን አንደኛ ደግሞ አናመሰግነውም የሰራውን ትንሽም ቢሆን ያጠፋው ጥፋት እንዳለ ሆኖ የሰራው ደግሞ መመስገን አለበት ያልሰራው እንዳልተሰራው ሆኖ ማለት ነው
1: ማበረታታት ያልሰራው እንዲሰራ ማበረታታት
2: ይገባል እኔ አሁን ለሊየፈለኩት እባካችሁ እየብቻ ሳንሆን አንድ ሁነን አሁንም ደግሞ አቶ ጋዲ ባርከን ደግሞ አሁን ራሱን ችሎ የኛ ምፍላጋ አቋቁሟል አቋቁሟል አሁን አንዱ ነን ወዳጅም ጠላትም ግራም ቀኝም ያለነ የኛ ኢትዮጵያውያን እኛ ኢትዮጵያውያን አንድ ሆነን መምረጥ አለብን ማቆም አለብን ፍላጋችን
1: ቆይ እዚህ ላይ አሁን እንግዲህ እዚህ ላይ እኛ ኢትዮጵያ ለምሳሌ አቶ ጋሪ እንጠቁመሃል አይደል?
2: አዎ።
1: አሁን ፓርቲዎች ስትመለከት የሞሮኮ ፓርቲ፣ የየመን ፓርቲ፣ የሩሲያ ፓርቲ የሚባል ነገር የለም። የኢትዮጵያውያን ፓርቲ ለምን ይባላል?
2: ባይሆንም ቆይ መሪነቱ እሱ ስለመራው ፈረንጁም የኛውም አንድ ሆነን ይሄን ፓርቲ መደገፍ አለብን። ኢትዮጵያ ብቻ ሳይሆን ሌሎችም ፈረንጆችም አብረው አሉ ከሱ ጋራ። እኔ አባባሌ ግን አንድ አጋር እንዲኖረን እዙ ያለው ህዝብ ተረባርቦ ወዳጅ ነው ጠላት ነው ሳይባል ሁላችን እስኪ አንድ እንደው ወንድነታችንን አሳይስቲ አንድነታችንን አሳይስቲ እንደው ዘላለም መጫወቻ ሆነን እንኖር። አሁን ይኸውልህ አሁን ይጠቅመም ላይጠቅመም እየሄዱ ለራሳቸው ይጠቀማሉ። በርግጥ ለራሳቸው ብቻ እየሄዱ ከትናንሽ ፓርቲ ተወጥተው ሊያገኙ ይችላሉ። አብረከለንስ አባርግሎና ሆነ ይሄ አይደለም። ትክክለኛ አንድ ሆነን የራሳችን ማቆም አለብን።
1: አሁን አንተ አቶ ሰብዮ
2: እናገባለን።
1: አቶ ሰብዮ አንተ አሁን ምትመረጥ ምን ነበር ምታረጋው? እስቲ በቀደም ተከተል ንገረኝ።
2: እኔ ማደርገው ሌሎቹ እንደሚያደርጉት ብዙ ያደረጓሉ። ለምሳሌ በልጆቻችን ትምርት እንግዲህ መስካንታ በተመለከተ ወልደው ከብደው ከቤት የተቀመጡ እንደገና ደግሞ ከዚያ ማዶና ከዚህ ሆኖ የሚቸገር ወገናችን በየትም ቦታ ውሻ ሲመጣ ውሻ ሳይቀር የተቆጠረ ሲመጣ የኛ ወገኖቻችን እንደተበተኑ በዚህ ያለው በሐሳብ ከዛ ያለው በሐሳብ በቃ ሁሉ ጊዜ እለሶና ሮሮ ነው ያለ። ይሄን በቀጥታ ነበር የምዘጋው የፈለገ ይሆን አታን እንጂ እንደምንም ብዬ ይሄን ሰው እኮ በርግጥ ሙላው ይሆናል አይደለም ግን ቢከራከር የለም ሆብሎ የሚወጣ የለም ሆብሎ የሚናገር የለም። ያው ዝም ብለው ነው በርግጥ እንደ በጣም እንዳናማ ብዙዎቹኛ መርጠን ያላስገባናቸው ናቸው። በራሱ በመንግስቱም ሆነ በማንኛውም ተጠቆበው የገቡ ናቸው ፍርዳቸው ነው። ህዝብ የመረጠው ግን ሽልጡን ገትሮ መከራከር ይችላል። አሁንም ደግሞ ይሄን ያልኩት ምንድነው የኛ ህዝብ አሁን ጋዲን

0: ይኩል ያን ያፈረሰችው
1: ስልባ
0: ወደ ክንፍ የሄደውን ለገና ወደ ቀኝ መልሳ ከናታን ያገባች አሁን በመርጫ በሩቅ ቦታ ነው ያለች
1: ሲልማን
0: አዎ እሷ መሰጠት አለበት ህሊና ያለው ሰው ለሷ መሰጠት አለበት በእውነት እና ወይዘሮ ጠጋም ዶክተር ጠጋም መሰጠት አለባት የኛውን ማቆም አለብን
1: ገባይ
0: ነው ወይዘሮ ብኒና ሙላቸው መጠናከር አለባቸው መርሻ ሲተው ወይዘሮ ጠጋ ስተው የሎቹ ደግሞ ያሉት ብለን ቆመን ነበር ያውልነ አለማዘሩ እንደገና እሱ ገብሬ እንደገና ደግሞ የፈረደሰን መቱ ባለቤት ሶስቱን 12 ነው የመረጥነ ሁሉ ከቤተሰቦቻችን የተወሰነው ለፍተናል የሆነው ነው ግን ሳይገው በመቅረታቸው እናዝናለን እና አሁንም ደግሞ አንዱነን መሄድ አለብን አቶ ጋዲድ ይባርከንን ደግፈን መሄድ አለብን በእውነት
1: እሺ ወሰን በመሰግናለሁ ሰላም ሰላም
0: እሺ እኔ ማመሰግናለሁ
1: ሄሎ
2: ሄሎ ተናስተልኝ
1: ደናስተልኝ ማለት
2: እኛ ቤተ ገኘ ነኝ አቶ ራቢ ተናስተልኝ ደናስተልኝ
1: አለን አለን አቤተ ገኘ
2: አቤተ ገኘ ነኝ ባለፈው ደውዬልህ ደውላለሁ ለሳደው ለይቀር
1: ኧረ ወይ ራስቸው ነው
2: አዎ ራስታው ነው ይቀርታ
1: እሺ ይቀርታ እኔም ይቀርታ ጠይቃለሁ
2: ምንም ችግር የለም አሁን ሰው እንደምንም ያለው ጥሩ ነው ግን ወንድሞቻችን እህቶቻችን ቢገቡ ደስ ይለናል ግን ለኛ ቢል አለ ብለን ልንጠረጥር አንችልም ግን ዘወን በሩ ግን ይቀመጡ በእውነት ቢመረጡልን እንወዳለን ለኛ ሰው ግን ሚል የለም ይወል አጥራም አራት አመት ሲቀመጡ አንድ አበሻ አልመጣም በአንጣሩ ወደ 4500 ህዝብ በአንጣሩ ሲመጣ ምን ይላሉ ገና እንትኑ በጀት የለም ምን ይላሉ አሁን ደሞ ይሄው ያለ ዛሬ በራው ነው ያለ እንደገና ደሞ ከታታይ ልጁ እየታፈነ ገንዘብ አምጣ እየተባለ ነው የሚባለው ዘመዶቻችን ወንድም ያክስ ያወጡ ልጅ 35 አመት የተቀመጠው አሉ አዲስ አበባ እና ወንዳ
1: የሚገርመው እኮ እዚህ ላይ እንደ እዚህ ላይ ተዋበ
2: እሺ
1: አሁን የሚገርመው እኮ ወደዚህ ሀገር የሚመጡ ይሁዲዎች በየትኛውም ክፍለ ዓለማት የሚገኙ ይሁዲዎች አሉ ከተባለበት ቦታ የሰክኖተ ይሁዲትም ሌላም መስሪያ ቤቶች እየተላኩ ወደ እስራኤል ነው ወሰዳቸው ሁሉ ነገር ይስተካከልላቸዋል ምናምን እያሉ እያባበሉ ነው የሚያመጧቸው የኛው ሲሆን ግን እኛ ራሳችን ለምነነ ማላመጣችሁም ብለዋል ለምን ይመስላል
2: እሺ እኔ ምን መስለኝ ተኛ ድክመት ተኛሽ ድክመት ለወንበራቸው ነው እንጂ እንግዲያ በያንጣሩ አለ አፍጋን ተምሳሌ ብላጋል ያለ ለራሳቸው ለእንጀራቸው የተቀመጡ እንጂ ለዘመዱ ምን የለም ወንድማችን አጎታ አሁን ምን ይላሉ እኛ ትንሽ ነን አለ እኛ ሰዎች ልጃቸው መጥቶ እናታቸው እናት አባት መጥቶ ልጃቸው ተዚያ ነው ያለ እንዴት ያ ቢመጣ ለኛ አይረዳንም እንዴት ውትድርና ያገለገለ ለአገሪቱ ለም እያደረገ ቢመጣ ያ ዘመዳችን ምንድን ነው
1: ይሄ
2: ለምሳሌ አንድ ተቀረደል ይቀርታ አመሰግናለሁ አባቴ አሁን እናቱ ተቀምጣ ተዚያ ይጣራ ባለፈው አመሰግናለሁ ተረታሪ ያለው በኦፊስ ነው ምን የሚጣራ ብለህ ስታወራ ሰምቻለሁ አባቱ ተዚህ እናቱ አለ ተዚህ አይደል እህት ወንድም አክስቱ አጎት አለ አይደል እንደ ድሮው በወንበር ተቀምጦ አስመስክሮ አመጣም አይመጡም እንደገና እናት አባት ሲመጣ አንቺ ልጅሽን ኧረ ቆይ ሁለት ሶስቱን ልጅ አራቱን ልጅ ወልደሻል 18 አልፎሻል 20 አልፎሻል ለይቶ ማስቀረት ይሄንን አሁን መንግስት ነው ያደረገው መንግስት አይደለም ተኞች ነው
1: ሎ መንግስት እንደዚህ ሆነ እንግዲህ መቼም መተማማት ሩቃ ያደረሰንም መተባበሩ ነው እንጂ መተጋገዙ ነው መፈልገውን ነገር ልናገኝ የምንችልበት በዚያ ስንሄድ ነው እና አሁን ለምሳሌ መርማሪያውን ባለፈው 3 ሳምንት ነው እንደዚህም ለመርማሪዎች ሊያጣሩ እንደገና ተብሎ የሆነ አራት ነው ምናም ሰዎች ከመስራት አፕኒም ተልከው ነበር አዲስ አበባ እኔ እዚያ በቀጣሚ እዚያ እንዳሉ ሰምቻለሁ እዚያው ነበርኩ አሁን እኔም አሁንም አንተም እንደተቀስከው ካሁን ቀደም ነው ደጋግሜ የምለው ነገር ነው ማምንበትን ነው የምን ነገር ደጋግሜ
2: ማለት ነው
1: እነዚህ ሰዎች 20 አመት 30 አመት 15 አመት ይያሉ እንደገና አጣሪ ሰው ይሄድ እየተባለ በየጊዜው የሚላከው ምናቸው ለማጣራት ነው ቆመታቸው ማደጉን ምን ያህል ፍሮ እንደሆነ ነው የሚጠራ ነገር እንደሆነ

0: እንጂ ማንነታቸውማ ባንድ ወይ ተጠረም ነበር እንደዚህ አልሆነ ያለበት
1: ይሄን አልሆነም ይሄን አልሆኛ አሁን እንደገና ደግሞ አንገብጋቢ ባለፈው ነገር ያለው 47 አመት እና አባቷ ተለይታ ሱዳን ሀገር 47 አመት ተቀምጣ ይሁን 10 አመቷ ጎንደር አለመጣልኝ አሉ ትመጣለች ይያሉኝ በ2016 ያመጣዋትን በ2017 በሁለተኛው ወር አስሞልቼ ጠርታውኝ ገብታ ምን አደረጓትኝ እናቷን አባቷን እህቷን ወንድሟን አገሯን አክስታውቷን ጠርታ ኢየሩሳሌም ማናለሽ ቢሏት ኢየሩሳሌም ይባል አላውቅም ባለች አውጣውጣሏት እዚያ ቀምጣለች እዚያ ወዲያ በየወሩ በሁለት ወሩ በስድስት ወር በሰባት ወር አወት መጣለች እናቴ እንዳየሁ እንዳለች ወ 7 አመት አለፈ ባለፈው ወቅት 7 አመት የሞተች ታታያት እናቴ ከናንዲየው አጥራሚን ወንሞች ሲያውቃሉ እዚህ ነው ያሉ እናቴ ሳልቀብራ ቀረ ምንድነው ወይ ተዚያች አልሆንኩ ወይ ተናቴ አልሆንኩ ዳሬ ወድመም ሆኖኛል በ 7 መጥቼ ያለቀሱ ለእናቴ እንደገና ደሞ ኑራው ምን አሉኝ አሁን ግጥ የቀስ ልጅ ናት የቀስ ያሉ ወርቅ ለሄድ ልጅ ናትኝ የሚታይ ወሪቱ ተቀስ ወርቁ አለ አሁን አስመስከር አሉኝ አረ እናንተ ሽብጀ አሶ አየን ማዘዘ ልጅ አይችልቱን ጂጂ በሱ እንትን አስመ እንትን ብዬ አስፈርሜ ተቀስ ወርቁ ሂጀ ቀስ ወርቁ ፈርሞ 3 አመቷ ወይ መልሳን ሰጥኝ ወይ አልጠየቁኝ ወይ አልደረሰንም አላሉኝ እንዴ ጥልም ቢደውሉ አነሱም እኔ በጣም ያሳዝነኛል እኔ በእናት አባቷ ይሁዲናት ምን ነገር የለላት እናቴ ባየሁ እንዳልች ሞተች ደሞ ባይሆን መጣ ተዘበረቻ ጋር እንደ ተደረራስ ስታለች ድረስ ብትሞት ምን አለ እና ይሄንን ጠይቅልኝ ብየነ የነበረ ይቀጣ
0: ይገባኝ ምን በጠይቅ መልሳቸውም ያው ነው የሚሆነው እንደ ተለመደው
1: መልሳቸው ላግኘው ደርሶናል ወረቀቱ አልደረሰንም ይበሉኝ እንደገና ይሁዲዎች እየመጡ ነው አይደል? ይሁዲ ተባርቶ እየመጡ ነው። ወነተው ይሁዲዎች ምሳሌ ያለ ቀየሩት እየመጡ ነው። አባታቸው እናታቸው አልቀየሩ። ግን እቺ ግን አንዴት 47 አመት ተለይታ ነው መጥቷል።
0: ገባኝ።
1: እዚህ ሀገር አጥራን ተዚህ ተነስቼ እኮ ሁለት እዚህ ሄጃ ነው ሱዳን። እንደዛሬው ሳልሆን አሁን ሳንሴት ይዮ ዛሬ ማረገው ቀና ጠፋኝ። እንኳን ሌላ ጋቢ ከዛ ሳለ ያውም ታዲያ ሳለ ጎንደር ነበርኩኝ ታማ ብለውኝ አሁን ታዲያ ነበርኩ አሁን አረጋቢ መጣ ሄደ አረሃዳሉኝ ላሳየው ነበርኩኝ እና ባካቹ እርዱኝ ባካቹ መጣ እንደው ተዘመደው ጋር ተደረረ
0: እኛ መቆራታችን ግራ ገባን ምን ማረግ
1: እውነት ነው እሺ
0: እኛ ምን ይችላል ኑሮ ሁሉንም ተቀለው እንዲመጡ እንሞክር ነበር ግን በእኛ አይደለም እኛ ያው እንዳንተም መሳሰለ ሌሎችንም እንደዚሁ እንደው ያላቸውን የሚያውቁትን ነገር እንዲናገሩ ማድረኩ መከፈት እንጂ ከዚያው እጭ እኛ መቻይሩ አለንና እና ለዚያ ነው ለማንኛውም አቷቢ እመኝላለሁ በተሰዎች ይመጣው እንደምትገናኙ ተስባረጋለሁ አመሰግናለሁ
1: እና ተለፎኑ ቁጥሩ ልስጥ
0: አለ ከተነቀደው አለ
1: ተውብሽ እና እንደው ምለው አባቴ አመሰግናለሁ ዘመዶቻችን እየመጡ ስለዚህ ቢቀመጡ ምን አለ ምንድን አለ ሩሲያው አሁን ቅድም ሲያወራረበት ሩሲያው እየለቀሙ እያመጡ ከዚህኛ የኛ እኮ ነው አጥራሪ የኛ ሰው እኮ ነው አሁን ሳሬ እንሰርቻለሁ ይላል አሁን አቶ ደስ የተረስተና ጨርሶታል ሰኞለት እሁድለት ነው ሰኞለት ጨርሶታል ምንም ነገር አሁን ተዚያም ይገውቱላ ይንሰራም ይለው የለም ግን የተቀመጠው ጦር ነው ተገቡም ዘን ተወነ ደሞ ለዘ ለወገኑ ማለት አለበትኝ ምን ቀባበርኛ ነን ፈረንጅ ቀብረናል በደስ ተመን ግረኝኛን
0: እሺ እንግዲህ አቶ አቢ አመሰግናለሁ እኔም ሰላም
1: አመሰግናለሁ አባቴ ማድረኩን ስላገኘው ወይዘሮ ሃናን አመሰግናለሁ ተዚህ በሙሉ ያላችሁትን አመሰግናለሁ የደስታ ዘመን ያርግልን
0: እኛም እናመሰግናለን ሰላም አቶ ተገኘ ሄሎ ጤና ይስጥልኝ
2: ጋሽ ራሙን
0: ጤና ይስጥልኝ ባለማ
2: ሰላም አንጃሱ
0: እሺ አቶ ሰላሙን
2: እንደምን አላችሁ ድሉ ስለተሰጠ ያመሰግናለሁ አድማጮች የሬዲዮ ሰራተኞች እንደሰነበታችሁ
0: አለን እግዚአብሔር ይመስገን
2: እኔ ደግሞ ያለ ያስተያየት እንግዲህ የሰጠውን ጸጋ ባጣው ቀን ያውቀዋል ይላሉ አባቶቻችን አንድ ነገር ሲሰጧቸው አነሰ ይያሉ ያን ሳይጠቀሙ ሌላ ለሚፈልጉ ማለት ነው። እኛ ከዚች ሀገር ከመጣን ስንመጣ ይዘን ሀገሪቱን ምናያተይ አበባ አፍርታ ጥሩ ነገር ሆና የሰው መብት ተከብሮ የሚበላው የሚጠጣው ሞልቶ ተርፎ መምሩ ሁሉ ተዘጋጅቶ ያስተማረ እንኳን ልጆቻችን እኛን ሁላ ያስተማረ ያው የትምህርት ፍላጎት ያለውን ነው ማለት ነው። እና አቁም ነገር ደርሶ ልጆቻችን ዳኛ ይሆኑ አሉ፣ ወረክዲን ይሆኑ አሉ፣ መሐንዲስ ይሆኑ አሉ፣ መምህር አስተማሪ ይሆኑ አሉ። ይሄንን ሳናመሰግን መቼ ቀን ነው የኛ ልጆች የተማሩ አሉን ራሳቸውን የቻሉ አሉን? ተመስገን ለወላድ ደስ ይበለው። የእናት አባቶቻችን ያሉትን እድሜያቸው ይርዘም፣ የሞቱት ነፍሳቸው ይማር፣ እስራኤልን ሃይማኖትን ጠብቀው ለዚች ሀገር ያበቁን ብለን እናመሰግንበት። አይ ቀን መቼ ነው የሚሆነው ነው። ሌላው ሃይማኖቱን መጠበቅ፣ ሃይማኖት የጠበቀ ሰው እንኳን መማር ሌላ ዳኝነትም ደግሞ እግዚአብሔር ይረዳዋል። እኛ ራሳችን ቁጥራችን ከማነሱ የተነሳ አንድነት የሚለውን ባፋችን እንጂ በተግባር ማንሰራ ሰዎች ሌላ ስንት ቁም ነገር ይያለ፣ ስንት ምክክር ይያለ፣ ስንት ስራ ይያለ፣ እሴቱ ወንዱ ሲወጣ በሬዲዮ የቀኙ የግራው ባርቲው በዛ ባርቲው አነሰ አገሪቱን የሚገዛውን ነው መምረጥ ያለብን እንጂ አገሪቱን ማን ነው ለህዝቡ ለሀገሩ ሰላም የሚያመጣ የሚለው ነው የበለጠ ጥሩ አይሆንም? የኛ ወገን የእንቶኒ ወገን የሩሲያው የአስቸናዚው የሚለው ለኢየሩሳሌም ለሀገሪቱ ይጠቅማል፣ አገሪቱ ደግሞ ጥሩ ጠንካራ መሪ ከሌላት ህዝቡ በሰላም ያድራል የሚባል ግምት አለ በህብረተሰቡ በሀገራችን ላይ ማለት ነው?
0: እሺ ጥያቄው ለማን ነው?
2: ለህዝቡ፣ ለሁሉ፣ ለእናንተ ሁላ፣ ለሚናገረው ሁላ፣ ለሚሰማው ሁላ። ዋናው አንስቶ ጥሎ ህዝቡ አገር ካለ ትምህርት አለ፣ ስራ አለ፣ እውቀት አለ፣ ሰላም በሰላም ማደር አለ። የዝም ብሎ የበቃ ያልበቃውን በየወገኑ መምረጥና መመራረጥ ለሀገሪቱ የማይበቃ ሰው ችሎታ የሌለው ከተመረጠ አገሪቱን ጠላት ከወረሳት ወይም ለሀገሪቱ የማይበጅ መንግስት ከቆመ ህዝቡን በሰላም ያድራል? አገሩስ አገር ይሆናል? አገሩስ የእስራኤል አገር ይሆናል? የሚለውን ለአድማጭ ሁሉ ነው እንግዲህ። ይህን በመጽሐፍ ቅዱስ ገባ ብሎ የሚያይ ሰው ሊያውቀው ይችላል። እና አሁን የእስራኤል ህዝብ 12 ነገደ እስራኤል በግባል ተራራ 6 በቀኝ 6 በግራ ሆነው መንግስትን የሰደበ ይሙት፣ እናት አባቱን የሰደበ ይሙት፣ ካህናትን የሰደበ ይሙት፣ ካህናትን ያከበረ የተመረቀ ይሁን፣ እናት አባቱን ያከበረ የተመረቀ ይሁን፣ መንግስትን ያከበረ የተመረቀ ይሁን ያለውን አሜን ብለው ስለተቀበሉ አሁን ጥሩን የምርቃኑን ትቶ እርግማኑን ነው ይዞ ያለ ህዝቡ የሚናገረው ውሸት የሚናገረው ክፉ ክፉን። መልካሙ መቼ አለቀ? መልካሙን መቼ ሰራ ነው? መልካሙን መቼ ተጠቀምንበትና ክፉ ነገር ምን አደረሰን የሚለውን ነው።
0: ልክ አባባል ነው። አቶ ሰሎሞን አመሰግናለሁ በጣም።
2: እኔም አመሰግናለሁ ድሉ ስለተሰጠ።
0: እሺ ሰላም ሰላም
2: ሰላም ሰላም።
0: ሄሎ፣ ሌላ ተረኛለን። ሄሎ፣ ደህና ስትልኝ
3: አረስትልን አመሰግናለሁ። ጋሚል ጋሚላሃና ጋሚለ የጋዜጠኛ በሙሉ ላደመጥኩት በጣም አመሰግናለሁ። ይህን መድረክ ተቀበልኩ።
0: እኛም እናመሰግናለን። ግን መስመር ችግር አለ መሰለኝ ጥቂት።
3: ያው መስመር ላይ ይሰማኛል።
0: ማን ልበስ አልከኝ?
3: መለሰ ደረበ ነበረው።
0: እሺ አቶ መለሰ
3: ሲቪል አመሰግናለሁ ብያለሁ። አሁን እንግዲህ በምርጫው እንትን ነው የምገባው። ዛሬ በምርጫው ነው ንግግሩ ተይዘዋል ማለት ነው። እና እንደሚሉት ሁላው እንደተናገረው ማለት ነው ምርጫ ከአሁን በፊት እኔ 4 ጊዜ እንኳን ባለፈው እንትን ባለፈው ምርጫ ጊዜ 4 ጊዜ አስመራችኝ በሊኩድ አባላት ብዙ ቆይቻለሁ። አሁን ግን ተስፋ የመቁረጥ መጠን ምንድን ነው? ተስፋ መቁረጥ ማለት እንግዲህ አሁን ላ ምርጫና ስራ ስንትተን ምርጫ ላይ ያንም ያንም ምምረጡ ያለን ከነስ ምርጥ የነበረ ነው ወይም እናጥቻችን እንድንከፍል እህቶቻችን እንዲመጡ ነው። ግን እኛ ከዛ በኋላ ምን ተመሰለ እናት በመርዶ የሰማነ ያሁን በዛሬ 3 አመት ነው እናቴን በመርዶ የሰማሁት። የመጣሁ እናቴን ቆጥሬ ነው የመጣሁት። ያው ማለት እናቴን ቆጥሬ መጥቼ እንደገና እናቴ ወደ ኋላ ቀርታ እንደገና ውረጅ ውጭ ሲባል ያው ከዛ ዓለም ተለይቼ ጋር ማለት ነው 3 አመት። አሁንም ደግሞ በዛው በሀገራቸው ያሉት አሁን ባለፈው የአንድ ሀገራችን እናት ሴትዮ ልጆች በሙሉ መጥተው ሁለት ልጅና ራሷ ቀረች። ያ ልጅ ሁላ ቆጥሮ የመጣ በእናቱ ነው በአባቱ። ልጁ መጡ አባቱ ይቀራል። ይሄ አባቱ እናት መጡ ይቀራል። ግን የኛ ህብረተሰብ ምርጫ ላይ የሚሉት አሁን በፊት ገድፉንና እናመጣለን የሚያምን የሚል ነበረ። ምንም የረዱን ነገር የለም። አሁን ግን ያው ተስፋ ቆርጦ እነሱ እርዱንንም አላሉን ምርጫ ላይ ገብቷል። ያሁን የምለው እኔ የተጎዳ ክፍል ምርጫ ላይ ወጥቶ እንዳይመርጥ ነው አሁን የምለው ነው። ያሁን ልጆቼንም እኔም ምርጫ የሚባል አልመርጥም። ዘመዶችን ባይመርጡ እኔ ወዳለሁ። ምን ያደርግልናል እኛ እናታችን እናት አባቱን በመርዶ እንደሚሰማ ለእኛ ካረዱንን የዛን ቀን ምርጫ ለወጣ ነው እኛ ስራችን ሰርተን ለነዛ ብንልክ ይቻላል። 100 ብርም 200 ብር አትርፈን ለማለት ነው። ይህንን ያሁን ለአድማጭ የምናገረው ማለት ነው።
0: ገባይ መልእክቱ ግልጽ ነው። አመሰግናለሁ አቶ ደረበ።
3: አመሰግናለሁ።
0: ሰላም ሰላም። ሄሎ
4: ሄሎ።
0: ደህና ይስጥልኝ።
4: አብሮ ይስጥልን ጋሽ ራህም። እንደምን ዋላችሁ? በሬዲዮን ሰራተኞች በአጠቃላይ
0: እግዚአብሔር ይመስገን። ማን ልበል?
4: ሃይማኖት አደላ።
0: ሃይማኖት?
4: ሃይማኖት አደላ።
0: እሺ አቶ ሃይማኖት፣
4: በመጀመሪያ ያው ስለተቀበላችሁኝ አመሰግናለሁ።
0: ችግር የለም።
4: እኔ እንኳን ያው ትንሽ ስለ ክነሴት አባሎች አሁን ስለነበሩት ነው። አንዳንድ ሰዎች ምንም ነገር አልሰሩም ምናምን ሲሉ እየሰማሁ ነው። በእውነት ምንም አልሰሩም እንኳን አይባልም። ለምሳሌ አሁን ወይዘሮ ጸጋ ፈንታሁን ብዙ ስራዎች ሰርታለች። ለምሳሌ መጥቀስ እችላለሁ። በሶረቃ በቤት ፖሊም የሚሰሩ ሰራተኞች መብታቸው እንዲከበር ታግላለች። እንዲሁም ለወጣቶች ቲኩ እንዲዘጋላቸው በሆነ ባልሆነው የወሰደ ምሽጠራ የአሰረ ቲክ እየከፈተባቸው ያንን አሰርዛለች። እንደገና የጡት ነቀርሳ ነው እንትን የሚል ደግሞ በነፃ እንዲታከሙ ብዙ ስራዎች ሰርታለች። መቼም ከዚህ ከሀገር ውስጥ ወታደሮች በሚሞቱ ጊዜ እሷ ያለደችበት ቀብር የለም። ብዙ ተሳትፋለች፣ ብዙ ያለች። አንድ ሰው የሰራው ስራ ጨርሶ ተሸምጦ አይካድም። ምንም አልሰሩም አይባልም። ሲኒማ ታምኖም ቢሆን ብዙ ስራዎች ሰርታለች። ያው ያለችበት ፓርቲ ስለማይመቻች እናንተ ስለማይል ነው እንጂ ግንኛ በግራ ክም ስለሆነች ለወገኗ በጣም ብዙ ትግል ነው የምታደርግ። ትታገላለች ያቅሟን። አንድ ነገር ሲሆን ደፋር ናት። ገባ ብላ ህዳ ነው ግንባር ነው የምትገደል። እና ባልሰሩበት መተቸት ይቻላል። ያው ግን ስለ ወገኖቻችን ትግል የሚያደርግ የለም። ኢትዮጵያ ስለቀሩት ወገኖቻችን ግፊት አያደርጉም። በዚህ መተቸት ይቻላል። ለምን ከዛ ላሉት ብዙም የሚቆረቆር ሰው የለም። ከአብርሃም ንጉሴ ውጭ ብዙ ከዚች ሀገር እንዲገቡ ከ80 ሺህ በላይ ህዝብ እንዲገባ ያደረገ አብርሃም ንጉሴ ነው። እና አሁን ደግሞ እሱ ጋቢ ወርቁ ስለተመረጠ በጣም ደስ ብሎኛል። እሱ በጣም የወገን ስስት ያለው የወገን ያው የአብርሃምን ፈለግ የሚከተል በእውነት እኔ በጣም ደስ ብሎኝ ተመረጠ ሲባል የወገኖቻችን እንደሚያመጣ አብሮ ከዛው ግፊት እንደሚያደርግ
0: ጥሩ እስቲ እንግዲህ ያው
4: መተማመንበታለሁ። በእውነት በጣም ጥሩ ነው።
0: እሺ
4: እና ማዛልቶ ብለ ማለት ነው አንድም ለጋቢ ወርቁ እና ደግሞ የሰሩ ሰዎችን ማመስገን ደግሞ ጥሩ ነው።
0: ዝም ብሎ ይገባል
4: አሰሩ ማይባልም። ሰው መቼም ጋሽራም አንተ ታውቃለህ ብዙ ጊዜ ነው ከዚህ ሀገር ብዙ አገልግለሃን ብዙ ለህብረተሰቡ አስተዋጽኦ ያደረክ ሰው ነው ታውቃለህ ሁሉን ነገር። ሰይጣን ነው ማያመሰግን እንጂ የሰው ልጅ በሰራው ስራ መመስገን አለበት፣ ባልሰራው ስራ ደግሞ መተቸት አለበት እንዲስተካከል። እንዲያው ግንም ዝም ብሎ በአጠቃላይ ምንም አልሰሩም ማለት ትንሽ ይከብዳል።
0: ልክ ነው፣ ጥሩ አባባል ነው። አመሰግናለሁ አቶ አደላ
4: ሃይማኖት።
0: ሃይማኖት አደላ
4: እሺ፣ እሺ። ጤና ይስጥልኝ።
0: ጤና ይስጥልኝ። ሌላ የመጨረሻ ሰው አለን፣ አጭር ጊዜ ነው የቀረን። ሄሎ
5: ሄሎ። ጤና ይስጥልኝ።
0: ጤና ይስጥልኝ። ማን ልበል?
5: እሸቱ ሰማኝ። ሸሽ ድረስ
0: እሸቱ ሰማኝ። አጠር ያለ መልእክት ነው፣ ጊዜያችን ስለገሰገሰ
5: አጠር ያለ ነው። ሁልጊዜም እኔ በመጨረሻ እንደ አጋጣሚ ይደርሰኛል ሀሳቦችንም በትንሳል ነው ምከር
0: አለን ጊዜ ችግር የለም። ለወደፊቱ እንቀበለታለን።
5: ለጊዜው መድረኩ ስለተቀበልኩኝ አመሰግናለሁ። አጠናካሪያችን ሀናን፣ ሁላችሁንም ያላችሁ የሬዲዮ ሰራተኞች በሙሉ ያለንን ሀሳብ መቼም ሞላማ ጎደለም መቼም ሀሳባችን ተናገርነ ልክ ስራችን እንዳስተካከልን አድርገን ነው የምንቆጥረው። እናንተን ደግሞ እግዚአብሔር ያቆይልን።
0: እናመሰግናለን።
5: ልባችን ትርታ ነው እና አሁን ነገሩ አጭር መሆኑ እየታወቀ ነው። አሁን ፊት የተናገረውን ሰውዬ አዳምጬ ነው ባልመርጥ ይሻላል ያለውን ነገር እዚህን ሰውዬ ሰምቼ ነው መጨረሻው የደረስኩትና በእውነቱ ከሆነ ጋሻ አዲሱ ወደ ምርጫ በገባ ጊዜ
0: አዲሱ መሰለ
5: በተመረጠ ጊዜ መጀመሪያው ጊዜ ጫንቃችን ቆስሏል ይበቃናል፣ ከእንግዲህ በኋላ እናንተ ጥሮች ሰዎች ናችሁ እየተባልነ ጫንቃችን ቆስሏል እና እስኪ ወጥተን ጉድ እንትኑ እንየው ብሎ ወጣ። እንዳለውም ይኸው የዛን ጊዜ እሱ ያወጣት ፈር ናት። ለካ እነሱን ብናመጣቸው እነሱን ብንጨምራቸው ወይስ ደግሞ ያመልጡናል በሚባል ዛሬ ሁሉ ፓርቲ እየተቀበለን ወደ እኔም እያሉ እያስጠጉ ወገኖቻችን በክነሴትም እንደ አማቸው መቼ የሚወዳደሩ የሆነ የዛን ጊዜ እሱ በቀደደው ፈር ነው። አሁንም ሰውየው እንዳለው በጣም የሚያሳዝነው ነገር እናታቸውን እየጠሩ አባታቸውን እየጠሩ እናት ከዚያ እንዲያውም አንዲት ሴትዮ እንደሰማሁ ስድስት ወታደር ገብቶ እያገለገለ የእነዚያ ሚታ ኢትዮጵያ እንደቀረች ባለፈው የሰማሁት ነገር አለ። እናቲቱ ዋናይቱ ኢትዮጵያ ቀርታ ሌላው ሲመጣ እንደ ቅርጫ ስጋ በእውነት አያሳዝንም? አሁን ባለፈው ጥና በቀደም አቶ ደሴ ሲናገር ሰምቻለሁ። አንድ ሰው ገል የሚባል ስራውን ሰርቶት የቀረሱ ነው የሚል ሰምቻለሁ። ያ ከሆነ ትክክለኛ ከሆነ አንድ እናት አንድ አባት የወዲነት ተጣራ የልጅ ልጁ ቀርቶ የቅርጫ ስጋ ሆኖ መያዥ ሆኖ የሚገልገልበት ምክንያት ምንድን ነው? ይህ አይደለም። አሁን ገሌ ይመጣሉ እነሱ ተለምነው ይመጣሉ እነሱ ግን እንዲህ ይባላሉ የሚባለው ጠንካራ ስለሆኑ አንድነት ስላላቸው ያላቸውን ተግባር ስለሚያውቁ ነው። እኛ ግን ጋሻ አዲሱ እንደተናገረው ሌላ ቦታ አይሄዱም፣ ሁልጊዜ እዚያው ቦታ ናቸው። እንደታሰራ እዚያው ውስጥ ታስረ ስለተቀመጥነ በይሄዳሉ በማይባል ባለፈው በጋዲ አይተነዋል። አመለጠነ ሄደ እኮ ተመልሱት ተብሎ የት ቦታ እንደደረሰ አይሄዱም ስለምንባል ነው። ድምጣቸው ሌላ ቦታ አይገባም ስለምንባል ነው። ይኸው እስቲ አራት አመት ሙሉ በመንግስት እየተቀምጦ አንድ ሰው እንኳን አንድ ምልክት አንድ ሰው እንኳን አልመጣም። የኛ በጣም አያሳዝንም?
0: እሺ እንግዲህ መልእክቱ ግልጽ ነው። ሰዓታችን እያለቀ ነው። አቶ እሸቱ እናመሰግናለን።
5: አጭር ጊዜ እየሆነብኝ ነው። ለማንኛውም ለተሰጠኝ እድል እኔ አመሰግናለሁ።
0: ለወደፊቱ የደውሉ እንቀበለታለን፣ ችግር የለም።
5: እሺ፣
0: ሰላም ሰላም። ክቡራትና ክቡራን አድማጮች የቀኑን ክፍለ ጊዜያችን ለማጠናቀቅ አምስት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናውን መደጋሜ ነው። የእስራኤል መከላከያ ሰራዊት አራት የሊባኖስ አጠራጣሪ ቦታዎች ላይ ትላንት ሌሊት ጥቃት መፈጸሙ ተገለጸ። የጦር ኃይሎች ኤታማዦር ሹም ሌፍተናንት ጀኔራል ኢያል ዘሚር እስራኤል እየጎበኙ ካሉት የግሪክ አቻቸው ጋር ዛሬ በጽህፈት ቤታቸው ተገናኝተው ተወያዩ። የቀድሞ የክነሴት አባል ዮአዝ ሄንደል ጊላድ አርዳን አዲስ ፓርቲ ማቋቋማቸው ጥሩ አይደለም አሉ። የደቡብ ኮሪያ በኢራን ጦርነት እንድትሳተፍ አሜሪካ ፍላጎት ያላት መሆኑን ገለጸች ይባላል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ተገናኝተው ለመወያየት ፍላጎት እንዳላቸው ተገለጸ። የሚሉት ለሰዓቱ ከነበረን ዜና መካከል ዋና ዋናዎቹ ናቸው።

ክቡራትና ክቡራን አድማጮቻችን የቀኑን ክፍለ ጊዜያችን ማከናወናችን ነው። ለዝግጅቱ መሳካት ለተባበሩኝ ለባልደረቦቼ ምስጋና ይድረሳቸው። ለአጠናቃሪዋ ሀና አስፈራው፣ ለሰጠኝ ዘመነ እና እንዲሁም ወርቅነሽ እሸቴ ምስጋና ይድረሳቸው። አብሬያቸው ቆየሁት ረኸቢ መነዘር ነኝ። በምሽቱ ክፍለ ጊዜ ባልደረቦቼ ይጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አላችሁ? እለቱን ደብረያን ዘመን አቆጣጠር ቫብ በኤሉል ታፕሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ኦጎስት 19 ቀን 2026 ዓመተ ምህረት ነው። በኢትዮጵያ ዘመን አቆጣጠር ደግሞ እለተ ሮብዕ ነሐሴ 13 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮኒ ካህታም፣ የፕሮግራሙ አጠናካሪዋ ሃና ስፈረው፣ የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና ሲቀጥል ሳምንታዊ ዝግጅት የስፖርት ዝግጅት አለን። እዛም ቃለ ምልልስ አለን። ቆይታችሁ ከኛ ጋር ይሁን። አሁን ዜና። በቅድሚያም አርዕስተ ዜና፣ የብሔራዊ ደህንነት ሚኒስትር ቤንግቢር የፖሊስ የመረጃ ክፍል ምርመራ ክፍል ቃል አቀባይ ሹመቱን ባለማጽደቃቸው ሌላ አቤቱታ ቀረበባቸው። ፍልስጤማውያን በእስራኤል በአዛ ከተማ ባካሄደችው ጥቃት 9 ሰዎች መገደላቸውን አስታወቁም። የእስራኤል መከላከያ ኃይል የሐማስ አዛዥ እና ሌሎች ታጣቂዎች ላይ ጥቃት ማድረሱን አስታወቀም። ሐማስ በአዛ ከተፈጸመው ጥቃት በኋላም እስራኤል በጦርነት ወንጀል ከሰሰች። የትራምፕ አስተዳደር እስራኤል የሚያደርገውን የተኩስ አቁም መጣስ እንዲያስቆም ጥሪ አቅርቧል። የአሜሪካ አምባሳደር አካባቢ አሜሪካ በእስራኤል ቱርክ እና ሶሪያ መካከል ያለውን ውጥረት ለማቃለልና ግጭት እንዳይባባስ አሜሪካ እየሰራች መሆኗን ተናገሩ። የፈረንሳይ የውጭ ጉዳይ ሚኒስተር በሰፋሪዎቹ ዳና ሰማሪያ ቀበሌዎች የሚሰፍሩ ይሁዲዎች በሚፈጽሙት የኃይል ድርጊቶች ምክንያት ተጨማሪ ማዕቀቦች እንደሚጥሉ ዛቱ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የብሔራዊ ደህንነት ሚኒስተር ቤንግቢር የፖሊስ የመረጃ ክፍል ምርመራ ክፍል ቃል አቀባዩ ሹመቱን ባለማጽደቃቸው ሌላ አቤቱታ ቀረበ። አቤቱታው የሚቃወመው የብሔራዊ ደህንነት ሚኒስትሩ የአመለከቱትን ሌትናል ኮሎኔል ይስሐቅ አልፋሲን የምርመራና የፖሊስ የመረጃ ክፍል እንዲሁም የለሃብ 433 ቃል አቀባይ አድርጎ ላለመሾም የወሰኑትን ውሳኔ ነው። የአቤቱታ ዋና ነጥቦች ሹመቱ በፖሊስ ከፍተኛ አመራሮችና በሙያተኞች የተደገፈ ቢሆንም ሚኒስትሩ ውሳኔውን ያለ በቂ ምክንያት እና ትክክለኛ አስተዳደራዊ ሂደት አልቀበል ብለዋል። የቀረበው ስጋት በሚኒስትሩ አካሄድ በምክንያት በሙያተኞችና በእሳቸው ውሳኔ መካከል ባለው ልዩነት ምክንያት ውሳኔው የፖሊስን ነጻነት በሚጎዳ መልኩ ባልተገባ ምክንያት ፖለቲካዊ ወይም ግላዊ የተወሰነ አስተሳሰብ ውሳኔ ነው በማለት ተችተዋል። አቤቱታውን ያቀረቡትም ጠበቃ ዶቭ ጊልአድ ኮሄንና ጠበቃ አሚር ባርታል ናቸው። የእስራኤል መከላከያ ኃይል ቃል አቀባይ በአዛ ቀበሌ ማዕከላዊ ክፍል በሚገኘው የኑሲራን የስደተኞች ሰፈር በጥቅምት 7 ወደ እስራኤል ግዛት ጥቃት የፈጸመ የሐማስ ወታደራዊ ክፍል አዛዥ ላይ ጥቃት ማድረጉን አስታወቀ። የፍልስጤም ምንጮች በጥቃቱ አንድ ሞተር ብስክሌት ነጂ መገደሉን ዘግቧል። ከጥቂት ሰዓታት በፊት በአዛ ከተማ ሌላ የሐማስ አዛዥ እና ከሱ ጋር ሲሰሩ የነበሩ ሌሎች ታጣቂዎቹ ላይ ጥቃት ተፈጽሟል። የእስራኤሉ መከላከያ ሰራዊት ቃል አቀባይ እንደገለጹት እነዚህ ታጣቂዎቹ በአዛ ውስጥ በሚንቀሳቀሱ የእስራኤል ኃይሎች ላይ የሽብር ጥቃት ለማካሄድ አቅደው ነበረ። ይህ በዚህ እንዳለ እስራኤል በሶሪያ ባካሄደችው ጥቃትና ተከትሎ በወጣው የአሜሪካ ትችት የቀድሞ የብሔራዊ ደህንነት ምክር ቤት ኃላፊ ዶክተር ኢያል ሆልታ እንዲህ ያሉ ጥቃቶችን ብቻቸውን ቱርክ እዛ እንዳትመሰረት
እንዳትጠናከር ለመከላከል መቻላቸው አጠራጣሪ ነው ብለዋል። እሳቸው እንዳሉት አንድ የአሜሪካ ዲፕሎማት በእስራኤል ላይ ያሰማው እንደዚህ ያለ ጠንካራ ዲፕሎማሲያዊ ትችት ካነበብኩ ቆይቻለሁ። ስለዚህ ዋና ትልቅ ጥያቄ በሶሪያ ውስጥ በተፈጸመ በዚህ ወይም በዛ ድርጊት ላይ ጥቃት መሰንዘሩ በታክቲክ ደረጃ ትክክል ነበር ወይ የሚለው ብቻ አይደለም። ይልቁንም እስራኤል የቱርክን በሶሪያ ውስጥ መረጋጋትና መስፋፋት በምንም መንገድ ልትከለክል እንዳሰበች ነው። የእስራኤል ሀገር የምትጠቀመው ብቸኛው መንገድ የአየር ኃይል ጥቃቶች ብቻ ከሆነ በእኔ እምነት እንወድቃለን፣ አናሸንፍም ነው ያሉት። ዛሬ በዛ ቀበሌ እስራኤል በወሰደችው ጥቃት ቢያንስ 9 ፍልስጤማውያን መገደላቸውን የፍልስጤም ዜና ምንጮች አስታወቁ። የፍልስጤም ምንጮች ጥቃቱ በዛ የሚገኘውን የሐማስ ፖሊስ ዋና መስሪያ ቤት ያነጻጸረ እንደነበረና 9 ሰዎች መገደላቸውን ዘግቧል። ከተገደሉት መካከል በታገቱ ሰዎች ልውውጥ ስምምነት ወደ አዛ የተለቀቀ አንድ የፖሊስ መኮንንና የሐማስ የሴቶች ፖሊስ አዛዥ ይገኙበታል። ሐማስ እስራኤልን የተኩስ አቁም ንግግሮች ለማደናቀፍ እየሞከረች ነው ሲል ከሷል። ድርጅቱ በዛ በተፈጸመ ጥቃት የተገደሉት የፖሊስ መኮንኖች አባላት እንዲሁም ያልታጠቁ ሰላማዊ ዜጎች ከመቁሰላቸው በስተቀር የድርጅቱ ወታደራዊ ታጣቂዎቹ አልቆሰሉም ይላል። የጥቃቱ ግዜም ከአካባቢ አጠራጣሪውና ከአሜሪካ መልእክተኛ ኩሽነር ጋር ከተደረገ ውይይት በኋላ መሆኑ በዛ ሰዓት ድጋሜ ውጊያ እንዲቀሰቀስ ለማድረግ ያለመ ነው ብሏል። ሐማስ የትራምፕ አስተዳደርና አስታራቂ ሀገራት ጥቃቱን ለማስቆም እንዲንቀሳቀሱና እስራኤል ስምምነቶችን እንድታከብር እንዲያስተናግዱም ጥሪ አቅርበዋል። በሰሜን ሶሪያ በሚገኝ ወታደራዊ ጦር ሰፈር ላይ በተፈጸመ የእስራኤል ጥቃት ምክንያት በእስራኤልና በቱርክ መካከል ያለው ውጥረት አይሏል። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ ከአልአረቢያ እንግሊዝኛ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እንደገለጹት የእስራኤል መከላከያ ኃይል ካካሄደው ጥቃት በኋላ አሜሪካ በእስራኤል ቱርክና ሶሪያ መካከል ግጭቶች እንዳይባባስ ለመከላከልና ፍጥጫው ለማስወገድ የሚያስችል አሰራር ለመዘርጋት አሜሪካ እየሰራች ነው ብለዋል። እስከ ቅርብ ጊዜ ድረስ የቱርክ የእስራኤል አምባሳደር የነበሩት ኢሪት ሌሊያን እንደገመቱት ከሆነ ሁለቱም ወገኖች ወደ ወታደራዊ ግጭት የመግባት ፍላጎት የላቸውም። በነሃሪያ ከተማ አቅራቢያ በሚገኙ የባህር ዳርቻ እድሜው የሰባ ዓመት ቅድማ የሚሆን አዛውንት ራሱን ስቶ ከባህር ውስጥ ተገኘም። የማጊንዳቢዳዶም የሕክምና ቡድን የመጀመሪያ አስቸኳይ የሕክምና እርዳታ ካደረጉለት በኋላ በአምቡላንስ ወደ ሆስፒታል ወደ ነሃሪያ ሆስፒታል ወስደውታል። በመጨረሻም የአየር ጸባይ ትንበያ ነገ ሐሙስና ከነገ ወዲያ አርብ ደረጃ በደረጃ የሙቀቱ መጠን ይጨምራል ተብሎ ይታያል። በቅዳሜ ሰንበት ደግሞ ከሰነበተው የሙቀቱ መጠን ይቀንሳል የሚል ትንቢያ አለ። የነገ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌምና ከተማ አካባቢ 33 ዲግሪ ሴንቲግሬድ፣ ራይምና አካባቢ 32፣ ሃይፋና አካባቢ 31፣ ቤርሺባና አካባቢ 34፣ ኤላት ከተማና አካባቢ 40 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና የስከዚሁ ነው። ሙዚቃ

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችን ከነሐሴ 10 ቀን እስከ ነሐሴ 16 ቀን በተካሄደው የአውሮፓ ሻምፒዮን የአትሌቲክስ ውድድር ሜዳሊያ ካመጡት 3 አትሌቶች ጋሻው አየለ፣ ታደሰ ጌታውንና አይምሮ አለሜ ጋር ቃለ ምልልስ እናካሄዳለን። ሶስቱም በስልክ መስመራችን ይገኛሉ። ጤና ይስጥልን እንደምን አላችሁ?
1: ጤና ይስጥልኝ ሰጠኝ
0: እንዴት ነው? እንግዲህ ከሩጫ መልስ ነውና ያ ድካሙ አለፈ?
2: ድካሙ ገና አላለፈም፣ እየጀመረ ነው።
3: ያው ድካሙና ያው የነበረው የኮርሱ ክብደት የሮጥንበት የሱ ጫና ያው በዛውን ሰዓት አይሰማም። ያው ሰውነት ማገገም ሲጀምር ነው ድክመቱም የሚሰማና ይሄን ሁለት ቀን ያው የሚሰማበት ቀን ነውና ያው እሱን ለማገገም እንግዲህ ከሩጫ ተገለናል። ሁላችንም ረፍት ላይ ነው ያለ ነው።
0: አዎ ይገባኛል። ለመግቢያ ክል ነው እንግዲህ ጋሻው፣ አንተ ሶስተኛ በመውጣት የነሐስ ሜዳሊያ አምጥተሃል። በቡድን ደግሞ ሁላችሁ የወርቅ ሜዳሊያ ያገኛችሁበት ሁኔታ ነበርና እስኪ ውድድሩ እንዴት ነበር? ከጋሻው እንጀምር።
1: ውድድሩ በጣም ቆንጆ ነበር። እንዳየው የሮጥንበት ቦታው አመቺም አልነበረም፣ ብዙ ውጣ ውረድ ነበረው። እንደገና ተወዳዳሪዎችም ጎበዝ ነበሩ። በአውሮፓ አሉ ከሚባሉት ነው ተመርጦ የመጡ። የእኛም ቡድን በጣም ጎበዝ ቡድን ያለና ያም ሆኖ ግን እግዚአብሔር ይቅናችሁ ብሎ ለእኛ በአንደኝነት በቡድን የወርቅ ሜዳሊያ ማምጣት ችለናል። በእኔ ደግሞ በራሴም ሶስተኛ በመውጣት የነሐስ ሜዳሊያ ማምጣት ችያለሁ።
0: ዝግጅታችሁ ከዛ በፊት እንዴት ነበረ?
1: ዝግጅታችን ጣሊያን ሀገር ሄደን ነበረ ለአራት ሳምንት ማለት ነው። እዛ ትንሽ ሙቀትም እንደገና አየሩም ከበድ ያለ ስለሆነ ለስልጠና ተብሎ ማለት ነው። ስልጠና ትንሽ ከበድ ያለ ነበረ፣ ቀላል አይደለም። እንደዚህ ቤተሰብ ጥሎ ሶስት ሳምንት አራት ሳምንት አንድ ወር ሁለት ወር መቀመጥ ቀላል አይደለም። ያም ሆኖ ግን የፈድክበት ዓላማ ሲሳካ በጣም ደስ ነው የሚለው።
0: እናንተ ያመጣችሁት ውጤት በግል ብቻ ሳይሆን እንደውም ለህብረተሰቡም ራሱ ትልቅ ሞራል የሚሰጥ ነው፣ ለሀገሪቱም ትልቅ ክብር ነው። በዚህ አጋጣሚ ልናመሰግናችሁ እንወዳለን። የታደሰ አምስተኛ ነው የወጣህና ያንተስ ሁኔታ እንዴት ነበር? እንግዲህ ያው በቡድን ብትሸለምም አምስተኛም በማራቶን ጥሩ ውጤት ነው እና እንዴት ነበር እስኪ ንገረን።
3: ለእኔ በማራቶን እንደ ቡድን ለመጀመሪያ ጊዜ ነው የምወዳደረው። እኔ ማራቶን ውስጥ ብዙም አልቆየውም። ያው ገና ከጀመርኩ አንድ አመት ነው ከጀመርኩት፣ አንድ አመት ተኩል ምናምን ሙለኛል። ሶስት አራት ማራቶን ሞክሬያለሁ። ቀላል ውድድር አልነበረም። በእርግጥ ማለት የጠበቅነው እኔ የጠበቅኩት በራሴ የጠበቅኩት ይህን ያክል ይከብዳል ብዬ አልጠበቅኩም የነበረ የሮጥንበት ቦታ ቁልቁለቱም ዳገቱም መተጣጠፉ ምናምን እሱ ትንሽ ከበድ ይል ነበር። ግን የሰራንበት መንገድ እና የተጋገዝንበት እስከዛን ድረስ እስከደረስንበት ሰዓት ደግሞ የነበረን ኮሚኒኬሽን አብረን በአንድ ላይ ተነጋግረን የምናደርጋቸው ነገሮች ያው ጣሊያንም የሰራን ሰዓት ሁሉንም ነገር በቀላሉ ማግኘት ስለማይቻል እያንዳንዳችን በትርፍ ሰዓታችን አንዳችን ለአንዳችን በሳይክልም በምንም ተጋግዘን እስከዛን ድረስ ከደረስን ድረስ እንግዲህ ከውድድሩ ቦታ ደርሰን የምንችለውን ያክል አድርገናል። ተወዳዳሪዎቹም ልክ ጋሻው እንዳለው ቀላል አልነበሩም። ሁሎቹም ጠንካራ ነበሩ። አንድ ቡድን ነበረ የሚጠበቅ። እሱን ቡድንም ያው እንግዲህ ከ36 እና 38 እዛም በኋላ ነው ሜዳሊያ ይዘን እንደምንመጣ ሀሳብ ውስጥ የነበር ነው እና ከ39 በኋላ ያው ሶስታችን ጋሻው አይምሮ እና እኔ ሶስታችን ነበርን። ያው በምንችለው መጠን እንግዲህ ተነጋግረንም ተጋግዘንም ያው ማምጣት ያለብንን ነገር አመጣናል እና የድካማችን ፍሬ ተቀብለናል ብዬ አስባለሁ እና እኔ በግሌ በጣም ደስተኛ ነኝ።
0: አዎ አይምሮም እንዲሁ ስምንተኛ ነው የወጣህና ውድድሩ ቀላል እንዳልሆነ አሁን ጓደኞችህም እየተናገሩ ነው። አንተስ እንዴት ትገልጸዋለህ?
2: በእርግጥ ሁሉንም ነገር ተናግረውታል ጓደኞች።
4: በእኔ በኩል ያለው ነገር እኔ በጣም እጅግ ደስተኛ ነኝ። ሁላችንም ደስተኞች ነን። ያው ደስታውን ለህዝባችን ለሀገራችን እንዳመጣ ነው ባለሙሉ ተስፋ ነን። ሩጫው ቀላል አይደለም በእውነት ከሆነ ያው አዎ፣ ሁላችንም ውጤታችን እንደሚያምር ሁሉንም በውስጡ ራሱ አሳምኖ ነው የመጣ። ከዛም ተወዳዳሪዎች ተፎካካሪዎቻችንም ቀላል እንዳልሆኑ በጣም ትግል እንደምጠብቀን ነው አስበን የመጣ ነው። ከዛ የበለጠም ያከበደው ያው እንደ ጓደኞችም እንደተናገሩትኝ የቦታው የውድድሩ ቦታ አቀማመጥ በጣም ቻሌንጅ ነበረው። ከሩጫው ይልቅ የቦታው ቻሌንጅም ትንሽ ተጽዕኖ ፈጥሯል። እና ግን ያው ለሁሉም ሰለሆነ ያጋጠመን ነገር ያንን ተቋቁመን ያው በጥሩ ሁኔታ የሄድንበትን አላማችን አሳክተናል። ለሀገራችን ባንዲራችን ከፍ አድርገናል የሚለው ነው ያለው።
0: አዎ አሁን እንግዲህ በአውሮፓም የአትሌቲክስ ሻምፒዮን እንዲሁም በዓለም ሻምፒዮን መወዳደር ከግል ውጤት ባሻገር የሀገርን ባንዲራ የሀገርን ክብር ተሸክሞ መሮጥ ነው እና ይህ ነገር ቀላል አይደለም። ለሀገሬ ውጤት ማምጣት አለብኝ ብላችሁ ስትጥሩ ብዙ ፈተና ይኖረዋል። ኃላፊነቱ አለ፣ በውስጣችሁ ብዙ ትግል አለ። ሚደክማችሁ እንኳን ድካማችሁን ተቋቁማችሁ ውጤት ማምጣት አለብን የሚለው ነገር አለና እንደው ለሀገር ወክሎ መሮጥ እና ግል መሮጥ ልዩነት አለው ወይ ጋሻው?
1: በመጀመሪያው ልዩነት አለው። ምክንያቱም ለግል ስትወዳደር ማለት ነው ብታቆምም ብትጨርስም ራስህን ብቻ ነው የምትጎደውምም ራስ ነው ብትሸነፍም። ግን ለሀገር አሁን ስትሮጥ አንተ ብታቆም ማለት ነው እነዚህ አብረው የሚለፉት ጓደኞች የቡድን በአንተ ምክንያት ሊሸነፉም ይችላሉ፣ እንደገናም ያሰቡትን ላያሳኩ ይችላሉ። ለግል ስትወዳደር አንተ ከራስ ጋር ነው የምትሮጠው። እንደገና ቡድን ጋር ሲሆን ለሀገር ሲሆን ግን ሀገር ወክለ ስትሮጥ ብዙ ክብደት አለው። ምክንያቱም አሁን አንተ ይህን ያህል ሰርተህ እንደገና ሀገር ወክለ ስትሮጥ የሀገርህን ባንዲራ ከፍ ለማድረግ ነው እንጂ ወደኋላ ለማስቀረትም እልኩም አለህ። ያም ሆኖም ሜንታሊቲ ይቀየራል። ምክንያቱም እንደዚያውን ቢደክምህ ምን ቢልህ እኔ ለእኔ አይደለም ሮጠው ለጓደኞቼም ነው እነሱን ለማገዝ ያለኝን አቅም ተጠቅሜ ለመጨረስ ሞክራለሁ ትላለህ። ብቻ ግና የራስ ስለሆነ ሜንታሊቲህም አንዳንድ ጊዜ ይቀየራል። የሆነ ነገር ሲሆንብህም በቃ ዛሬ የኔ ቀን የለም ብለህም ልታቆም ትችላለህ። ግና ቡድን ጋር ስትሆን ያለህን አቅም ተጠቅመ ውድድሩን ትጨርሳለህ።
0: በጣም እንደገለጻችሁ ትብብራችሁ ጥሩ እንደነበረ ነው እና በሩጫ ውስጥ ትብብር ሲባል አንዳችሁ በአንዳችሁ መናበብ ሲባል ምንድን ነው የምታደርጉት? ታደሰ፣
3: እንግዲህ ከዛም ቦታ እስከምትደርስ ሁላችንም የራሳችን አሰልጣኝ ያ ሁሉም ሰው በራሱ መንገድ ነው ትሬኒንጉን ማለት ልምዱን አድርጎ የሚመጣ ማለት ሁላችንም የምንደርስበት ቦታ እዛ እስከ ውድድር እስከደረስን ቦታ የሁላችንም ኮንዲሽን የተለያየ ሊሆን ይችላል። ግን ለማራቶኑ ደግሞ ያው እስከ 30 አብረ ከደረስ እና ከ30 ኪሎ ሜትር በኋላ ጫናውን ተቋቁመ መግፋት የምትችል ከሆነ ያው የቡድን ስራ ሲሆን ትልቁ ነገር ያለህንን የተፎካካሪ ቡድን ብዛት መቁጠር ነው። የእነሱ ተፎካካሪ ቡድን በበዙ ቁጥር የአንተ ቻንስህ እያነሰ ነው የሚሄድ። ምክንያቱም ከአንዳችን አንደኛ የሆነ አንደኛ ቢወጣም ግን ከኛ አንደኛ ከወጣውና ወይ ደግሞ 6-7 ከወጣው መሀል ሌሎች ከገቡ 2-6 ቢገቡና ያንተ ደግሞ ከዛም በኋላ ቢገቡ መሀል ላይ አንደኛ የወጣው ቡድን ሳይሆን መሀል ላይ ያሉት ናቸው የሚቆጠሩት። እና ልክ በጀርመኖች እና በእኛ መካከል ውስጥ የነበረው ማለት ነው። የእነሱ አንድ አሸናፊ ቢኖራቸውም ግን እኛ መሀል ላይ ከቡድን አጋሮቹ ቀድመን ስለገባን እሱ ብቻውን ምንም ነገር ማድረግ አልቻለም። እና አንዳንድ ጊዜ ያለንን የቡድን ተፎካካሪ መመጠን ነው ማለት በቀነስካቸው ቁጥር ለማሸነፍ ያለህን እድሉ ሰፊ ነው። እና እኛ ጋም የነበረው ነገር አሁን መጨረሻ አውሮፓን ሻምፒዮናውን ልትያደርግ ነው ውድድሩ ላይ እሱ ነው የነበረ ማለት አንዱ እንደሄደ ቢገባንም ግን መሀል ለኛ ሶስታችን እስካቀረነ ድረስ የእሱም ቡድን አጋሮችን ሁለቶችን ከኋላ ካስቀረናቸው የእኛ ቻንሳችን ከፍ ያለ እንደሆነ ስለገባን ያው የምትችለውን ያክል አብረህ ተነጋግረህ አብረህ እስከምትችለው ያው እንግዲህ እስከ መጨረሻው ድረስ ያው ሩጫ እስካላለቀ አላለቀም ነው እና እስከሚያልቅ ድረስ ትታገዳለህ። እና ትልቁ ነገር የምትችለውንን ያክል የቡድን አጋር ካለ ከነሱ ጋር ተናበህ ያለውንን የቁጥር ብዛት መቀነስ ትልቁ ነገር።
0: በጣም እንግዲህ ከፍተኛ ስራ ነው የሰራችሁት። ሌላው በዛ ሰው መካከል ሩጦ ውጤት አመጣለሁ ማለት ለእኛ በተለይ ለምንመለከተው በቴሌቪዥን መስኮት እንኳን የሚከብድ ይመስላል እና እዛ ሜዳ ውስጥ ስትገቡ፣ ሩጫው መስመር ውስጥ ስትገቡ ደግሞ እየተጠናከራችሁ የምትሄዱበት አንዳንዴ ወደኋላ አንዳንዴ ወደፊት ትላላችሁ እና እንደ አይምሮ ይህን አድርገን ብንሆን ከአንደኛ እስከ ሶስተኛ እኮ እንወጣ ነበር ይህን ባለማድረጋችን ነው የምትለው ነገር አለ ወይ?
4: እንግዲህ የቻልነውን አድርገናል። በመጀመሪያ ያው በእርግጥ እነሱም እንዳሉትኝ ስራችንም ሰርተናል። አሁን ለኔ አጋጠመኝ በበኩል አፍት ነው የነበርኩኝ ሁሌ ከመጀመሪያው አንስቼምና ውድድሩ ላይ ያን ገንጥሎ ሲሄድ በቃ እኔ ከኋላ ቀረውኝና በቃ የሆነ ሰዓት ብቸኝነት የተሰማኝ ሰዓት ነበረ። 37 አካባቢ 8 አካባቢ በጣም ብቸኝነት ተሰማኝ። ማለት ዞር እየሰኝ እነሱ ብቻ ናቸው ያሉትኝ። በቃ የቡድን ወርቅ የለም ምናምን ብዬ በቀላሉ ተስፋ የመቁረጥ ባህሪ አለ አይደለ? ያነ ተሰምቶኝ ነበረ። ግን በቃ 38 አካባቢ 9 ላይ ልንደስን ጋሻውና ታደሰን ዞር ስልክ ኋላ የሳያቸው እኔ በቃ ስልካችን ቻርጅ ሊጨርስ ስል ቀይ እንደሚበራው አይደል? እንደዛ ዘርቼ ነበረ። እንደገና ፉል ነው የሆንኩትኝ ነው
0: ደረሱ አለ።
4: አሁን በቃ የራሳችን ነው ተማመንኩኝ። በቃ ተስፋ የቆረጥኩትን እንትን እዛ እነሱን ሳይ በጣም እንዴት መግለጽ ቃላት ያጥረኛል። ማለት በዛውን ሰከድ የተሰማኝ ስሜት እኔ ማውቀውና በዛውን ጊዜ እነሱን በቃ ተስፋ ቆርጠው ወደኋላ ነው የቀሩት። እነሱ እንደመጡ ወደፊት እንትን ስንል እነሱ ተገንጥለው ወደኋላ ነው የቀሩልን እና ብናረገው ኑሮ የሚለው ደግሞ ያው ትንሽ ያው ምናልባት ልጁ መጨረሻ ላይ በጣም ደክሞ ነበር ጥሎን የሄደው ልጅ። አዎ በእርግጥም ደክሞኛል። ግን እንዲያው ምናልባት መጨረሻውን ሶስት የተገናኘንበት ሰዓት ትንሽ ቀደም ብሎ ቢሆን እሱንም የመያዝ አቅም ይኖራል በነበረ ሞራልና ኃይልነት በአንድነት እሱን ነው ከጋሻውም ታደሰም ሆነ እኔ የራሳችን ደረጃም እናሻሽልበት ይኖር ነበር የሚለው ሀሳብ ነው። ቅሬታው ይሄ ነው።
0: እንግዲህ በሩጫም ውስጥ ማሸነፍና መሸነፍ ያለ ነው። ግን ያመጣችሁት ውጤት በተከታታይ ለሶስተኛ ጊዜ በአውሮፓ ሻምፒዮን ስትሆኑ በቡድና ካለን መረጃ በጣም ደስ የሚል ነው። አሁን እንደው ለኛ 42 ኪሎ ሜትር ከ195 ሜትር ነው። ያንን ለመሮጥ እንኳን ለማሰብ ያስቸግራል። እና ውድድሩ ከመግባታችሁ በፊት ልምምድ ስታደርጉ ይሄውን ሁሉን ሙሉ ማራቶን ነው ልምምድ የምታደርጉ ጉ ጋሻው?
1: የመጀመሪያ ጉዞ ትሬኒንግ አለ። የማራቶን ማለት ነው። አሁን የማራቶን ማረግ ነው ብለህ አቅደህ ስትነሳ ሁለት ሶስት እንደገና በጣም ብዙ ጊዜ ይወስዳል። ልምምዱም በጣም ከባድ ነው። ማለት በቀን ሁለት ጊዜ መሮጥ አለብህ። በሳምንት ሁላችን ማለት ነው እንደ ሰውነቱ 200 ኪሎ ሜትር የሚደርሳለ 170 180 ኪሎ ሜትር በሳምንት ማለት ነው። 42 የሚደርስ የለም። ማራቶን አንድ ወር ሊደርስ ሲል የመጨረሻ ረጅም ፕሮግራም ይባላል። እሱም 40 ኪሎ ሜትር ነው። 40 ኪሎ ሜትር ብቻ ትሰራለህ። ግን 42 አትሰራም። አንዳንዳችን አሁን ኢትዮጵያ ስንሰራ ግና ኮረኮንች ላይ በፈጣን ሰዓት ሳይሆን በቀላል ማለት ነው እግር ማደንዘዝ ምናምን የሚባል 42 43 የሚሰሩ አሉ። ግና ሁልጊዜ አይሰራም። ቢሰራ ወይ አንድ ጊዜ ወይ ሁለት ጊዜ ነው
0: በሳምንት።
1: ያም ሆኖ ግና በቀላል ፔስ ማለት ነው፣ እንደ ውድድሩ ፔስ አይደለም ሰዓት ማለት ነው።
0: ከዛ በኋላ ትንሽ አረፍ ትላላችሁ። ውድድሩ ከመጀመሩ በፊት
1: ሳምንት ሲቀር ማለት ነው ውድድሩ የማውረድ ባህር ያለው ሰውነትን ለመመለስ፣ ምክንያቱም የሰራው ትሬኒንግ በጣም ከባድ ነው። እስከ ውድድሩ አንድ ሳምንት እስከሚቀር ብዙ ፕሮግራም ነው የምሰራ፣ ብዙ ትሬኒንግ ነው። እሱን ደግሞ ጉልበት ለመመለስ ድካም ለማራቅ ማለት ነው ሳምንት ሲቀር ብሰራ አንድ 80-70 ኪሎ ሜትር ነው በሳምንት ማለት ነው ከውድድሩ በፊት እና ብዙ ርፈት።
0: እንግዲህ የአትሌቲክስ ስፖርት በተለይ ደግሞ በሩጫውና ሌሎች ስፖርቶች እንደውም የረዥም ርቀት ሩጫ በጣም ብዙ ልምምድን የሚፈልግ ነው። የሞራልም ሁኔታ አለ እና መጀመሪያ አካባቢ እገዛ ሳታገኙ ድጋፍ ሳታገኙ በራሳችሁ ጥረት ነው። ከአሁን በፊትም ቃለ ምልልሶችን አድርገን ነበር። እናንተም ሆነ እንደ እናንተ ያሉ አትሌቶች የገለጹት መጀመሪያ እስክትታወቁ ድረስ ብዙ ድጋፍ የለም እና ያንን ተቋቁማችሁ እዚህ አሁን እዚህ ደረጃ መድረስ በሀገር አቀፍ ደረጃ ሀገርን ህብረተሰብን በበጎ ማስጠራት ቀላል አይደለም እና ያለፋችሁበትን መንገድ እንዴት ትገልጸዋለህ ታደሰ?
3: ሁላችንም እንግዲህ የመጣንበት ራሳችን መንገድ አለ። እንደ ድል ሆኖ እንግዲህ ያው ፕሪሚየም የተማረ በፕሪሚየም የተደገፈ ሊኖር ይችላል፣ በግሉ መጥቶ በግሉ የሰራ ሊኖር ይችላል። ግን ያው እንደምታውቀው በእኛ በማህበረሰባችንም በሌሎቹ አላቅም፣ ግን በእኛ በአበሻ በእኛ በማህበራችን ውስጥ ያለው ነገር ያን ያክል ድገፈውም ወይ ደግሞ የሚያክል በስፖርት አለም ውስጥ ሆነ ያለውን ድካሙንም እንግልቱንም እየወጣህ እየወረድክ እንድትኖር የምትፈልግ እናት የለችም። ለውነት ማለት ነው። አሁን ለምሳሌ ስለ ራሴ ነው ማወራው ሄለ እናቴን ያነገር እናቴ ወይ አባቴ ነገር አይፈልጉም። ምክንያቱም እንግልቱን ወጣ ወረዱን ያቆታል ያው የገጠር ኑሮንም ስለሚያቆት ያው አትሌቲክስ ከዛ ምንም ይሻል ነገር የለው። ምክንያቱም ያው የዳገት ምልልስ ትሬኒንግም አለ ጋሾ እንዳለው የኮረኮንች ትሬኒንግም አለ ያስፋልትም አለ እዛ ትራክ ውስጥ ገብተህ ድግግሞሽ ምትሰራቸውም አሉ እና ያው ሁሌም የድካም ነው እና እሱነን የምታይና እናትና ደግሞ ለአበት ክነት የሚፈልግ እናት የለችም። እኔ በበኩሌ ከቤተሰብ ጥሩ ቃላቶችን ተቀብዬ ይሆናል ወይም ደግሞ ከጀመርከው ጨርስ የሚሉትን ቃላቶች ተቀብለ ሊሆን ይችላል እንጂ ይህ በብር ደረጃ ወይ ደግሞ ከዛ የዘለለ ነገር ግን አለንላችሁ ብር እንሰጣችኋለን ብትቸገሩ እናግዛችኋለን ምናምን የሚባለው ቃላት ብዙም አልነበረም። ግን ያው የሆነ ቀን ላይ ይልፋትክም በራስ ተማምነህም በአሰልጣኞችን ተማምነህ የሆነ ውጤት ሲመጣ የሆነ አካል ላይ ድጋፍ ይመጣል። በፊት ሚስራዳ ሊያባክሌታ በጣም የሚያግዝ ነበረ ለሁሉም ማለት ነው። ለሚቀበሉ አትሌቶች በጣም የሚያግዝ ነገር ነበረ። ምክንያቱም ቢያንስ የሆነ ይሄ ያለኝ ብለህ ስለምታስብም ያው በስነስርዓት ትሬኒንግ መስራት ትችላለህ። የሆነ ነገር ቢጎልም ይሄ ይሸፍንልኛል ምናምን ብለህ ስለምታስብ እሱ ያግዝ ነበር። አሁን ላይ ግን ያለ አይመስለኝም እና የለንም እሱም ትንሽ አስቸጋሪ ነው እና ግን ያው ሁሉም ሰው እንግዲህ የወጣበትንም የወረደበትንም እንትን ብሎ እዚህ ጋር ዛሬ ደርሰናል። ሁላችንም እንግዲህ በምንችለው መጠን ለፍተንም ደክመንም እዚህ ደርሰናል። ሁሉም ሰው አሁን አትሌቲክስን ያው እንደ ራክቢ እንደ ፍላጎት ሆኖ ወይ ደግሞ ይሄ ጊዜያዊ ነገር ሆኖ ሳይሆን ለወደፊት ተስፋ አለን ወይ ደግሞ ለወደፊት ህልም አለን ብለን እንደ ስራ ይዘነዋል እና በፍቅረኛም ሆነ በሚስ በራስ ቤት የሚኖሩ የሚደግፉ ሚስቶችን እና ፍቅረኛሞችም ያላቸው ሁሉም ሰው የሚደግፉበት ነገር ቀላልም ስለሆነ ለእነሱ ክብር ይገባል። ምክንያቱም አንድ ወር ተኩል ወይ እስከ ሁለት ወር አስቀምጦ መሄድ ልጅን ሚስትንም ጓደኛንም አስቀምጦ መሄድ ቀላል አይደለም እና ይህንንም የሚደግፉና ለባሎቻቸው፣ ለጓደኞቻቸው፣ ለአባቶቻቸው፣ ለእናቶቻቸው ቃላት ጥሩ ቃላት የሚሰጡ አባት ያይዘው ወይ ደግሞ እናት ያይዘች ዛሬ ምትለፊ ደግሞ ለኛ ነው ወይ ደግሞ ነገ ቀን ወጥቶ እንደዚህ ብለን አርፈን ተቀምጠን የራሳችን ህይወት እንትንላለን ብሎ የሚደግፍ ሰው ካጠገብ ሲኖር ምንም ማትለወጥበት ነገር የለም እና ለእነሱ ክብር ይገባቸዋል እና ለእነሱ ምስጋናን ማቅረብ ፈልጋለሁ።
0: አዎ በጣም በጣም በህብረተሰባችን ብዙ መሰራት ያለበት ነው። ብዙ በስፖርቱ ዓለምም በሙዚቃው ዓለምም አቅም ያላችሁ ልጆች አላችሁ፣ ግን የማገዙ የመርዳቱ ሁኔታ በጣም አነስተኛ ነው። የምስማማበት ነው ብዙ ነገር። አትሌቶቻችን እንግዲህ ቃለ ምልልሳችን ወይም ደግሞ የምንወያይበት ስፖርታዊ ሁኔታ በዚህ አያበቃም፣ እንቀጥልበታለን። ለዛሬው በዚህ እናብቃ፣ በቀጣይ ደግሞ እንነጋገራለን።
4: ሰጠኝ በጣም አመሰግንም አመሰግናችሁ ለሁላችሁም አብራችሁ በአንድ ላይ ይህን ፕሮግራም ለምታቀርቡት በሙሉ ይህ ትልቅ ነገር ነው ለእኛ። ወገናችን ወክለን ወገናችን ስም በማስጠራት ደስተኞች ነን። እናመሰግናለን።
0: በጣም እናመሰግናለን። ደህና ሁኑ። ቻው አድማጮቻችን። ለዛሬ ብለን ያቀረብነው ሳምንታዊ የስፖርት ፕሮግራም ይህን ይመስላል። ስለተከታተላችሁ እናመሰግናለን። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን ከዚህ በመቀጠር ካቶ ንጉሴ መልስ ጋር ቀጣዩ ቃለ ምልልስ እናካሄዳለን። አቶ ንጉሴ ተናስተልን እንደምናለ?
1: ተናስተልኝ ሻያው እንደምናለ? አንተ
0: ደህና ነህ? እግዚአብሔር ተመሰገነ ይሁን። እንግዲህ ካንተ ጋር በህይወታችን እንደምታውቀው መቼም ያልጠበቅነው አጋጣሚ ያለን ጥሩም አጋጣሚ በህይወታችን እንዳለ ሁሉ ደግሞ እንዲያው ያልተጠበቀ መጥፎ ነገር ያጋጥመናልና እንዲያው ያጋጠመኝ ነገር አለ። ለዚህ ደግሞ ለማህበረሰባችን እንዲያውቅ እንዲማር በሚል ሐሳብ አለኝ አልክና ካንተ ጋር በምናደርገው ቃለ ምልልስ ከስልክ በቴሌፎን አማካኝነት ከውጭ ሀገር አንዳንድ የስልክ ጥሪዎች እንደሚያጋጥሙህ ነገርከን። ምን አጋጠመ አቶ ንጉሴ?
1: አዎ እንግዲህ ብቻ እንደገና እንዳይሆን እንጂ ያው ያጋጠመኝ እንደምታየው የእኛ ህብረተሰብ መቼም ሁኔታው የተወሳሰበ ነው። በሽርሽርም ሆነ ከዚያም እናውቃቸው በሽርሽር ሄደ የምናውቃቸው ብዙ ሰዎች አሉ። እነዚያን ሰዎች በችግር ላይ ነው ያሉ።
0: ወደ ኢትዮጵያ ስነድ ማለት ነው በዓለም ዙሪያ የሚከሰት ነገር ስለሆነ በዋናነት ትውልድ ሀገራችን ወደ ኢትዮጵያ በማህበረሰባችን ጉብኝት ሽርሽር ያዘወትራልና በዛ ላይ ያተኮረ ነው አይደል?
1: አዎ በዚያ እንትን ያለ ስለሆነ እንግዲህ ግንኙነታችን እነዚያ ሰዎች ጋር እዚያም እናውቃቸው የረዱንም ይሆናል። በእነዚያ እንግዲህ ስልክ ልውውጥ አለ። እዚህም መጥተን እነሱም ይደውሉልናል እኛም እንደውላለን። የእኛም የጦርነቱም ሁኔታ ይጨነቃሉ። ዛሬ በዚህ ወደቀ ዛሬ እያሉ በእውነት እንዲያው ተጨንቀው ነው። ስለ እኛም ተጨንቀው ነው እኛም ደግሞ እንጨንቃለን። በእነሱ ያለው ሁኔታ በጣም አሳዛኝ ነው። ህዝቡ እየታገተ ይህን ያህል ሚሊዮን አምጣ እየተባለ ስንት ስቃይ ስላለ በእነሱ ጋር ግንኙነት አለን እና
0: በዋናነት የሰው እገታ፣ የሰው የመጥለፍ ክስተት በሰሜን ኢትዮጵያ በጎንደር እና አካባቢ በአማራው ክልል አካባቢ ነው እንግዲህ የምንሰማው በአብዛኛ።
1: አዎ ኧረ አሁን ደቡቡ ሁላ መከራን ሆኖ ያለ አዋሳ ብትል ሻሸመኔ ብትል ወደ ሀረር ብትል መከራ ነው። ሰው እየታፈነ ይህን ያህል አምጡ ይህን ያህል በሚሊዮን ነው የሌለውን በሚሊዮን ነው እየተቆጠ የሚቆጠር አምጡ እየተባለ ያንሳ አመቱ ሲቀሩ እየተገደሉ እየተገኙ እንደዚያ ነው። እና አሁን በዚያ የተነሳ የውነት አሁን የዚያ ሽብር አልበቃ ብሎ ወደዚህኛ ይሄንን መረብ ዘርግተው የዝርፊያ መረብ ዘርግተው ይውል እንደዚያ ነኝ መሪ ጌታ ነኝ እንዳዘጋው እኔ ነኝ መጀመሪያ ያው ኖት ሁሉን አጣርተው እዚያ ይናገራሉ።
0: እዚያቸው ስም የሽፋን ስም እንጂ ለማጭበርበር የሌላ የታወቀን ሰው ስም የሚጠቀሙ ያለ ስልታቸው ነው።
1: አዎ ስልታቸው ነው። እነሱ ዘዴ ነው ይሄ ዓለም አቀፍ ዝርፊያ ዘዴ ነው። እና ኤአይ የሚሉትን እያቀነባበሩ የኔን ስም ከሌላ ጋር እያቀነባበሩ እንደዚያ እያስመሰሉ ነው። እና ያው ሲደውልልህ አልዋትልም ዝም ትላለህ። ያንን ጭቁን አድርገህ ማን እንደሆን ለመስማት ስትፈልግ ያንተን አጣርቷለኝ አንተ ገሌ ነህ ወይ ገሌ ነህ ለምን አታናግረኝም ይላል። ይህ ሰውዬ የማውቀው ሰው ይሆናል ብለህ አሎ ስትል ኧረ እኔ መሪ ጌታ ነኝ እንዳዘጋው ቀይደሃለሁ ኮደኩደሃለሁ እንዲህ ልላሃለሁ ያንተን ችግር ለፈታ የመጣሁ በማለት ነገሩን እዚያ ወዲያ ያው ጠነጥነዋል። አሁን አንተ ጭንቀት ላይ ትገባለህ። ምን አይነት ሰው ነው ምናምን ብለህ አይ አይሆንም እኔ አልሰራም አንተ ጋር ብለህ ልዘጋው ነው ስትለው ይኸው ኮድኩጃለሁ በሶስት ቀን በአራት ቀን ውስጥ ትሞታለህ እንዲህ እያሉ ይህን በማስፈራራት ነው እንግዲህ ህዝቡን ወጥረው ይዘውት ያለ
0: የስነ ልቦና ጦርነት።

0: እና የሆነ ነገር እነዚህን በላተኞቹ እና እንትናቸው ቁጥራቸው የባንክ ቁጥራቸው አለ በቀላሉ። አሁን ይሄ ተጠራቅሞ እንደዚህ ሆኖ ሰው የተበላው እንደዚህ የሆነው ሰው ሁላ አመልክቶ ወደ እናንተም ሆነ በምንም ያንን ስም ዝርዝር ተይዞ ይህንን እዚህ ያለው የኢትዮጵያ አምባሲ እንደማይሰራ ነው
1: ማስፈራሪያው ዘዴው። ለማሸበር ተንቦጅ ቡጆ ይሄ ደረግብኛል በስነ ልቦና ጥቃት የሽብር ጥቃት ነው የምናየውና ምን አይነት ምንድነው የሚሉ በቴሌፎን ደውለው
0: ይሄን ያህል እንዲህ አለ ነገር ይሄን ያህል ሎተሪ ታገኛለህ ነው ኑሮህና እንዲሳካል አረጋለሁ የተበተቡብ ሰዎች ይሄን እንዲያስለቀው ቋስ ወግድልሃለሁ አለበለዚያ ግን አንተ ያው ተተብትበህ የልጅ ልጆችም ሆነ ልጆች በዚህ ወድቀው በምንም አይነት በኑሯቸው አይሻሻልም እያሉ ይህን ይሉሃል። እንግዳ እና እንግዲህ መቼም ሰው ሆኖ የማይፈራ የለም። ሰው ይህን ያደረገው ምናምን ኃይል ቢኖረው ነው ከፈጣሪ በታች ኃይል ቢኖረው ነው እያለ ሰው ያምናለኝ በዚህ ይፈራልኝ። አንድ ጊዜ ተጠመደ ቢብዬ ብል ቢዘጋኝ ሳፌን ቢዘጋው ሳ እግር እጅ እግሬን ቢያስረው ሳ እያለ በዚህ ተወጥቶ ያችን ሙጥጥ እያደረገ የገንዘቡን በዶላር እየቀየረ ወደዚያ ሰውዬ ይልካልኝ እና በዚህ ነው ያለው ሁኔታው። እና እኔ ብቻ አይደለሁም በመቶዎች የሚቆጠሩ ህዝቦች ነው አምቀው ዝም ብለው እንትን የሚሉ ያለ። እኔ እነዚህ ሰዎች አሁን ለምሳሌ እናንተ በእናንተ በኩል ደግሞ ተደጋግሞ ይህን ነገር ተጋልጦ ያ ተቀባዩና ሀሽቦን ቁጥሩን ሂሳብ ቁጥሩን ያንን ትናርጎ ሰብስቦ ለኢትዮጵያ ባለው ኤምባሲ ያን ተጽፎ የኤምባሲው የኢትዮጵያ ኤምባሲ ሻማ አዲስ አበባ ወደ መንግስት ቢያስታውቀው እነዚያ ሰዎች የሚገቱበትን ሁኔታ ይሄንን ነገር በጣም እንዳስፋፉት
1: የሚሆነው ኢትዮጵያ ኤምባሲ እዚህ እስራኤል ያለው የፖሊስ ሰራዊት አካል አይደለም። ፖለቲካ በሀገራት መካከል ያለውን ግንኙነት ማበልጸግ ነው እና በኃላፊነት የፖሊስ ህግ አስከባሪ የፖሊስ ሰራዊት አካል ነው። ንጉሴ
0: አዎ እኮ እሱ ምልህ እኮ አሁን እዚህ ያለው የኢትዮጵያ ኤምባሲ አድቨርስ ብሶ ነው የመለሰኝ። አድቨርስ ብሶ ራሳቸውን ብሎክ አድርጓቸው አዎ በኤአይ ተደራጅተው ብዙ ነገር እያደረጉ ነው እና ራሳቸውን ተከላከሉ ነው እንጂ የተበላችሁ ሰዎች ይህን ለማስመለስ ሂዳችሁ እዚያ ጠበቃ ገዝታችሁ ምን ብላችሁ ምናምን አለ። እኔ የምለው ደግሞ ምንድን ነው ትንሽ መፍትሄ ይሆናል የምለው እዚህ ያለ የተበላው ሰው ሁላ እያንዳንዱ ደውሎ እኔ ተበልቻለሁ ብሎ ስም ዝርዝርና
1: በስጋት ማስፈራሪያ በስልክ ጥሪ ተቀብሎ ለማስፈራራት በሚል ምክንያት ለገንዘብ ከፈሉ ሰዎች አሉ ብለህ ታስባለህ? ወደ የላኩ
0: ማት ህዝብ ነው የላከው ገንዘብ እየላኩ ነው በፍራቻ እኔ አፌ ዘጋን ጀሮ ይደነቁራል እግሬ ተሳስተራል እያሉ ማአት ህዝብ ነው ይህንን ያወሩ። የሚከፍሉም የከፈሉም አሉ አሁንም ይከፍሉ አሉ። እነሱ ይህንን ለምን አታቆሙ ብራ ነገ ጠዋት አሳስሮ ቢጥለኝስ እንዴት አድርጌ እያሉ የእንትን የመንፈስ ጭንቀት ነው ያላቸውና ይህንን እናንተ ደጋግማችሁ ይህን ብትናገሩ ምናልባት እያንዳንዱ እየወጣ ሲናገር አንድ የሆነ ነገር ሆኖ እነዚህ እዚያ ያሉ በላተኞች የባንክ ቁጥራቸው ይታወቃል፣ ስማቸው ይታወቃል። ያንን በኢትዮጵያ ኤምባሲ አዲስ አበባ አለ፣ ለዚያ በደብዳቤ ተልኮ እንዲህ ያለ መስመር እንትን ተዘርግቶ ዝረፋ ተጀምሮ አለኝ በሀገራችን ላይ በዓለም ላይ በተለይ ግን በእኛ ህዝብ ላይ በጣም ጠንቷል ተብሎ ያን የኢትዮጵያ ኤምባሲ ምናልባት እና አብርሃም ንጉሴ እነዚያ ለኢትዮጵያ መንግስት አስታውቀው ምናልባት ፖሊስ እነዚህን ሰዎች ቀላል ነው።

0: ሀሽቦን ባንካቸው ስማቸው አለ። እነዚያን ሰዎች ለምሳሌ ወዲያውኑ ፖሊስ እንትን ብሎ መርምሮ ይህ ገንዘብ በውጭ የመጣው ገንዘብ ሁላ የስርቆት ስለሆነ ያንን ተቆጣጥሮ ለድሃውን ቢሰጠው ምንም አይደለም። እንደዚያ ነው ማስበው እንጂ እዚህ ያለው የኢትዮጵያ ኤምባሲ ምንም እንደማይሰራ ነው ምንም እንደማይሰራ ነው። አያገባንም ነው ያለ። አሁን ቅድም አንተን አነጋግሬህ የእኛ ሰዎች ወደ ሆነ ቦታ ሂደው ጥዩል ሞርጋን ሂደው አውሮፕላኑ ሳይወርዱ የቀኑና የወሩ አልተጻፈም ተብለው ሲጉላሉ ውለው ተመልሰው እኔ ያን ጊዜ ነግሬህ ነበር የኋላ ጦርነት ሆነ እንጂ እንደዚያ ብለው ተንገላትተው ተመልሰው እንትን አልተቀበሉ ፒጹም አልተቀበሉ ምን አላሉ ይኸው እንደዚያ እንዳሉ ቀሩ። ከዚያ ወዲያ ስናጣራ ፈረንጆች ሁላ እንደዚህ ቀኑና ወሩ ያልተጻፈላቸው ብዙዎች ተመልሰው ተገኘ። ያው መንግስት ደረጃ ምስራ ዳብን የሚደርሶ አሁን ዛሬ ችግር የለም። እያንዳንዱ ሰው እየመጣ አንድ ቀን ለአንድ ቀን ርሾን ለርሾን እያለ ተዳዙትንም ሆነ ፓስፖርቱን ማስቀየር ይቻላል ተባለ። በቢቷህ ነው የሚህግ ርሾን ለአፕሪል ነው ያው እንትን ሲደርስ ያን ትንትላለ። አሁን በሁለቱ ደረጃ አንድ ቀን ለአንድ ቀን ወይም ርሾን ለአፕሪል የሚለውን በተወዳዙታችሁም ሆነ በማንኛውም ይሄን ማስቀየር አለባችሁ ተብሎ ይሄ ሁኗል በነፃ። እና የኛ ሰው ሽርሽር መውጣቱ በፊት ይህንን ማስተካከል አለበት ብዬ ባለፈው ነግሬሃለሁ።
1: በጣም ግሩም እንመለከተዋለን። ማንም ይሁን ማን ማንም ዜጋ ደህንነቱ በተረጋገጠ ሁኔታ መጠበቅ አለበትና በዓለም ህብረተሰብ የዓለም የተለያየ ሀገራት ነዋሪ ደህንነቱ መጠበቅ ስላለበት በዚህ ጉዳይ በተመለከተ አሁን አንተ ለሌሎቹ እንዲያው ትምህርት እንዲሆን ከሚል ሀሳብ ተነስተ ነው እና አንተ ምን በግል የደረሰህ ከገንዘብ ጋር በተያያዘ ምን አጋጠመ?
0: አዎ በገንዘብ ደረጃ አሁን እንዳልኩ ያን ሶስት አራት ጊዜ እየደወሉ እንትን ሲሉ እኔ እነዚያ ወዳጆች ናቸው ብዬ ነው። እና ሁለቱ በእርግጥ ያንን ደውለው እንትን ሲሉ ያን ጭቁና አድርጌ ዝም ብዬ ሳዳም ጣቶ ገሌ እንደዚህ ነው እንደዚህ ነው ሲሉ እንዲህ እነዚህ ሰዎች የምናገኙ ምናምን በማለት ያው እነሱ ጋርም ብዙ ውርጅብኝ ደርሰን ያው የሚሉትን አሉ ዘጋሁባቸውም። ሶስተኛው የእኔ የተባለው ሰውዬ በሌላ ሰው ነው ደወለ። በኋላ ያን ሰውዬ አሁን ሳዳምጠው ኧረ ገሌ ነኝ የእሱ ጓደኛ ነኝ አነጋግረው ይኸው ቀርቧል ምናምን ሲለኝ ያንን ሰውዬ አነጋገርኩት። እርግጠኛ ሰውዬ ሆኖ አገኘሁት እና እዚያም በኋላ ያው ኖት እዚያ በተረፈ ያንኛው ሲደውል ደግሞ ደውሎ ኧረ እኔ እንደዚህ ነኝ አቶ ገሌ እንደዚህ ነው ምንድን ነው ምናምን ስለው እንደዚህ እንደዚህ ያውል ከዚያም በኋላ ይህን ስራ አለሃለሁ ቀላል ነው ገንዘቡ ብዙም አልጠይቅህም መጀመሪያ በነፃ ገንዘብ አስቀድሜ አልቀበልም ከሰራሁ በኋላ ነው እንደዚያ ብሎ እዚህ ውስጥ አገባኝ። በኋላ ሲል ሲል ያውል የእንትን መክፈቻ በዚህ በስምህ መክፈቻ ያስፈልጋልኝ ለቀለበት ምናምን አለኝ። እኔ ብዙ ጣጣ አልፈልግም ትንሽ ነው ገንዘብ ነው የምፈልገዋል። በኋላ ትንሽ የነሱ ትንሽ የሚሏትኝ ያችናት 44,000 አለኝ። እና 44,000 መቼም በሁለት ሁለት ጊዜ አድርጌ ከፈልኩት ከፈልኩት በኋላ ሌላ
1: መዘዝ ሰውዬ የእሱ ቀለበት አንተን ጥልቅ ያደረገ ምንድን ነው አቶ ንጉሴ? ቀለበቱ ምንድን ነው? ቀለበቱ ለማላውቀው ማን ነው ያ ሰውዬ ከውጭ ሀገር የሚገኘው? እንዲያው እንግዳ ሆኖብኝ ነው። እንዲያው ይቅርታ አድርግልኝ አቶ ንጉሴ።
0: እና አለን ይኸው ለመርጌታ መርጌታ እንዲህ አድርጎ አድኖ እንደዚህ ብሎ እያሉ በማስታወቂያው ይለፈልፋሉ። ሴቱ ሁላ ካናዳ መጥቼ አሜሪካ መጥቼ ተሳክቶልኝ እዚህ እስራኤል ሀገር እንኳ ሁለት ሴቶች በዚያ ይኸው ነው እስራኤል ሀገር እንዲህ ብዬ በ15 ደቂቃ ድኜ መጥቼ አሁን ስለቴን ልከፍል ነው እያሉ የሚሉ በዚያ በእንትኑ በዚህ በማስታወቂያው ይታያሉ። እና ያን ውሸት ነው እንግዲህ እነዚህ ሴቶቹ እየተከፈላቸው ነው ያንም የሚለፈልፉ። እና እውነተኛ አይመስለኝም ሎተሪ የሎተሪውን ቁጥር የሚያውቅ ከሆነ ራሱ እዚያው ገዝቶ አይከብርም ነበር? የሱ 44000
1: አይ ብር ነው?
0: አዎ ብር ነው። በዚህ ሀገር እንግዲህ እኔ 300 ዶላር ቀየርኩና ያንን 54300 ሲወጣ ያንን 44ቱ ለሱ ሰጠው። ያንን አና 10300 ለዚህ አላልኩ። ያ ሰውዬ ሰርታን ታምያለሁ የሚለው ለእኛ የሚጨነቀው ሁልጊዜ በጦርነቱ በምናምኑ በሰው ቴሌፎን ሁላ እየለመነ የሚደውለው ዛሬ ሀይፋ ወደቀ እንደዚህ አራድ ወደቀ እያለ ለሚጨንቀው ለዚያ ሰውዬ ወዲያውኑ አስተላለፉኝ። ያንኛው ግና ያሌባው 44000 ነው የወሰደው። እዚያም በኋላ ነገርኩተኝ እችን ባሰራ እኔ አገሩም ደቡብም መሰሜኑንም ሁላ አውቀዋለሁ ፌዴራል ፖሊስም እንደዚሁ አሉኝ ጓደኞች ምናምን ስለው እሺ ብሎ ዘጋ። እዚያ ወዲያ ደምት ማጡ ጠፋ።
1: የሚገርም ነው። አቶ ንጉሴ መለሰ ለአንተም ለእኔም ለማንኛውም ዜጋ እንዲህ አይነት ችግር በሚያጋጥምበት ጊዜ በሩቅ በቴሌፎን በአማካኝነት የሚሰነዘር የማስፈራሪያ ዘዴን በተመለከተ ሩቅ ሳነድ ማወቅ የሚገባን በዚህ አጋጣሚ በውጭ ሀገር የሚኖር እና በስልክ ማስፈራሪያ የሚያደርግ ዜጋ ላይ የሚቀርብ ክስ ለእስራኤል ፖሊስ ይቀርባል። ይህን ማወቅ አለብን። ምክንያቱም የማስፈራራት ወንጀል በእስራኤል ውስጥ ባለ አንድ ዜጋ አንድ ሰው ወይም በህዝብ ላይ የተቃጣ ወንጀል ነው። እሱ ራሱ ከውጭ አገር ሆኖ የሚያስፈራራ እንደዚህ አይነት ድርጊት መጥፎ ድርጊት የሚያደርግ ሰው ማስረጃ ለመሰብሰብ አፋጣኝ እርምጃዎችን፣ ጥሪዎችን፣ የስልክ ጥሪዎችንና መልእክቶችን መቅዳት የጥሪዎችን ዝርዝር የተቀረጹ ጥሪዎችን ካሉ የጽሑፍ መልእክቶችን በኤስኤምኤስ የዋትሳፕ መልእክቶችን ወይም የድምፅ መልእክቶችን መያዝ ዝርዝሮችን መቅዳት ጥሪዎቹ የተደረጉበት የስልክ ቁጥር ትክክለኛ ቀናትና ሰዓቶችን እንዲሁም የዛቻ ሰሪው ማንነት ሙሉ ስም በውጭ አገር የታወቀ አድራሻው ወይም ሌላ ማንኛውንም የመለያ መረጃ መጻፍ። ክሱን የማስገባት ዘዴዎች ደግሞ የመስመር ላይ ፋይል ማድረግ በኮምፒውተር አማካኝነት አለ። በእስራኤል ፖሊስ ስርዓት ውስጥ ባለው የመንግስት አገልግሎቶችና መረጃ ድረ ገጽ ጎቭ አይኤል በበኩል ደግሞ ክሱን በመስመር ላይ ማቅረብም ይቻላል። በፖሊስ ጣቢያ ማስገባት ዝርዝር ክስ ደብዳቤ የመታወቂያ ካርድም ፎቶ ኮፒና የሰበሰቡትን ማስረጃዎች ሁሉ ይዘው በአቅራቢው ወደሚገኘው ፖሊስ ጣቢያ መሄዶ ክሱን ማቅረብ ይቻላል። ይህን ማወቅ አለብን አይደለም አቶ ንጉሴ?
0: አዎ እንግዲህ ችግሩ አሁን እንዳልኩ ከዚህ አሁን ባሲው ምናምን ነግራቸው እናንተ ወደ 44 ይርጉም ፔሻ አለ አይደለም ፖሊሲ ምን ያደርጋል ይሄ ሹቅ አፎር እየተባለ የእናንተ ሰዎች ሁላ ይህን ያህል ክፈሉ እየተባሉ ሲሉ ፖሊስ ለእናንተ ምንም አይሰራም አልሰራም ይሄ በዓለም ላይ ያለ ነው እና ብቻ መጠንቀቅ ነው እንጂ በዓለም ላይ ያለ ነው። አሁን እንደምትለው ቴሌፎኑ ደግሞ በእኔ በቴሌፎን አድርጎ ለሌላ ይደውላል፣ በዚያ በዚያ አድርጎ በሌላ ቴሌፎን ይደውላል። ቴሌፎን ቶሎ አዋጭ ነው የሚያደርጉት፣ ይለዋውጡታል። በጓደኛው ቴሌፎን ይደውላል። ምን ይላል አንተ ማወቅ አትችልም በቴሌፎን። ነገር ግን ዋናው ማስረጃ እነዚህ ሰዎች የተቀበሉበት አካውንት ቁጥር አለ፣ ስማቸው አለ። አካውንቱና ስማቸው ወዲያውኑ መፋቅ አይችሉም። ስማቸውን እንኳን ቀይራለን ቢሉ አካውንቱ ያን የገባላቸው በዚህ አካውንት በዚያ ስም የገባላቸው ስላለ ማምለጥ አይችሉም ማለት ነው። ወይም ያንን እንትኑን አካውንታቸውን ዘግተው የሚጠፉ ካልሆነ በስተቀር በዚህ ማምለት አይችሉም። ስም ይቀይራል፣ ቴሌፎን ይቀይራሉ። ምን ይላሉ? በጓደኛው ቴሌፎን ይደውላል። አሁን በአንዱ ደውሎልኝ እንደሆን በሌላው ይሄን ይደውላል። ያንን መያዝ አትችልም። ሁሉን የዚያን ቴሌፎን ሁላ መያዝ አትችልም። እና አሁን ደግሞ እንደተባለው
1: ማወቅ አለ። በዚህ አጋጣሚ ያው በዋትሳፕም በስልክም ዛሬ በእጅ ቴሌፎናችን ላይ ስክሪኑ ላይ የት ሀገር እንደደወለ ስልክ ቁጥሩን ያሳየናል። እና ያን ለነገረኛ ለተንኮል የደወለ ሰውዬ ካነጋገርከው በተቻለ መጠን መቅረጽ የሚናገረው ንግግሩን ከአንተ ከኔም ጋር ሆነ ከአንተ ጋር የሚያደርገውን ውይይት ጥሩም ሆነ መጥፎ መቅረጽ መቅዳት፣ ይሄ ራሱ ራስን ለመከላከል በፍትህ በህግ በፍርድ ቤት ሊረዳን ይችላል ተብሎ ይጠበቃል። እና ደግሞ የምለው ምንድን ነው፣ ዓለም አቀፍ የፖሊስ ሰራዊት አካል አለ። ዓለም አቀፍ ህብረተሰብ አንዱ ሀገር
0: ኢንተርፖል ይባላል።
1: ኢንተርፖል
0: አሁን ኢንተርፖል ለዚህ ብጮ እንኳን ኢንተርፖል ለእኛ ፖሊስ አሁን ሄጄ እንዲሁኘ ተበድያለሁ ብለብን ሄድና ኢትዮጵያ ጩሁ እንጂ እኔ ምን አገባች። እዚህ ስንት ችግር እያለ የሀገሬን ችግር ሳልፈታ ገና እዚያ ያለ ችግር አልፈታም ሊል ይችላለኝ። እና
1: ይጎዳል፣ ጎጂ ነው። ዲፕሎማሲ የሁለቱን ሀገራት የእስራኤል ለምሳሌ የእስራኤል ፖሊስ ሰራዊት አለ አይደለም። አሁን ዜጎቹ በውጭ ሀገር ለጉብኝት የሄዱ ዜጎቹ ደህንነታቸው እንዲጠበቅ የመንግስትና ህግ አስከባሪ ፖሊስ ሰራዊት ይገባቸዋል። አሁን እንደዚህ አይነቱ ነው። በኢትዮጵያ ፖሊስ ሰራዊት እንዲህ አይነት ክስ አቅርበህ ከምንም አላየውም ማለቱ እኮ የሁለቱን ሀገራት የዲፕሎማሲ ግንኙነት እኮ የሚያሻክር ነገር ነው። አየህ፣ ለዚህ ማሳወቅ በጣም አስፈላጊ መሆኑን ነው ለአድማጮች የምንነግረው።
0: ልክነ በዚህ የተነሳ እንዲያውም ምን አልኩ አንድ ጊዜ፣ የእኛ ሰራተኞች ደቡብ አፍሪካ ሽርሽር ይሄዳሉ። በኢትዮጵያ አድርገው ነው ኮኔክሽን ወደ አፍሪካ የሚሄደው፣ አዲስ አበባ ደርሰው እዚያ ወዲያ። አሁን እዚያ ሂደው ደቡብ አፍሪካ ሽርሽር ደርሰው ጆሃንስበርግ ለመግባት ችግር ነው፣ ቅሚያው፣ ዝርፊያው በቀን እየገደሉ ነው ሲባል አዲስ አበባ ውሰዱን መርካቶ ገበያ ይላሉ። መርካቶ ይመጣሉ። መርካቶ መጠነ እዚህ ሆቴል ይዘን አለች ሆቴል ይዘን እስኪ እንውጣ ብለን ውጣ ስንላለች፣ ወንዶችም በሙሉ ለሁለት ለሁለት እያሉ እየሆኑ አለች ማይ ብራዘር ሀዋርዩ እያሉ ጠምጥመው መያዝ ጠምጥመው መያዝ። እቺ ሴቷ ነው ገንዘብን እዥ ያለሁ አለች። ወደዚያ ያዘ ጠንጠርልና ፖሊስ ፖሊስ ፖሊስ ስላለች ለቀው እንሄዳሉ። እንደዚያ እያሉ በወዲያ ስንሄድ እንደዚያ፣ በወዲያ ስንሄድ እንደዚያ። በመጨረሻ ኧረ ምንድን ነው እነሱ ለፖሊስ አላሳወቁ ምን አላሉ መምጣታቸውን እንትን ከለላ አልተሰጣቸው። ሆቴሉ ሶስት ቀን ተዘግተን መጣነ። እናንተ ኢትዮጵያ የምትባሉ ልም በሉ ጥፉ፣ እንዲሁ ጨርሳቸው ምድር ጥፉ አለች። ምንድን ነው እኛን ይላ አርገሽ ነው የምታይ? ይኸውልሽ ስንት የሰለጠነ ህዝብ ነው ሂደሻለ፣ አየሽው አይደለም? እኛን ከዚህ ደደቦች ናቸው አይገባቸውም ትያለች። ሰው በሀገሩ መሀንዲስ ነው እና ይኸውልሽ ይኸው ሆነ ምናምን ስላት ማት ወረደች። አሁን እንደምትለው ኢትዮጵያ እንዲሁም እንኳንስ ቱሪስት ማንም ይሄድባት አልፈልግም አለች። እኔም እስኪ ቆይ ብዬ ለኤምባሲው ደወልኩኝ። ኤምባሲው ብደውል ነገ ጠዋት አለ። ነገ ጠዋት በደውዬ ይሄንም ብነግሩ እኛ እዚህ በአረብ እየተደበደብን በአረብ ሲገጨን እየዋለ ምናምን ብሎ ይህን መልስ ሰጠኝ። ይህን መልስ ትሰጣለህ? እናንተ ሂድ ስራ አላልኩም። ይሄን አስተላልፍና ለሀገር ቱሪስት እንዳይንገላታ ውጭ ሀገር የመጣ ሰው እንዳይንገላታ ገቢ ታጣላችሁ ብዬ ነው እንጂ አሁን ይሄ መልስ መስሎህ ለእኔ እንትን የምትል ያለ ከተደበደብ ከተቀማህ ለፖሊስ መቶ ቁጥር ደውለህ ተቀማው ተዘረፍክ በለው ተቀማው ቅሚያ በለው ተደበደብኩ ካልክ ናና ፋይል ሙላን ነው ምን ትባል። ግን ተዘረፍኩ ካልክ ግዴታ የእስራኤል ፖሊስ በደቂቃ መጥቶ ትን ይልሃል ብዬ ብለው እንደዚያ ብለው ያው መልስ ሰጡኝ። እና ምንም እንደማይሰሩ ነው ኤምባሲው እዚህ ያለው ምንም እንደማይሰራ
1: ሲበዛ አታወዲያ ምለው ምንድነው የእስራኤል ዜጎች ወደ ኢትዮጵያ ወደ ትውልድ ሀገራቸው በየሄዱ ቁጥር እንደዚህ አንዱ ከአንዱ ላይ ከሁለት በተደጋጋሚ እንደዚህ አይነት ፖሊስ የኢትዮጵያ ፖሊስ ሰራዊት ጉዳዩን የማይመለክተው ከሆነ ወደ ሌላ መንግስትን የሁለቱን ሀገራት መንግስታት ዲፕሎማሲያዊ ግንኙነት ላይ ለትልቅ ጥያቄ ይነሳ ሁኔታ ስለሆነ ዝም አለ ማለትና ለሚያውቁ ህግ አስከባሪ ኃይሎችን ማሳወቅ ተገቢ ነውና አንተ ወሰርከው እርምጃ እንዳልከው እዚህ እስራኤል ከሚገኘው የኢትዮጵያ ኤምባሲ ጽህፈት ቤት ተላቢብ ላይ ሄደህ እንዳነጋግርካቸው እነሱ ያሰጡህ በጎ ምክር ያው የሞባይል እጅ ቴሌፎናችን ያው እነዛን መጥፎ የማስፈራሪያ መልእክት የሚያስተላልፉት ስልክ ቁጥራቸውን መዝጋት ብሎክ ማድረግ የሚለው በጎ ነው። ጥሩ ሐሳብ ይመስለኛል።
0: አዎ ጥሩ ነው። ታዲያ ስንቱን ብሎክ ታደርጋለህ? አሁን እንዳልኩ እዚያ ስንት ጓደኞች አሉን በየቦታው የሚደውሉ ለእነዚያ ሁላ ጸር ሆነ እነዚያን ሁላ ትንሽም ቢሆን እንዳንረዳቸው ሆነ እነዚያም ያሉ የምናውቃቸው የሚደውሉበት ቴሌፎን ይሄ ወይም ቴሌፎኑ ይሰበራል፣ ይበላሻል፣ በሰው ቴሌፎን እባክን ወጭ ሀገር ይላሉ። ያን እነሱ ምንድን ነው እኛ ጋር እንደዚህ ከሸር የሚያደርጉት አንዳንድ ጊዜ ትንሽ ፍርፋሪ እንድንወረውርላቸው ብለው ነው እንጂ የእናታችን ልጅ ሆኖ አይደለም።
1: እነዚህ አጭበርባሪዎች በአብዛኛው እያጠቁ ያሉት እኮ ደካማ ሰዎችን እስራኤል ውስጥ በማህበረሰባችን በተለያየ የጤና ማጣት የጤና መጉደል ምክንያትም በተያያዘ አዎ ሄደ ደካማነት ያደርጋል። ከዛ ይህን ስለሚያውቁ ነው እንግዲህ በተለያየ ዘዴ ለማጥቃት እየሞከሩ ያሉና እንጠንቀቅ፣ ማናውቀው ስልክ ቁጥር በቴሌፎናችን ያልተመዘገበ ስሙ ቴሌፎን ቁጥሩን ካልመዘገብኩኝ ማላውቀው ሰው በሚደውልብኝ ጊዜ ከሀገር ውስጥም ሆነ በውጭ ሀገር ሲደወልብኝ እኔ ለራሴ እንኳን ምላሽ አልሰጥም። በዋትሳፕም በፌስቡክ ገጽ ላይ ደግሞ ምንም ማንነታቸው የማይታወቁ ሰዎች ደግሞ ለመገናኘት ታዲያ አንተ እንደነገርከኝ አይነቱ ገንዘብ ለመዝረፍ የሚሞክሩ ሰዎች ስላሉ ብዙም ግንኙነት አለማድረግ ይሻላል።
0: እውነትህን ነው። እና እንግዲህ ምንጠንቃቃንን የምንለው ምናልባት 10% ሊሆን ይችላል። ግን የቀረው ግና ምንም ሳይድ ማነሽ ምንድነሽ ምናምን እያሉ ሲጠይቁ እዚያ ወጥመድ ይገባሉ። እዚያ ወዲያ መውጫ የለም። ያስፈራሯቸዋል፣ ይሏቸዋል። እና ይሄ እንዳይሆን ይሄ እንደዚህ አይነት ዝርፊያ ዓለም አቀፍ ዝርፊያ ስለመጣ ይሄ እኛ ህብረተሰብ እንዲያውቀው እዚህ ነገር እንዲገታ ወዳጅም ቢኖረው ከኢትዮጵያ ያንን ሁላ እንዲጠነቀቅ
1: በጣም ነው። በእውነት ለሀሳብህ እጅግ በጣም አቶ ንጉሴ መለሰ ጥሩ ሁላችን የሚያስተምር መልእክት ነው ያጋራህን። በጣም እናመሰግናሃለን። በዚህ እናጠቃልላለን።
0: ምንም አይደለም። እዚህ አሪፍታችሁ እድሜ ስጣችሁ። ለእኔም ይህንን መድረኩን ስለሰጣችሁኝ በጣም አመሰግናለሁ። ለአንተና ለጓደኞቼ ከፍ ያለ ምስጋና አቀርባለሁ። ሰላም ቀን ዋሉልኝ። ና
1: መልካም ቀን። እናመሰግናለን።
0: ባይ አሁን እንዳልኩ እንዲያውም ቅድም እንትን አድርጋችኋል መሰል ደውሎ አንድ ሰው ምናምን ከፍቼ ማላውቀ አሁን ከፍቼ አንተ የተናገርከውን ሰምቼ እንዲያው አንድያው።
1: የተከበራችሁ አድማጮቻችን ከምሽቱ 8 ሰዓት ሆኖ ፕሮግራማችን ከዚህ ላይ ተጠናቀቀ። ለዚህ ፕሮግራም መሳካት ለተባበረችው ለአጠናካሪ ውሃና ስፈራውና ለቴክኒክ ባለሙያችን ለዮናታን ከሀታ ምስጋና ይድረሳቸው። ነገ ጠዋት ልክ 6 ሰዓት በሰላም ያገናኘን። በደህና ደሩ።